0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ።
2: ሰላም ጤና ይስጥልኝ የተከበራችሁ አድማጮቻችን እንደምን አደራችኋል። እነሆ የዕለተ ማክሰኞ ጧት ስርጭታችን ጀምረናል። ከዛ በፊት ግን ዛሬ ለቱ እንደብራዩን ዘመን አቆጣጥር አዮም ዮም ሽልሺ ካፍቴት በታሙዝ ሄታፍሽን ፔቫቭ እንደ አውሮፓ ዘመን አቆጣጥር ጁላይ 14 2026 እንደ ኢትዮጵያ ዘመን አቆጣጥር ሲሆን ሐምሌ 7 2018 ነው። የቴክኒክ ባለሙያችን ሮኒ ናውር፣ የስቱዲዮ ተረኞች ወርቅነሽ ሸቴ ከቤት ሆና ዛሬ እኔ እዚህ ስቱዲዮ አይቼው በይሁን እናስተናግዳችኋለን። እንደተለመደው ስርጭታችን እስከ ጠዋቱ 7 ሰዓት ድረስ ይቀጥላል። በዚያ አንድ ሰዓት ስርጭት ዜና ይነበባል። ጋዜጦች ለአንባቢያን ይዞ ቀረቡ የሚሉትን እንዲሁም የዜና ትንታኔና የስልክ ውይይት ይኖረናል። እስከ ስርጭታችን ፍጻሜ ድረስ ቆይታችሁ ከእኛ ጋር ይሁን እያልን አሁን የጠዋቱን የሰዓቱን ዜና ባልደረባይ ወርቅነሽ ከቤቷ አሁን አሁን የምታሰራጭልን ዛሬ። ወርቅነሽ እንደምን አደርሽ?
3: እንደምን አደርካችሁ አድማጮች? ሰላም ነኝ፣ አመሰግናለሁ። እግዚአብሔር ይመስገን።
2: መድረኩ ያንቺ ነው እንግዲህ ዛሬ።
3: አመሰግናለሁ። አርዕስተ ዜና፣ ክነሴቱ ትናንት ምሽት ባካሄደው ምልዓተ ጉባኤ የኦሪት ትምህርት መሰረታዊ ሕግ ሆኖ እንዲጸድቅ የቀረበውን ሐሳብ በሁለተኛና በሶስተኛ ድምጽ አጸደቀ። እስራኤል የቀድሞውን የኢራን ፕሬዝዳንት አህመዲነጃድ የሀገሩን አስተዳደር እንዲቀይር ያደረገችው ዘመቻ ይፋ ሆነ። የአሜሪካ መከላከያ ሰራዊት ባሳለፍነው ሌሊት በኢራን ላይ ተጨማሪ ጥቃት ማድረሱ ታወቀ፣ የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። ክነሴቱ ትናንት ምሽት ባካሄደው ምልዓተ ጉባኤ የኦሪት ወይም የቶራ ትምህርት መሰረታዊ ሕግ ሆኖ እንዲጸድቅ የቀረበውን ሐሳብ በሁለተኛና በሶስተኛ ድምጽ አጸደቀ። ሐሳቡን 63 የክነሴት አባላት ሲደግፉ 52 መቃወማቸው ታውቋል። ጠቅላይ ሚኒስትር ቢንያሚን ኔታንያሁ በድምጽ አሰጣጡ ሂደት አልተገኙም ወይም አልተሳተፉም ተብሏል። ከሊኩድ ፓርቲ የክነሴት አባል ዩሊ ኤድልሽቴን እና የክነሴት አባል ዳን ኢሉዝ የተቃውሞ ድምጽ መስጠታቸው ታውቋል። የሊኩድ ፓርቲ ማዕከላዊ ኮሚቴ ሕግ ጉዳይ ክፍል በፓርቲው ቅድመ ምርጫ ዙሪያ ትናንት ምሽት መወያየቱ ተገለጸ። ጠቅላይ ሚኒስትር ቢንያሚን ኔታንያሁ በፓርቲው እስከ 31 ባለው ዝርዝር 8 አዳዲስ አባላት እንዲመደቡላቸው የጠየቁ ሲሆን የፓርቲው ቅድመ ምርጫ ነሐሴ ወይም ኦገስት 17 ቀን እንዲካሄድ መወሰኑ ታውቋል። ጠቅላይ ሚኒስትር ቢንያሚን ኔታንያሁ የነባር የክነሴት አባላት ቦታ እርሳቸው በሚያስገቧቸው አዳዲስ ሰዎች ስለሚያዝ ነባር የክነሴት አባላት ቦታቸው ወደፊት እንደይገፋል የሚል ስጋት መኖሩ ተገልጿል። የሊኩድ ፓርቲ ማዕከላዊ አባላት ጠቅላይ ሚኒስትር ኔታንያሁ ላቀረቡት ሀሳብ ሐሙስ ድምጽ ይሰጣሉ ተብሎ ይጠበቃል። ኢታማጆር ሹም ኢያል ዛሚር በቅርብ ወራት ወደ መከላከያ ሰራዊቱ ለመዝመት ፈቃደኛ ባልሆኑ የሐረዲ ወጣቶች ከወንጀል ጋር በተያያዘ ድርጊት እርምጃ እንዳይወሰድባቸው የቀረበውን ሕግ እንደሚቃወሙ አስታወቁ። ዛሚር ለጠቅላይ ሚኒስትር ኔታንያሁ፣ ለመከላከያ ሚኒስትር እስራኤል ካጽ፣ ለክነሴቱ የውጭና ደህንነት ኮሚቴ ሊቀመንበር በጻፉት ደብዳቤ የቀረበው ሀሳብ የሐረዲ ማህበረሰብ ወጣቶች ወደ ዘመቻ ጣቢያዎች እንዳይመጡ የሚያበረታታና ከመከላከያ ሰራዊቱ ፍላጎት ጋርም የሚቃረን ነው ብለዋል። ዛሚር በተጨማሪም የሽባ ሃይማኖት ተማሪዎች በመከላከያ ሰራዊቱ ውስጥ እንዳይዘምቱ ነጻ የሚያደርግ ኮሚቴ በሰራዊቱ ውስጥ እንዲቋቋም ለቀረበው ጥያቄ በሰጡት ምላሽ እርሳቸው የሚመሩት መከላከያ ሰራዊት በርካቶቹ ከብሔራዊ ውትድርና አገልግሎት ነጻ እንዲሆኑና ለፍርድ እንዳይቆሙ ከሚያደርግ ኮሚቴ አካል እንደማይሆን ገልጸዋል። የአሜሪካ መከላከያ ሰራዊት ባሳለፍነው ሌሊት በኢራን ላይ ተጨማሪ ጥቃት ማድረሱን አስታወቀ። አሜሪካ በኢራን ላይ በተከታታይ ሶስተኛ ሌሊት እያጠቃች ሲሆን ጥቃቱ በፕሬዝዳንት ዶናልድ ትራምፕ ትዕዛዝ አማካይነት በሆርሙዝ የባህር ወሽመጥ በሚያልፉ የንግድ መርከቦች ላይ ተኩስ የሚከፍተውን የኢራን መከላከያ ሰራዊት እስኪዳከም ድረስ የሚቀጥልና ከባድ ዋጋ የሚያስከፍለው መሆኑን የአሜሪካ ማዕከላዊ እዝ አስታውቋል። ሌሊቱን በሆርሙዝ አካባቢ ከባድ ፍንዳታዎች የተሰሙ ሲሆን ፕሬዝዳንት ትራምፕ ባሰሙት ንግግር የአሜሪካ መከላከያ ሰራዊት በኢራን ላይ ከባድ ጥቃት ያደርሳል ምክንያቱም እብዶች ናቸው ማለታቸው ታውቋል። ትራምፕ በተጨማሪም ኢራናውያን የስምምነቱን ውል አላከበሩም የኒውክሌር ጦር መሳሪያ ቢኖራቸው ኖሮ አሁንኑ ይጠቀሙበት ነበር ያሉ ሲሆን የኢራን የኒውክሌር ግንባታ ጣቢያዎችም ይወድማሉ ሲሉ መዛታቸው ተገልጿል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሆርሙዝ የባህር ወሽመጥ ክፍት መሆኑን ትናንት ምሽት ማስተዋወቃቸው ይታወሳል። ትራምፕ ሆርሙዝ ከኢራን ጋርም ሆነ ከኢራን ውጪ ክፍት ሆኖ እንደሚቀጥል ገልጸው አሜሪካ በኢራን ላይ ጥላው የነበረውን የባህር እንቅስቃሴ እገዳ እንደገና ማደሷንም አስተዋውቀዋል። ትራምፕ የኢራንና የደንበኞቿ መርከቦች ወደ ወደዋ መውጣትም ሆነ መግባት እንደማይችሉ ገልጸው የሌሎች ሀገራት መርከቦች ግን በተፈቀደው የሆርሙዝ መስመር ባስተማማኝ ሁኔታ ማለፍ እንደሚችሉ አስተዋውቀዋል። ትራምፕ በማህበራዊ ድረገጻቸው ላይ በጻፉት መልእክት አሜሪካ ከአሁን ጀምሮ የሆርሙዝን መተላለፊያ መስመር ጠባቂ መሆኗ እንዲታወቅና ከእያንዳንዱ ጭነት ይዞ ከመያልፍ መርከብ የደህንነት አገልግሎት የሚሆን 20 እጅ ክፍያ እንደሚያስከፍሉና ሂደቱም አሁንኑ ተግባራዊ መሆን እንደሚጀምር አስተውቀዋል። የኢራን አስቸኳይ ጊዜ እዝ ቃል አቀባይ አሜሪካ በሆርሙዝ ባህር መስመር አስተዳደር ላይ ጣልቃ እንድትገባ እንደማይፈቅዱና በመስመሩ ላይም ለሚደረገው ማንኛውም ለውጥ ከባድ ምላሽ የሚሰጡ መሆናቸውን አስተውቀዋል። እስራኤል የቀድሞውን የኢራን ፕሬዝዳንት አህመዲ ነጃድ የሀገሩን አስተዳደር እንዲቀይር ያደረገችው ዘመቻ ይፋ ሆነ። ዘመቻው ሃቱል በማጋፋይም ተብሎ የተሰየመ ሲሆን በጠቅላይ ሚኒስትር ቢንያሚን ናታንያሁ እውቅና ዘመቻውን የመሩት የቀድሞው የሞሳድ መረጃ ድርጅት ኃላፊ ዳቪድ በርኒያ ናቸው። ዘመቻው ተወሰነ ርቀት ቢጓዝም በመጨረሻ ግን እንደታሰበው ሳይሳካ መቅረቱም ተገልጿል። በመጨረሻም የአየር ንብረት ትንበያ ዛሬና ነገ የአየሩ ጸባይ የሙቀቱ መጠን ደረጃ በደረጃ እየጨመረ ይሄዳል ተብሎ እንደሚጠበቅ የአየር ንብረት ትንበያ ባለሙያዎች ከላኩልን ዘገባ መረዳት ይችላል። የዛሬው ቀን የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 31፣ በቴል አቪቭ 30፣ በሃይፋ 29፣ በጽፋት 32፣ በቤርሸባ 34፣ በኢላትና አካባቢዋ 41 ዲግሪ ሴንቲግሬድ ይደርሳል። አይቸው ዜናው አበቃ።
2: ወርቅነሽ ለዜናው እጅግ በጣም እናመሰግናለን።

0: አይቾው በድጋሚ አይቾው እንደምን አደርክ?
1: አይ እንዳላኮርፍ እንግዲህ ምን ይደረግ? ሰላም አደርሽ?
0: አይደለ ዛሬ ስፖርት እግር ኳስ አልነበረም አይደል ዴሊቱን?
1: አረ እኛ ኳሁን እስከሚቀየር ድረስ ሰዓት እስከሚቀየር ድረስ እኮ አንዴ ተለማምደን ነው ይለም ወጭሎ ማደረው እኮ አይቀርም።
0: ያው ነው እንግዲህ ኳሱ እስኪጠናቀቅ ድረስ ለምዳችሁታል ማለት ነው። አዎ ጥሩ ነው። ለማንኛውም ጧት መነሳት ራሳት ለመነሳት ያለም አይደለም በአጠቃላይ።
1: ላንቺ ቆይ እንዴት ነው በጧት ተነስተሻለሁ? እንደው አልከበደሽም? ብዙ መንገድ ነው ሄድሽው ደግሞ?
0: ለምደነዋል እንጂ እኮ ቀላል
1: ነው። በጧት ተነስተሽው ብዙ መንገድ ስለሄድሽ ብዬ ነው ወደ ስራ ለመምጣት።
0: ወንዝ አልተሻገርኩም እንጂ እንደዛ ነው። አዎ ለማንኛውም አይቼው ጋዜጦች በዛሬ እትማቸው ምን ምን ረሰ ጉዳዮችን አቅርበዋል።
1: ምን ያልጻፉትን ብትጠይቅኝ አይሻልም? ያልተጻፈ ነገር የለም። ሙሉ በሙሉ ዜና ላይ ይዘሻቸው የቀረብሻቸው በሙሉ ተጽፈዋልኝ። እስኪ እንግዲህ እንመለከታቸዋለን። አመሰግናለሁ ወርቅነሽ። ክብራትና ክብራን አድማጮቻችን እንግዲህ ጋዜጦች አምድ ጋዜጦች ለአንባቢያን ምን ይዘው ቀረቡ ዛሬ የሚሉትን ይዘን እንቀርባለን። በተለይ በመከላከያ ሰራዊት በተለይ በመንግስት አሁን የኦሪት ትምህርትን መሰረታዊ ህግ ነው ብለው ካረቀቁ በኋላ በዚህ ዙሪያ ኢታማጀር ሹሙ የመከላከያ ሰራዊት የጦር ኃይሎች ኢታማጀር ሹሙ የደብዳቤ ጻፉት አለ ለጠቅላይ ሚኒስትሩ እንዲሁም ለመከላከያ ሚኒስትሩና ለክንስት አባላቶች። ይሄ ነገር በተለይ ወታደር ቤት የወታደር ቤት እንዳያገለግሉ ሌላ በቃ ላለመግባት ወደ ወታደር ቤት ላለመምጣት ላለመግባት ትልቅ ምክንያት ሰበብ ሊሆናቸው ይችላል። መግባት የሚችሉት እንኳን እንዳይገቡ ያደርጋልና ትልቅ ስብራት ይፈጥራል በማህበረሰባችን ሲሉ የተናገሩበት ሁኔታ አለ። ከዛም ባሻገር እንግዲህ እነሱ እሳቸው የጻፉት ደብዳቤ ለሶስቱም ለጠቅላይ ሚኒስትሩም ለመከላከያ ሚኒስትሩና ለክንሴት አባላቶች ጽፈዋል። ፕሬዚዳንት ትራምፕ ለኮንግረሱ ለጦርነቱ ከኢራን ጋር ያለው ጦርነት የነበረው ተኩስ አቁም ስምምነት ተቋርጧል፣ ወደ ጦርነቱ ተመልሰናል ብለው አስታውቀዋል። ሌሊቱንም በኢራን ላይ ድብደባ ሲያካሄዱ ነው የቆዩትም። ወደ ሞንዳያል ስንመጣ በዛሬው ዕለት ዛሬ ማታ ልክ 10 ሰዓት ላይ የፈረንሳይና የስፔን ሁለቱ ብሔራዊ ቡድኖች ለፍጻሜ የሚወስዳቸውን ጨዋታ ዛሬ ያከናውናሉ። ማን ያቸንፋል? በፈረንሳይ ቡድን ኤምባፔ ሲኖር፣ በስፔን ደግሞ ያሊም ያማል አሉ። ሁለቱም በፉክክር ላይ ይገኛሉ። እንግዲህ በሀገራቸውም ስፔን ውስጥም ያላም የባርሴሎና ተጫዋች ክለብ ተጫዋች ሲሆን ኤምባፔ ደግሞ የሪያል ማድሪድ ነው። ያማል እንግዲህ ሁለቱም በፉክክር ላይ ናቸው። ወደ ውስጥ ገብተን በምናይበት ሰዓት በተለይ የጠቅላይ ሚኒስትር ቢንያሚን ኔታንያሁ በለው ምርጫ በሚካሄደው ምርጫ ምክንያት በውስጥ አንቺም ወርቅነሽ በዜናው ጠቅሰሸዋል 8 መቀመጫዎችን እሳቸው የሚፈልጋቸውን ፓርቲውን ሊያጠናክሩ ይችላሉ የሚሏቸውን ይዘው እንደሚቀርቡ እንደሚያሳውቁ የተነገርበት ሁኔታ አለ። ከነዚህም እንግዲህ በተለይ የተጠለፉት ወገኖቻችን በሐማስ ተጠልፈን ብርቱ እናስቱን ለማስመለስ ኃላፊነት ሰጥቷቸው የነበረው ጋል ሄርሽ ሁላችንም እናስተውሳቸው ከነሱ ውስጥ ማንዳቸው እሳቸው እንደሆነና ዮሴፍ ሀዳር የምንጠራው ልጅ እሱም የአረብ እስራኤላዊ የሆነ በከፍተኛ ደረጃ የሐማስን የሽብርተኛውን ጸረ እስራኤል እንቅስቃሴ የሚቃወምና እንዲሁም ሌሎች 8 ተጨማሪ ቦታዎችን ለነሱ ለመስጠት ፍቃድ እንዳገኙ እየተነገረ ይገኛል። ይህም እንግዲህ በክነሴት ማለት በፓርቲ ውስጥ የራሳቸው ህግና ደንብ አላቸው፣ በእንደዛው በስብሰባ እየጸደቀ ነው። ይህ በትናንትና ሁለት ያለፈው በተለይ የህግ የኦሪት ትምህርት የመሰረታዊ ህግ ተብሎ ልክ እንደ ማንኛውም ወታደር ቤት እንደሚያገለግል እንዳንድ ወታደር እንዲቆጠርላቸው የተባለው ቀደም ሲል እንደተናገር ነው። የኢታማጀር ሹሙም ይህን ጉዳይ በመጻረር ደብዳቤ የጻፉበት ሁኔታ አለ። ይሄ እንዲያውም በአሁኑ ሰዓት ይህን ህግ ማውጣት ነኝህ አልፎ የተወሰኑትን ከወደ ወታደር ቤት የሚሄዱትን እነሱ ከነጭራሽ ከናካቴው ወደ ወታደር ቤት እንዳይገቡ ምክንያት ይሆናቸውና ላለመግባት የመግባት ፍላጎት ማይኖራቸውም ይቀራሉ። ይሄ ጥሩ አይደለም። በማህበረሰባችን ውስጥም ስብራትን ያካትታል፣ ትልቅ ስብራትን ያመጣል በማህበረሰቡ ዘንድ። ይሄም የመከላከያ ሰራዊታችን ሁሉም ለሀገሩን ለደር ደንበሩ ይጠብቅ የሚለውን መርሆ የሚጻረር ይሆናል በማለት በከፍተኛ ሁኔታ በተቃውሞ ያሰሙበት ሁኔታ አለ። በትናንትናው በክነሴት እንግዲህ እዚህ ጋዜጣ ላይ እንደሚታየው ይህግ ሲያልፍ የተሰማቸውን ደስታ የሚያሰሙት የሚያሳይ ከነ ፎቶግራፉ አስቀምጧል። 63 ድምጽ በ52 ተቃውሞ ያለፈ ማለት ነው። የመንግስት ህግ አማካሪ የሆኑትን የያራ ሚያራ የሳቸውንም ስልጣን ለመከፋፈል ክነሴቱ የሚወስደውን ህግ በዚህ ዙሪያም በከፍተኛ ደረጃ ይህ የሚሉት ምንድን ነው? እዚህ ጋር የተጻፈው የሳቸውን ስልጣን ለመቀየር ለመከፋፈል ሳይሆን ሙሉ በሙሉ ከስልጣናቸው ሊያግዳቸው የሚችል ሂደት ነው የሚደረግ ያለው በማለት ይህም በሳቸው ዙሪያ የሚደረግ ህግ እንግዲህ በኋላ ምናልባት ውርቅነሽ ሰፋ አድርገን እንመለከተዋለን። ይህን በምን አይነት እንቅስቃሴ እያደረጉ እንደሆን ዲሞክራት የተሰኘው የግራ ክንፍ ርዕዮተ ዓለም ተከታይ ፓርቲ እነሱም የራሳቸው የውስጥ ምርጫ ያደርጋሉ። አንዱ ተወዳዳሪ ሲናገር በነበረው ቃለ ምልልስ ላይ ኢታማር ቤንጊቢር ከአባስ ማንሱር አባስ የባሰ ሽብርተኛ ነው፣ አደገኛ ነው፣ እንደውም ለሀገሪቱ አደገኛ ነው በማለት የተናገረው ቃላት አለ። እንደዚህ አይነት ቃላቶች መወራወሩ አይበጁንም። የፋርስ ባህረ ሰላጤው ሁኔታ ሀገራት በትናንትናው ዕለት ሲደበደቡ እንዳመሹና በአንጻሩ ደግሞ ሳውዲ አረቢያ ከየመን ጋር ያለውን ሁኔታ የቀጠለችበት ሁኔታ ይታያል። ያ በዚህ እንዳለ ግን የሳውድ አረቢያው ልዑል አልጋ ወራሽ ከእስራኤል ጋር ግንኙነት የምንፈጥረው እንግዲህ ወደ አብርሃም ስምምነት የምንመጣው ጠቅላይ ሚኒስትር ቢንያሚን ኔታንያሁ ስልጣናቸውን ሲጨርሱ ነው ብሎ መናገራቸው መነጋገሪያ እየሆነ መጥቷል። ይህ በዚህ እንዳለ በፋርስ ባህረ ሰላጤ ኢራን በምታደርገው ጥቃት ፋርስ ባህረ ሰላጤውን ለመጀመሪያ ጊዜ ማለት ይቻላል ሁሉም ሙሉ በሙሉ በሚባል አሜሪካን በመደገፍ ጦርነቱን እንድታድስ ስልጣን ሰጠዋቸዋል፣ ድጋፍ ሰጠዋል የሚል ጽሑፍ አለ እዚህ ጋር ካታርንም ጨምሮ ማለት ነው። እንግዲህ ከዛ ካታርን እንደዛ ካሉት የሐመዲን ኒጃን የቀድሞው የኢራን ፕሬዚዳንት የነበሩት እንግዲህ ሳቸውን በከፍተኛ ደረጃ የምናውቃቸውም ጸረ እስራኤል እንቅስቃሴ ሲያካሄዱ የነበሩን ያፏፏሙ ናቸው። ሞሳድ ተጠቅሞ እሳቸው ላይ ተጠቅሞ ለመነጋገር እና እሳቸውን እንግዲህ በማድረግ የፈለገ በስልጣን አሁን ያለው መንግስት ስልጣኑን ሲለቅ እሳቸውን አስለቀቁ። እሳቸውን በስልጣን ለማስቀመጥ ዳዲ በርኒያ ከሞሳዱ ዋና ኃላፊ ጋር ከነበሩት ከቀድሞው ከእሳቸው ጋርም በአንድ ቦታ ተገናኝተው ተወያይተው እንደነበር የሚያሳይ ሁኔታ አለ፣ ጽሑፍ አለ እዚህ ላይ እሱም ተመልክተናል። በአሜሪካ ለቱርክ የምትፈልገውን ይሄ ሚግ 35 የተሰኘውን አውሮፕላን መሸጥ ብትችል ከሰጠቻት የእስራኤል የበላይነት በመካከለኛው ምስራቅ የእስራኤል በአየር ኃይሉ ዙሪያ የበላይነት አደጋ ላይ ሊወድቅ ይችላል በማለት ከዚሁም በሰፊው የተጻፈ ጽሑፍ አለ። ያው ቀደም ሲል ምናልባት ፕሬዚዳንት ዶናልድ ትራምፕ ለመሸጥ ፍላጎት እንዳላቸው ያሳወቁበት ሁኔታ ነበር። ባለፈው ሳምንት በካታር ባደረጉት ጉብኝትም ይህን አስታውቋል ተናግረዋል። ከዛ ወደ ማዕሪብ በምንመጣበት ሰዓት ማዕሪብ ላይም እንደዚሁ በተመሳሳይ መልኩ የወታደሩን ቤት ጉዳይ በማስመልከት በከፍተኛ ሁኔታ ያለው ተቃውሞ እሳቸውም ከዚህ የኢታማጆር ሹሙ ያቀረቡት ጽሑፍ እዚህም ታይቶ እናየዋለን። ትራምፕ ጦርነቱ ተመልሳል ብለው አሳውቀዋል። በጣም ደስ የሚል ዜናም ነበር ሰሞኑም አንድ የእግር ኳስ ተጫዋች እስራኤላዊ የእግር ኳስ ተጫዋች ወደ ኢንተር ሚላን ለማለፍ ክለቡን ቀይሮ ለመጫወት ተዋውሎ እያለ ነገር ግን በተደረገለት የሕክምና ምርመራ የቡድን ወይም ክለቡ የሚፈልገውን መስፈርት ባለማለፉ ጥሩ ድል አጋጥሞት የነበረው እንዲሁ እንደቀረበት የሚያሳይ ጽሑፍም ዘይም አለ። በእስራኤል የህክምና ትምህርት ቤቶችን የህክምና ከፍተኛ ተቋም ትምህርት ቤቶችን ዙሪያ የሚከፋፈል የሚል ሁኔታ ያንዳንዱ በጾታውም በሃይማኖቱም ይከፋፈል የሚል በተለይ የጾታዊ ልዩነትን በማድረግ ትምህርት እንዲማሩ የሚደረገው የህዝቡን የህብረተሰቡን የጤና ሁኔታ ይጎዳል በሚል ሁኔታ በከፍተኛ ደረጃ መነጋገሪያ እየሆነ ተገመቷል። ይሄም ለወደፊቱም ተመርቀው የሚወጡት ዶክተሮችም እንግዲህ አንድ ዶክተር ተመርቆ ሲወጣ ማንኛውም ሰው ማንኛውም ግለሰብ ያለ ጥቁር ይሁን ነጭ ይሁን ሃይማኖተኛ ይሁን አይሁን ተቀብሎ ሊያክመው ቃለ መሐላ ገብቶ የሚወጣበት ነው። በዚህ ግን አሁን በትምህርት ቤቱ ገና መከፋፈል ከመጣ በኋላ ይህንንም ላደርጉት ነው ይህም ወደዛ ይወስደናል በማለት በከፍተኛ ደረጃ ተጽዕኖ ያሳደሩ ይገኛሉ። የተቃወሙ ይቅርታ ጠቅላይ ሚኒስትር ናታንያሁ አቸነፉ ይላል። እዚህ ላይም በፕራይመሪዙ ወይም ውስጣዊ ምርጫን በማስመልከት ቀደም ሲል እንደገለጽ ነው ለዛንም የተመለከት ነው ሁኔታ አለ። ትራምፕ እንደተናገሩትም እንግዲህ የሆርሙዝ ተላለፊያዎች መጥ እሱን እናስከፍታለን። 50 ዓመት በሙሉ ለዚህ ቦታ ክፍት ነበር። ማንም ሰው ገንዘብ አልተቀበልም። ካሁን በኋላ ግን እኛ እንደውም ያን ቦታ በመቆጣጠር እኛ ገንዘብ እንቀበልበታለን በማለት ያን አካባቢ ሲደበድቡ አድረዋል። በአንጻሩ ኢራን፣ ባህሬን፣ ኦማን፣ ኩዌት፣ ዮርዳኖስ ድረስ አስወንጭፋለች ከትባም ወይም ቀላል የሰው አልባም ይበራል አውሮፕላን ማለት ነው። የአውሮፓ የህብረት ከእስራኤል ጋር ያላትን ግንኙነት በተለይ ይሁዳና ሰማርያ አካባቢ የሚገኙትን ሸቀጣ ሸቀጦች ወደዛም ያልፉ ላለመግዛት በእነሱ ላይ ማዕቀብ ለመጣል ጥረት እያደረጉ ነው ማለት እዚህ ጋርም ጽሑፍም የተጻፈ ሁኔታ አለ። ሁላችንም እንደምናስታውሰው እንግዲህ በኢየሩሳሌም የቱርክ ኮንሱል አለ። ኮንሱል እንግዲህ ልክ እንደ አምባሳደር ነው የሚያገለግለው። በዚህ ውስጥ ግን የሚሰራው ሁኔታ የነዚህን እንቅስቃሴያቸው መገደብ አለበት በማለት የእስራኤል አንድ የዚህ ተቋም የሚቆጣጠር የተናገረበት ሁኔታ አለና ለዚህ የሚሉት ሁኔታ አለ። በጥቅምት 7 ወዲህ እናት አባት ወንድም የሞቱባቸውን የሙት ልጆች ባንድ ላይ በማድረግ የበጋውን ወራት ባንድ ላይ በመውሰድ እነሱን ከተለያዩ ቤተሰቦች ጋር በማዝናናት ላይ እንደሚገኙ በተለይ ወደ ኪኔሬት እና ወደ ጎላን ኮረብታዎች በመውሰድ እያዝናናቸው እንደሚገኝ የተጻፈ ሁኔታ አለ። በዚህም ፖሊስ በወሰደው ከፍተኛ እርምጃ ወደ 34 የሚሆኑ ከፍተኛ የአረብ እስራኤላውያን የሆኑት የከተማውን በሪዎች የምንላቸው በቁጥጥር ስር ያሉበት ነው። ከእነዚህ ውስጥም 20 የሚሆኑትም በእንደዚህ አይነት የተጠቀሙ የነበሩ ናቸው። የወጣቱ ዙሪያ ያለው ራዚ የሚባል ወጣት ባለፈው እንደተገደል እናስታውሳለን። በዚህ ዙሪያም ተጠርጣሪ የቀድሞ እሱ ጓደኛ የነበረች ተጠርጣሪ በቁጥጥር ስር እንደዋለች እዚህ ጋዜጣ ላይም ተጽፏል። ይሄም ላይ እንግዲህ በአካባቢው እነኚህ ተጠርጣሪዎች የገደሉት የተባሉትም ቢላ ወይም ስለት ነገር ይዘው እንደመጡ በአካባቢው በተገኘ መረጃ ታውቋል ብሏል። ከዚህ ዳሁን የመጨረሻ ዛሬ የምንመለከተው የኦፍዲም ዛሪም ያልምንጠራቸው ወይም ያለ ህግ ከህገ ወጥ ሳይሆን ነው። ኦፍዲም ዛሪ ማለት እስራኤል ዜግነት የሌላቸው ሰራተኞች ግብር አይከፍሉም። እነሱ ግብር ባለመክፈላቸው ብዙ ገንዘብ እያጣች ነው እስራኤል በማለት የማሳ ክናሳ ወይም የሀገር ውስጥ ግብር ሚኒስተር ያሳወቁበት ሁኔታ አለ። 2.2% ይሆናሉ ነኝህ ያለ ግብር ሳይከፍሉ የሚሰሩ እና ይህን ትኩረት ሊሰጠው ይገባል የሚል ሁኔታ አለ። ወደ የዲዮታሮንስ እና ወደ ሃሬት ስንመጣ በተመሳሳይ መልኩ ሁለቱም የጻፉት ቀደም ሲል የተመለከት ነው። ጊዜ ለመቆጠብ ስንል እዚህ ላይ ስርጭታችን አቋርጥና ከአፍታ ቆይታ በኋላ እንመለሳለን።

0: ፖሊስ እንዳያሳድዳቸው በሚል ምክንያት ነው ቢባልም፣ ዞሮ ዞሮ ግን ኦሪት የተማረ ተማሪ በመከላከያ ሰራዊት ውስጥ እንዳገለገለ ሆኖ ከተቆጠረ አንድ ህይወት መስዋዕትነት ከሚከፍል ወታደር ጋር እኩል ነው የሚታየው እና ህጉ ፍትሐዊነት ይጎለዋል የሚል ከባድ ቅራኔ ሀሳብ እየተነሳበት ቢሆንም ህጉ ጸድቋል። እንግዲህ መሰረታዊ ህግ ሆኖ ጸድቋል። አስቸጋሪ ነው የሚሆነው፣ ውዝግቡ ይቀጥላል። ፍትሐዊነት መጉደሉ እዚህ ላይ ይታያል። እንግዲህ ህይወቱን ለመስጠት መተኪያ የላትን ህይወቱን የሚዘምት ግንባር የሚዘምት ወታደርና የኦሪት ትምህርት ምንም ለይሁድ ህዝብ ትልቅ መሰረታዊ ነገር ቢሆንም የኦሪት ትምህርት ተምሯል፣ እኩል ነው እዚህ ወታደር ጋር ከተባለ አንድ የኦሪት ትምህርት የተማረ ተማሪ በውጭም እኮ ይማራል። የኦሪት ትምህርት ማንኛውም ይሁዲ ይማረዋል። ግን ደግሞ ለየሽባ ተማሪዎች ያው ህጋዊ ሆኖ እንዲጸድቅ ነው ይህ ነገር የቀረበው ና ዞሮ ዞሮ አብዛኛ ድምፅ አግኝቶ ጸድቋል። አወዛጋቢነቱ ግን እንደቀጠለ ነው። አይቸው
1: ምን ያህል ድረስ ሊሄድ ይችላል? ያው ለምሳሌ አንዴ በህግ የወጣ ሁኔታ ነው። ተቀናቃኝ ፓርቲዎችም ይሄን ህግ እኛ ስልጣን ላይ በምንወጣበት ሰዓት እንሰርዘዋለን ይላሉ። ይሆናል ወይ?
0: እንግዲህ እዚህ የተጻፈ ህግ ስለሌለ እስራኤል ያው ሁካ ምንለው ህገ መንግስት የተጻፈ ህግ ስለሌለ ይህ ነገር ምናልባት በከፍተኛው ፍርድ ቤት ቀርቦ ሂደት ይኖረዋል ሊሆን ይችላል። ግን ብዙ ጊዜ መሰረታዊ ህጎች በጣም ጥቂት አጋጣሚ ነው ይሰረዛሉ ሲባል መሰረታዊ ህግ ነው ከጸደቀ። ግን መንግስት በተለዋወጠ ቁጥር አንደኛው መንግስት ያጸደቀውን የተጻፈ ህግ ስላልሆነ ሌላው ላይቀጥልበት ይችል ይሆናል። ይሄ የህግ ባለሙያዎች ነው እንደ የበለጠ ጥልቅ የሆነ ዝርዝር ሊሰጡበት የሚችሉ። አይቸው ግን መሰረታዊ ህጎች ብዙም እንዲሰረዙ የቀረቡ ብዙ እንዳልሆኑ ነው የሚነገረው፣ ጥቂቶች ናቸው። ዞሮ ዞሮ ሰብአዊ መብት የሚጎዳ ከሆነ ህዝቡ አካሄድ ጋር ማይመች ከሆነ በከፍተኛው ፍርድ ቤት ታይቶ የሚሰረዝበት አጋጣሚ ሊኖር ይችላል። ግን እንዳልኩት የህግ ባለሙያዎች የበለጠ እንደው እስኪ እንጠይቃቸዋለን።
1: የበለጠ እንደው ህግና ፍትህ በተሰኘው ፕሮግራማችን ላይ ምን በበለጠ በሰፊው መመልከት እንችላለን። ወርቅነሽ አመሰግናለሁ። አሁን መስመር ላይ አቶ ስጦታው አሉ። ጤና ይስጥልኝ አቶ ስጦታው። ስጦታው ፈረደ።
2: አድማጮች ደህና ነኝ፣ እንዴት ናችሁ?
1: ደህና ነን። ወርቅነሽ ሰማሻል? ዛሬ ወርቅነሽ ከቤቷ ናት። ያው እኔ እዚህ ስቱዲዮ ነኝ።
2: ተረዳ፣ ሰምቻለሁ።
1: አይ ይሄ ትንሽ ቅሬታ እየተሰማኝ ነው። እኔ
2: እንግዲህ አትፍረድባት፣ የልጆችና እናት አንዳንዴ አትርሳ።
1: እኔ ወልጃለሁ ልበል እንዴ?
2: አንተ እንግዲህ ያው
0: ሳይሆን ምክንያቱን መናገር ትችላለህ።
1: አዎ፣ ተጠባባቂ ወታደር እንግዲህ ባለቤቷ ሚሊዩም ነው ያለው። እንግዲህ
2: ያው ወልደ እንግዲህ ለዛ ነው እንግዲህ የራስም እንግዲህ ለሀገሯ
0: እየጠበቅን ነው። እኔም ቤት እየሰራ ነው። ስጣት
2: ጠብቀው፣ እሷም ሀይሉን ይስጣት።
1: አመሰግናለን።
0: አመሰግናለን።
1: ወርቅነሽ ቦታው መድረኩ ያንቺ ነው።
0: አዎ፣ ስጦታው በጣም የሚገርም ሀሳብ ነው አለኛለን። ዛሬ የስማችን ጉዳይ አዲስ ገቢ የሆነን እዚህ ሀገር ስንመጣ እንግዲህ ይመዘግቡታል፣ እንደገባቸው ነው የሚመዘግቡት ነጮች። ከባድም ነው በእርግጥ የኛ ሀበሻ ስም ለነሱ ፊደሉን ላይናታች አድርገው አንዳንዴ ሲነበብ ይገርማል። ከስሙ ጋር እንኳን ትክክል የሚሆን አይመስልም። ና ስማችን ችግር እየፈጠረ ነው ይላል ስጦታው። እንዴት ነው እስኪ እንዴት ነው የምታየው?
2: በቅድሚያ አመሰግናለሁ። የእኛ ስም ዛሬ በእውነት በዚህ ጉዳይ እርግጠኛ ነኝ። እንዴት ነው አባቶቻችን ድሮ ምን ነበር? ለውሃ ያልነካው ልብስ ያደርስ ይላሉ። ምክንያቱም አዲስ ልብስ ለብሶ ለከርሞ ያደርስ እንደማለት ነው። ይሄ በውሃ ያልነካው ወሬ ነው። ችግሩ ግን ከእኛ ጋር ይኖራል። በአድማጭ በኩል ግን ያው እስካሁን አልተወያየንበትም እና ወደ ቅዱስ ሀገር ስንገባ እኛም 90% ከገጠሯ የመጣነ ስለሆነ ስማችንም አብዛኞቹ አንጽፍም። ልክ እንደ እነሱ እንደፈለጉ ያው በብራይት ነው የሚጣፈው ስማችን ተጥፏል። ትክክል አይደለም ግን ተጊዜ በኋላ የእኛ ስም ብዙ ችግር እየፈጠረ ነው። አሁን እኔ ጎልቶ ያየሁት የእኛ ስም በሐኪም ቤቶች፣ በተለያዩ ቦታዎች ስማችን በትክክል አይጠሩትም። እኔ ራሴ ስሜን ስናገር እነሱ የሚናገሩት ሌላ ነው። ለምሳሌ አሁን ምሳሌ እንደሆን ነው የእኔ ስም ስጦታው ነው፣ ሙሉ ስጦታ እና ምን ብለው ጥፈውታል። ወደዚህ ሀገር ስገባ ስጣታው ወሚለው ፊደል ወይም አሚለው ፊደል የለም እና ያን ራሱን ደብዳቤም ሲላክልኝ ወይም ደውለው ሲጠይቁኝ አንድ ጊዜ አይገባቸው መጨረሻ ላይ እኔ አስተካክያለሁ ከዛሬ 20 ዓመት በፊት እና አሁን ችግር ፈጥሮ ያለው የት ላይ ነው ብለህ ስጠይቁ በተለይ የእኛ ሰፈሮች በአብዛኛው እንደሚታወቀው ሁሉ እኛ ቤት የገዛነ በድሮ ሰፈሮች ነው። አሁን እንደ ጣ ሁኖ የአካባቢ በሙሉ ፈርሶ የተሰራ እየተባለ ከፍተኛ ያው ጥረት አለው የታወቀ ነው እና በዛን ጊዜ ከተዳዘት ያለውና እኛ የምንናገረው ስም አይደለም እህ

0: እንዴት ነው ማስተካከለ የሚቻለው ነው? የኢሚግሬሽን መስሪያ ቤት ደግሞ ለማገኘት ዛሬ በጣም አስቸጋሪ ነው። እንደድሮ አይደለም። ወር ሁለት ወር ተቀጠረ ይዘነው ግን ሰው እንዲያውቀው ስማችን ችግር እየፈጠረ እንደሆነ እንረዳ ነው የኔ አባባል። ያላግባብ ደብዳቤ ተላከባቸው አሉ። ስማቸው ፊደል ትክክል አለም። ለምሳሌ አንድ ሰው አለሚቱ ከሆነ በመጨረሻ ላይ ወይም ወዛ መሆን አለበት። አለሚታ ብሎ ጥፈውታል። ገብታ? እና ሰተዋ የምትጠራው ግን አለሚቱ ነው። የእነሱ ግን ተጥፈዋለሁ ሊያላሉ። ያነ አንዳንዴ ተመሳሳይ የኔን ትዳዘት ወስደውም በዛኛው ስም ተመሳሳይ ያገቡበት ያጋጠመ ነገር አለ አንዳንድ ቦታዎች። እና እንዲያው ምንድን ነው አድማጭ ምንድን አለ የኔ አባባል ገብታችኋል? እና እንደምትሉት ካለ ደግሞ ያው እድሉ ልስጥ እኔ ብቻ ከመጮህ።
1: እንግዲህ ለዚህ ነው
2: አይቼው እስኪ አንተ ስም እንዴት ነው?
1: ለዚህ ነው እንግዲህ ስማችን እንደመጣ ነው ቀጥታ ወደ ዕብራይስጥ ይቀየር የተባለው። እንግዲህ አው በርግጣው ይሄ ሁኔታ እስካሁን ድረስ የተወያየንበት ርዕስ አይደለም። ይሄ አዲስ ርዕስ ነው።
0: አዎ።
1: ነገር ግን አሁን እንዳልከው ቤት በሚታደስበት ሰዓት የሚፈጠሩ ችግሮች አሉ። አንዳንድ ሊስቶች ላይ ዶሴዎች ላይ የሚጻፉ ያጻጻፉ ሁኔታ የቃላት አጣጣሉ ሁኔታ ስህተት ሊያመጣ ይችላልኝ። እዛ ላይ እንደው አንተ ያወከው ያደረሰብህ እንግሊዝ ካውንደርስ በእንደዚህ በፊደል ስህተት ወይም ባጠራር ስህተት ችግር የፈጠረበት እንደዚህ አይነት ችግር አጋጠመኛል ሰው የሰማሁት የለም እኔ በበኩሌ። ነገር ግን ሩሱ መውጣቱ መነጋገሪያ መሆኑ ሲጀመር ስማችን በትክክል መጻፍ አለበት። አዎ ይሄ የያንዳንዳችን ኃላፊነት ልንወስድ የሚገባ ጉዳይ ነው። በምን አይነት መንገድ ነው መስተካከል የሚችል ሁኔታ አለ? ግን ያንስ ከመናደርገስ እዛ ቦታስ ከመንደርስ ድረስ በዚህ በስም በፊደል በቃላት ምክንያት ችግር የደረሰባቸው ሰዎች አሉ የምታቃቸው የሚሰሙ?
0: እኔ ዛኮና ሩሱ እናቀረብኩት የኛ አካባቢ እንዳልኳችሁ አካባቢያችን ፈርሶ ይሰራ ተብሎ በተፈቅዶ አሁን የማስጠንቀቂያ ደብዳቤ እየተላከ ነው ለእያንዳንዱ ኖሪ። ፈርመው ሲፈርሙ እኔ ነበርኩ፣ ራሴ ሲፈርሙ በሙሉ ነበርኩ። ግን የስማቸውን ራሳቸውን እንደገና ከነሱም አንዳንዴ ከትራዞቻችን ያለውን ቁጥርማ እንደነገሯቸው ይጥፋሉ። አንዳንዴም ያንም በዛ ምክንያት ትክክል ሳልሆነ ይቅርታ እንጠይቃለን ግን አልፈረማችሁም ብለን ደብዳቤ ጽፈናል ብለው እስቲ ደውለውም ይቅርታ ያሉት አለ ሰውየው። ትናንትናም ደግሞ አንድ አባት ደውሎ ደግሞ እንዴት እኔ ከባለቤቴ ጋር ጀኔ ፈረምኩት አልፈረምክምና እምቢተኛ ተብለን ልትከሰስ ነው የሚል ደብዳቤ ተላከብኝ ብሎ ትናንትና ጫወተኝ። ግድ የለም ጠበቃዋን አነጋግረታለሁ፣ ወደ ውጭ ሀገር ያለ ችግሩ እንፈታለን። ይሄ ግን በእኛ ብቻ አይደለም፣ በሌላ ቦታችሁም ይኖራሉ። ሌላው ደግሞ አንድ ነገር አንስተሃል አይቼው የእኛን ስም በደብራስ ተቀየሩት ያልከው፣ አብዛኛችን ቀን በቀን ነው ዝም ብለን ስማችን የሚጠራ እንጂ ከትዳዞት የተጣፈው ጥቂት ነው፣ በብዛት የለም። ለምሳሌ ዳዊትን ዳዊት ይሉታል። ዳዊት ልና ግን ዳዊት የሚለው ግን አልተጣፈም። ከመታወቂያው ላይ ያለው ግን ዳዊት ነው። ገብተሃል? አንዳንዴም የእኛ ለእነሱ እንዲቀላቸው ብለው ስም ሰምተውናል። ለምሳሌ እኔ አሁን ወላጆች ስጦታው ነው፣ እነሱ ግን ስጦታው ማለት ምንድን ነው ትርጉሙ አሉ። እና ስጦታው ማለት ስጦታ ነው፣ ማታ ነው፣ እንግዲያማ ሻይ ነው የምትባል ብለው ወሰኑ። እስከ 15 ዓመት ላይ መታወቂያ ያልገባም ነበረ። አንድ እዚያ አንድ የሆነ ድርጅት ጋዛ የሆነ ነገር እየሰራ ነው፣ የሀሪ ሊሞች ነው መጽሐፍ ምናምን ለማምጣባል ካልሆን ከአንድ ሰጥም አሉ። እና ድርጅቱ የሆነ ስጦታ ላኩልኝ ቆይቷል። አሁን ድርጅት ወጥቻለሁ፣ አሙታ ኬረን ሞሸ የሚባል ነበር። እና ከዛ ላይ ምን ብለው የጥሶታውን ጣፉልኝ፣ በሻይ የሚለውን ጥፎ ላኩት። ከመታወቂያ ላይ ግን የለም። ያን ባንክ ዘበድ አልቀበልም አለች። ይህን ቼክ ማስገባት አልችልም፣ ምክንያቱም ቼኩ የተጣፈው ሌላ ስነ ከዚህ ከኮምፒውተር ላይ ያለው ስም አይደለም እና ማስተካከል አለብህ። ያነ ጊዜ በኋላ ለዛ ብዬ ሳይሆን እስቲ እንደ መቻቸው ብዬ አስተካከልኩኝ። በዛ ግን ስጦታው የሚለውን ፊደሉን በትክክል ጽፌ ሳራቢኒ ወስጄ አስተካከልኩ። ከዛ በኋላ ስሜ ትክክል ነው፣ ሁለቱም አለ። በነገራችን ግን እንደ ግል ብጠይቀ የበረሰቱን ስም እስካሁን ሀይምሮ አልተቀበለውም። እናችን የካርኳት ነው የመሰለኝ።
1: እሺ ወርቅነሽ ምትዋለሽ ዙሪያ
2: የራስቱ ስም እንዳለው እንደው አንዳንድ ሲጠራበት እኮ አንዳንድ ሰው ሚራሳበት አጋጣሚ አለም ይባላል አለ ከኔ ስም ነው አብሮን ያላደግነው ስለሆነ ልጅነታችን አብሮ የተዋሃደ አይደለም ኛነታችን ጋርና ትርጉሙ ትክክለ ስማችን ትርጉም ይገልጽ ቢሆንም ግን ቋንቋ ቀላል አይደለም በሌላ ቋንቋ ስትጠራ ያንተ ስም አይመስልህምና እንደው ባድዚህ ሰሞት እንደው ጊዜያችን አንጻር ጊዜያችን እንዳይሻማ እንጂ ቤት ካፌ ሄዶ በራስ ስማቸው ቡና እኔ ከሌ ነው መባል ብለው ሲያስመዘግቡ ያነ ቡና ደርሶ ሲጠራ ስማቸው ይረሱታል ምክንያቱም ስማቸው የነሱ መሆኑን ስለሚረሱ ቡናው ደርሷል ተብሎ ሲጠሩ ይረሳሉ እዚህ ድረስ ነው እንግዲህ የኛ ጋር አይዋሃድምና በብራስ መጠራቱ መቼም እንግዲህ ስንወለድ ጀምሮ ካልተሰጠን እንዳማራጫ ሊሆን አይችልም ለማለት ነውና መፍቴው ምንድነው ትላለህ
0: በነጅታ እንግዲህ ያው ያለፈው እዚህ ዓለም አልፈዋል ላሉት አባቶቻችን ግን ማስተካከል ይቻላል ችግር የለም ፊደሎችን ትክክል አድርጎ የብራስ ፊደል አስገብቶ ማስተካከል ሄዶ ይቻላል ምንም ችግር የለም ያው ጊዜና እውቀት ይፈልጋል እንጂ የማስተካከሉም ሳራብንም ችግር የለበትም ያስተካክላሉ ፊደሎችን ትክክል አድርጎ ጥፎ ትክክለኛው ስሜ ይሄ ነው ካሉ ምንም ችግር የለም ያስተካክላሉ ልጆቹ መርዳት ይችላሉ የኛም የአማርኛ ስም ካለበት ትክክል ያልተጣፈ በእኛ እድሜ ያሉ ማስተካከል እንችላለን ነው የኔ አባባል
2: ጠበቃ ያስፈልጋል
0: አስፈልግም ምንም አስፈልገው አይ
2: ጠበቃ ይባላል
0: አስፈልገው ማስፈል ጠበቃ የሚያስፈልገው አንዲያው ለመሰረስ ሲሆን ነው አስፈልገው በሙከራ ያደረኩ ስለሆነ ነው ያነኛውን ፊደሉን ማስተካከል ያነኛውን በነጥብ ጥፍና ያስተካክላሉ ችግር የለም እዚህ እንግዲህ ያው ማወቁ ነው ትልቁ ነገር ለዛ ነው ማስገንዘብ የፈለኩት ግዚያችን አልተባለ ለአርማጭ
1: አለ ግዜ አይ ለላ አርማጭ እንኳን የለንም እንደው አሁን በዚህን በዚህ ከቋጨ ነው ትናንት አንድ ርዕስ አንስተን ስንወያይ ነበርና አንተም ከርቀቱ ነህ ሐሳብ ስትሰጥ ነበር በዛ ዙሪያ ማለት ነው በተለይ በማህበረሰባችን ዘንድ ያለው ሁኔታ አንዳንድ ችግሮችን አንስተን እየተወያየን ነበርና እንደው አሁን መድረኩን ልስጥህና ወድቅነሽንም ሷም ታዳምጥ እንደ ታዳሚ ሆና ያንተ ሐሳብ እንዴት ነው ነገሮች ካሁን አልተቀረፉ ለምሳሌ አንዳንድ ቦታዎች የተለያዩ ወይም ሰርግም ሊሆን ቻው ወይም ባርም ወይም የተለያዩ ፓርቲዎች ተደርጎ በሚጠራበት ሰዓት አንዳንድ ሰው በሚጠራበት ሰዓት ያቅም ማንሳት ወይም ያወቁ ብዛት ሰው እንደሚመጣ ያወቁ አነስተኛ ወንበር ማዘዝም እንደዚህ አይነት ነገሮች አሉና እንዴት ነው መቅረፍ የምንችለው የሽልማቱ አይነት አለ ሌሎች ድግሶች አሉ ይባላልና ይሄን እንዴት ነው መቅረፍ የምንችለው እንግዲህ በምን አይነት ነው አንተ አመለካከት
0: በእውነት አይቸው አባቶቻችን የሚሉት አባባል ነበረ ገባህ ድንጋይ ጮህ ብለህ ይጥፋል ለካም ተነገረ በሀገር አቀፍም ብሩክ ገብተው ስንት አዛውንቶች እናቶች አባቶች ምላሳቸው ውስጥ የሚቆረጥ ተናገሩ ለነገር ግን ጆሮ ዳባ ብለስ ነው ያለነ እና ባለፈው እኔ እና ትላንትና ጠዋት ስነጋገሩ በጽሁፍ ነው የላኩለት የነበረው ሁኔታ አንድ ሰርግ በዚወርም ጀመሪያ ላይ እርነና በጣም ይገርማል እንደዛ ያለ ሰርግ መሆኑ እኔ በእኔ እይታ ያው ወይም ሰላማዊ ሰልፍ እንንበለው ወይስ እንደው እርዳታ እንበለው አውላሙ አልተከፈተም ውሽሮች ተዘግተ ብሎ እንዲያው ግማሹ ሰው እንዲተገትሮ ቁማል አስር አካባቢ ሊክ አውላሙ ሲከፈት እንዲያው ስጦታው እኮ ትንሽ የማየት ችግር አለበት ብሎ አስተያየትም አላደረጉም እየገፈተሩኝ አብሮ የነበረ ሰው ባይኖር ያው ተጨፍልቄ ነበር እኔም ለብሬ የመገፍተር ሰው አይደለም እንዲያው ሰውን ላክበር ብዬ ነው እንጂ የገፍተር የምጠል ሰው ነው እግዚአብሔር ይመስገነው እንደ ግሌ ለነገር ግን የነበረው ግፊት ላንዱ ላንዱ ዋስትና ያልነበረው አውላሙ ከተከፈተ በኋላ እንደፈለገ ሄዶ ወንበር ማዝ ወዳው ሞላ ሌላው ሰው እንዳለ ውጭ ላይ ቀረ አንድ ሺህ በላይ ሰው ነው የነበረው እዛ በላይ ነው ሳይበሉም ሳይጠጡም ብዙዎች ነው ሄዱ ነገር ግን ያ አይነት ነገር ምንድነው ነው በርግጥ ምንድነው ቢስጠይቅ አጣራው ዝም አላልኩም እዛ በኋላ እነዚህ ሰዎች የመጀመሪያ ጊዜያቸውን እስራኤል ሀገር ሲድሩ ስለዚህ ሰው በብዛት የመጣው ለዛ ነው በጦር ምክንያትም አንደዚህ ሁለት ጊዜ ተሰርዞባቸው እናስደስታቸው በሚል ነበር ሰው የጎረፈ እና ከመንደርም ድግስ የለም ስለተባለ በዛ ምክንያት ነበር ይናክል የሚባል መልስ ነው የተሰጠው ያም ሆነ አልቀበለውም በእኔ እይታ ሰው ከስራ የዋለ ሰው መጥቶ ደክሞ ሳይበላ ሳይጠጣ ገንዘቡን ጥሎ መሄዱ ያን ሰው እንደው በጥፊ መጥቶ መደን ማለት ነው በኔ እይታ እና ይሄ ነገር በመታሰብ አለበት እንደው ሽሙሽሮችም አይሰሙም ምንም ለውጥ የለም ባጭሩ አለላው ድሮ 20 ብር ነበር ሽልማት የነበረ አሁን ግን 50 ብር አድርገው ምን በላው አጣነ ያሉኝ ሰዎች አሉ ለምን ትሸልማላችሁ ድሮ 20 ብር መልስ መርሸልማይ ነበር እንዴት አርጃው ነው ሰው ፊት 20 ብር ለሽልማት እየተጨነቁ ነው ያን ገንዘብቻቸው የሚያወጡት ለምን እንደነ መቸ ነውኛ ለውጥ ብናመጣው እንደው ይገርማል እንዲያው ከተልጅ አዳራሽ አስገብቶ እንዳትገርፍባት ይችላል ማለት ያለ ወለተ ነው ብራቸው እኔ አሁን እንደ ካውላ ሙከር ሽልማት ምናምን ይባል በነጋ የለም በነጋ የለም ያ ሰው ደግሷል ያዋጣው እንደገና ከዛ ሄድ እንደገና ደግሞ 50 ብር እንግዲህ ይወል 50 ብር ብዙ ነው ለማይሰሩ ሰዎች አንድ ሰው ለስራ ሲቀጠፍ ምንም ያገኘው አብይቱ ዓለም ተቀበለው እንግዲህ በሉምታ 50 ብር ያንም ደግሞ ቢሆን እኮ ሙሽሮችንና ወይም ዓለም አዛው እህቷ ተቆመ ለእህቷም ይሻልማሉ
1: አክስትም አጎትም ሁሉም አሉ በዛ ተራ በተራ ዙሪያው የቆመን በሙሉ የግድ ይመሸለማልበት
0: አዎ አረ በእውነት ለውጥ የለም ሌላው አሁንኛ ቅርብ ብልቅሶ ነበር
1: አንድ ቃን የቀረችን እሺ
0: ያ ሰው አሁን በግባልቅሶ ላይ እየተጋፉ አድክመውታል ገፍትረው ጥለውት ነበር አሁን እናቱን የጅባ ተቀምጦ እንደነበት ከላልን ሰውዬው ይሄ ሁሉ ምንድነው በጣም ይገርማል ሌላ ቀን ነጋገር በታለን ለዚያው
1: እሺ
0: እናመሰግናለን መልካም ቀን
1: ለወዳጅነን ተወስጣታው እግዚአብሔርስጥልን ወርቅነሽ መጠቃለያ
0: ለሁላችንም አመሰግናለሁ እሺ መልካም ቀን ይሁንሽ
2: እናመሰግናለን እኛም የሚገርም ነው ትናንት ምሽትም ተነስተው ነበር የሐሳብ በስርጭታችን አይቸው ሰዎች እንዲህ ያመመጠን በላይ ሰው ይጠሩና ከዛ በኋላ ኮንዶ ወይ ወገናችን ደክሞ ሄደ ሳይበላ ሳይጠጣ ሳይደክም ሳይሆን የሚባሉ ምን ሰማው አሙሽሮች ዳቸውን ይወጣሉ ጥሩ ነው ብዙ ሰው ነው
1: ወርቆላቸዋል ሸፈኑ
2: አዎ እንጂ ሰው ተሰቃይቶ መሄዱ ውሃ እንደጠማው ውሎ መጥቶ ውሃ ሳይጠጣ እኩለ ሌሊት ወደ ቤቱ መመለሱ ያ አይታይም እና ቢሻሻል ጥሩ ነው ብዙ ምናሻሽላቸው ነገሮች
0: አሉ ለዛ ነው የምንነጋገርብኝ አንዳ ለአድማቅ እናድርስ ነው እንጂ እያንዳንዱ ማሰብ ነው ያለ በጣም አመሰግናለሁ
1: አቶ ስቶቶ እግዚአብሔር እናመሰግናለን
0: እሺ
1: አሁንት ሁላችንም እንግዲህ ያንዳንዳችን የቤት ስራ ልናደርግ የሚገባ ጉዳይ ነው በዚህ ምክንያቱም እንደዛ አይነት ነገሮች መቀረፍ ሲገባቸው መቅረስ ሲገባቸው መሸሻል ሲገባቸው አተስቶታው እንዳለን በእውነትም አንዳንዴም እኛም ይሄድን ራሳችንም የምናየው ጉዳይ ነው ለውጥ የለም ስለዚህ አሁንም ሊታሰብ ይገባል
2: ይሄ ቢቀርስ ሽልማቱ ከሆነ ሙሽሮቹ ብቻ እንደው ለደንቡ ከተባለ ካልሆነ ደግሞ በፖስታ አብሮ በታሽጎ ቢጣልላቸው ያገንዘብ ይረዳቸዋል ሙሽሮቹንና ልክ ነው እንግዲህ ብዙ እንነጋገርበታለን በቀጣይ መነጋገር አለብን በዚህ ዙሪያ
1: ወርቅነሽ እጅግ በጣም እናመሰግናለን ዛሬ አንቺ ከቤትነሽ እዚህ ስቱዲዮ ላይ ያለውተኝ እንግዲህ ለነበረን ቆይታ በጣም እናመሰግናለን
2: ልጆቼን አሰማራችሁ
1: ተሰናበች
2: እሺ መልካም ቀን ለአድማጮች ቀን አንድ ሰዓት ላይ እንደገና እንገናኛለን አይቾ መልካም ቀን
1: መልካም ቀን ለዩኒቨርሲቲ ላንችም ያልኩ ክብራትና ክራንድ ማጆቻችን እንግዲህ በቀኑ ስርጭታችን እንገናኛለን የቴክኒክ ባለሙያችን እጅግ በጣም እናመሰግናለን መልካም ቀን
2: ሮኒ ናወር ነበር አስንጀምር
1: አዎ አሁን አይደለም ጠፋብኝ ስሙ ለማንኛውም መልካም ቀን

0: ክብራትና ክብራን አድማጮቻችን እንደምን ዋላችሁ?
1: ካን ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያስተራጨውን ዝግጅት እንሆ ጀመረም።

0: የተከበራችሁ አድማጮች ጤና ይስጥልን እንደምን ዋላችሁ በያላችሁ በጤንነት እንዴት ተጠበቃል እኛ ደህና ነን እለቱ እንደብራያን ዘመን አቆጣጠር ሃዮም ዮም ሽልሺ ካፍጤት 29 ቀን መሆኑ ነው ወርሃ ታሙዝ ታፕሽን ፔባብ እንደ አውሮፓ ዘመን አቆጣጠር ጁላይ 14 ቀን 2026 ዓመተ ምህረት ነው እንደ ኢትዮጵያ ዘመን አቆጣጠር ደግሞ ዕለተ ማክሰኞ ሐምሌ 7 ቀን 2018 ዓመተ ምህረት ነው የቴክኒክ ባለሙያችን ድሮር ሮትሽቴን ሲሆን የስቱዲዮ ተረኛ አስተናጋጆች ወርቅነሽ ሸቴም ሰጠኝ ዘመንና ይሻያው ደቁነን ከዚህ ያለን ዝግጅት የሰዓቱን ዜና ወቅታዊ ዘገባ የጤና ፕሮግራምና ቃለ ምልልስ አለን አሁን የሰዓቱን ዜና ወርቅነሽ ሸቴ
1: አመሰግናለሁ ሻያው አርእስተ ዜና 25ኛው ክነሴት ከመበተኑ በፊት የተለያዩ ህጎችን ለማጽደቅ በመላተ ጉባኤ የሚካሄደው ውይይት እንደቀጠለ ነው። ሁለተኛው የሊባኖስ ጦርነት ከተካሄደ ወዲህ ላለፉት 20 ዓመታት የመከላከያ ሰራዊቱ የህክምና ዘርፍ ከፍተኛ መሻሻል ማድረጉ ተገለጸ። የመከላከያ ሚኒስትር እስራኤል ካዝ የኤልኦር አዛሪያ የወንጀለኛነት ፋይል የሚሰረዝበት ጊዜ እንዲያጥር የሰጡትን አስተያየት ወደ ፕሬዝዳንት ሄርጾግ አስተላለፉ ተባለ። የአሜሪካ መከላከያ ሰራዊት ባሳለፍነው ሌሊት በኢራን ላይ ተጨማሪ ጥቃት ማድረሱ ተገለጸ የሚሉት ዋና ዋና ዜናዎች ናቸው ዝርዝሩን እነሆ 25ኛው ክነሴት ከመበተኑ በፊት የተለያዩ ህጎችን ለማጽደቅ በመላተ ጉባኤ የሚካሄደው ውይይት እንደቀጠለ ነው ወደ መከላከያ ሰራዊቱ ለመዝመት ፈቃደኛ ያልሆኑ የሐረዲ ማህበረሰብ የሽባ ተማሪ ወጣቶች ላይ እስራት እንዳይካሄድ የቀረበውን ሐሳብ በሁለተኛና በሶስተኛ ድምጽ ለማጽደቅ ውይይት እየተካሄደ ሲሆን ሐሳቡ መቅረብ ከነበረበት 2 ሰዓት አስቀድሞ እንደቀረበ ተገልጿል። ክነሴቱ ትናንት ምሽት ባካሄደው መላተ ጉባኤ የኦሪት ትምህርት መሰረታዊ ህግ ሆኖ እንዲጸድቅ የቀረበውን ሐሳብ በሁለተኛና በሶስተኛ ድምጽ ማጽደቁ ታውቋል። ሐሳቡን 63 የክነሴት አባላት ሲደግፉት 52 የሚሆኑ የተቃውሞ ድምጽ መስጠታቸው ታውቋል። ጠቅላይ ሚኒስትር ቢንያሚን ናታንያሁ በድምጽ አሰጣጡ ሂደት አልተገኙም ተብሏል። ከሊኩድ ፓርቲ የክነሴት አባል ዩሊ ኤጅሽቴን እና የክነሴት አባል ዳኒሎስ የተቃውሞ ድምጽ መስጠታቸው ተገልጿል። ሁለተኛው የሊባኖስ ጦርነት ከተካሄደ ወዲህ ላለፉት 20 ዓመታት የመከላከያ ሰራዊቱ የህክምና ዘርፍ ከፍተኛ መሻሻል ማድረጉ ተገለጸ። አሁን በጦርነት በጣም በከባድ ሁኔታ ከሚቆስሉ ወታደሮች ህይወታቸው የሚያልፉት ከ107 እጅ ብቻ ሲሆን ከ20 ዓመታት በፊት ከነበረው በግማሽ መቀነሱ ተገልጿል። የመከላከያ ሰራዊቱ ወታደራዊ ክፍል ኃላፊ ብርጋዴር ጄኔራል ዚቫን አቪያድ ፓር በካን ረሸት ቤት ሬዲዮ በተደረገላቸው ቃለ መጠይቅ እንደገለጹት በጦር ሜዳ ላይ ስለሚሰጠው ህክምና እድገትና መሻሻል የሰዎችን ህይወት ለማትረፍ የሚሰጡ ልዩ ህክምናዎችን በፍጥነት ለማካሄድ የሚቻለውን ሁሉ እናደርጋለን ብለዋል። አቪያድ በተጨማሪም እንዳሉት በማንኛውም ወታደራዊ ክፍል በቂ የሴትና የወንድ ዶክተሮች እንዳሉና ለቁስለኞች ወዲያውኑ በመድረስ አስፈላጊ ከሆነም ደም እንዲሰጥ በማድረግ ህይወታቸውን ለማትረፍ ከፍተኛ ጥረት እንደሚደረግና አብዛኛው አጋጣሚዎች አደጋው ከደረሰበት ጊዜ አንስቶ በአንድ ሰዓት ውስጥ ወደ ሆስፒታል ቁስለኞችን ለማድረስ ከፍተኛ ጥረት እንደሚደረግ ተናግረዋል። የመከላከያ ሚኒስትር እስራኤል ካዝ የኤልኦር አዛሪያ ወንጀለኛነት ፋይል የሚሰረዝበት ጊዜ እንዲያጥር የሰጡትን አስተያየት ወደ ፕሬዝዳንት ሄርጾግ አስተላለፉ ተባለ። ካጽ በሰጡት አስተያየት አዛሪያ የተፈረደበትን የስራት ጊዜ ካጠናቀቀ 8 ዓመታት እንዳለፉና ድርጊቱ ከተፈጸመም 10 ዓመታት እንዳለፉ ገልጸው አዛሪያ በመከላከያ ሰራዊት ውስጥ ክፍር በተባለው ክፍለ ጦር ተዋጊና የህክምና እርዳታ ሰጪ ሆኖ ያገለገለ መሆኑን የወንጀል ድርጊቱ ቢሰረዝለት በማህበረሰብ ውስጥ መልካም ተቀባይነት እንዲኖረውና ለድገቱም እንደሚያግዘው ገልጸዋል። ፕሬዝዳንት ሄርጾግ በጉዳዩ ተጨማሪ አስተያየት እንዲሰጥበት ተራ የሚጠብቅ መሆኑን አስተውቀዋል ተብሏል። መከላከያ ሰራዊቱም በጉዳዩ ጣልቃ እንደማይገባ ተገልጿል። ኤልኦር አዛሪያ ከ10 ዓመታት በፊት በቁጥጥር ስር የዋለን አሸባሪ አደጋ ያደርሳል በሚል ጥርጣሬ በከፈተበት ተኩስ በመግደል የተፈረደበት መሆኑ ይታወሳል። የአሜሪካ መከላከያ ሰራዊት ባሳለፍነው ሌሊት በኢራን ላይ ተጨማሪ ጥቃት ማድረሱን ታወቀ። አሜሪካ በኢራን ላይ በተከታታይ ሶስተኛ ሌሊት ያጠቃይ ሲሆን ጥቃቱ በፕሬዝዳንት ትራምፕ ትዕዛዝ በሆርሙዝ የባህር ወሽመጥ በሚያልፉ የንግድ መርከቦች ላይ ተኩስ የሚከፍተውን የኢራን መከላከያ ሰራዊት እስኪዳከም ድረስ የሚቀጥልና ከባድ ዋጋም የሚያስከፍለው መሆኑን የአሜሪካው ማዕከላዊ እዝ አስታውቋል። ሌሊቱን በሆርሙዝ አካባቢ ከባድ ፍንዳታዎች የተሰሙ ሲሆን ፕሬዝዳንት ትራምፕ ባሰሙት ንግግር የአሜሪካ መከላከያ ሰራዊት በኢራን ላይ ከባድ ጥቃት ያደርሳል ምክንያቱም እብዶች ስለሆኑ ነው ማለታቸው ተገልጿል። ትራምፕ በተጨማሪም ኢራናውያን የስምምነቱን ውል አላከበሩም የኒውክሌር ጦር መሳሪያ ቢኖራቸው ኖሮ አሁንኑ ይጠቀሙበት ነበር ያሉ ሲሆን የኢራን የኒውክሌር ግንባታ ጣቢያዎች ይወድማሉ በማለት መዛታቸውም ታውቋል። ኢራን በአሜሪካ ያየር ጥቃት 3 ሰዎች መገደላቸውን ገልጻለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሆርሙዝ የባህር ወሽመጥ ክፍት መሆኑን ትናንት ምሽት ማስተዋወቃቸው ይታወሳል። ትራምፕ የሆርሙዝ የኢራን ከኢራን ጋርም ሆነ ከኢራን ውጪ የሆርሙዝ የባህር ወሽመጥ ክፍት ሆኖ ይቀጥላል። አሜሪካ በኢራን ላይ ጥላው የነበረውን የባህር እንቅስቃሴም እንደገና አድሳለች ብለዋል። ትራምፕ የኢራንና የደንበኞቿ መርከቦች ወደ ወደቧ መውጣትም ሆነ መግባት እንደማይችሉ ገልጸው የሌሎች ሀገራት መርከቦች ግን በተፈቀደው የሆርሙዝ መስመር በአስተማማኝ ሁኔታ በነጻነት ማለፍ የሚችሉ መሆናቸውን ገልጸው በማህበራዊ ድረገጻቸው ላይ በጻፉት መልእክት አሜሪካ ካሁን ጀምሮ የሆርሙዝን መተላለፊያ መስመር ጠባቂ መሆኗ እንዲታወቅና ከእያንዳንዱ ጭነት ይዞ ከሚያልፍ መርከብ የደህንነት አገልግሎት 20 እጅ ክፍያ እንደሚያስከፍሉና ሂደቱንም አሁንኑ ተግባራዊ ማድረግ እንደሚጀምሩ አስታውቀዋል። የኢራን አስቸኳይ ጊዜ እዝ ቃል አቀባይ አሜሪካ በሆርሙዝ ባህር መስመር አስተዳደር ላይ ጣልቃ እንድትገባ እንደማይፈቅዱና በመስመሩ ላይ ለሚደረገው ማንኛውም ለውጥ ከባድ ምላሽ እንደሚሰጡ ገልጿል። ይህ በዚህ እንዳለ ትራምፕ ዛሬ የኢራቁን ፕሬዝዳንት በዋይት ሀውስ ቤተ መንግስት ተቀብለው ያስተናግዳሉ ተብሎ ይጠበቃል። እስራኤል የቀድሞውን የኢራን ፕሬዝዳንት አህመዲ ነጃድን የሀገሩን አስተዳደር እንዲቀይር አሰርታው እንደነበር ተገለጸ። ዘመቻው ሀቱል በማጋፊም በኢብራይስት አጠራር ተብሎ የተሰየመ ሲሆን ጠቅላይ ሚኒስትር ቢንያሚን ናታንያሁ በእርሳቸው ዕውቅና አማካኝነት ዘመቻውን የመሩት የቀድሞ የሞሳድ ድርጅት ኃላፊ ዳቪድ በርኒያ ናቸው። ዘመቻው የተወሰነ ርቀት ቢጓዝም በመጨረሻ ግን እንደታሰበው ሳይሳካ የቀረ መሆኑ ተገልጿል። የእስራኤል ንግድ ባንኮች ዛሬ ባካሄዱት ዓለም አቀፍ የገንዘብ ልውውጥ አንድ የአሜሪካ ዶላር በ3 ሸቀል ሲመነዘር አንድ ዩሮ በ3 ሸቀል ከ46 አጎሮት የገንዘብ ልውውጥ ተካሂዶበታል። በመጨረሻም የአየር ንብረት ትንበያ። የአየሩ ጸባይ ዛሬና ነገ የሙቀቱ መጠን ደረጃ በደረጃ እየጨመረ የሚሄድ መሆኑ ተገልጿል። የዛሬው ቀን የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 31፣ በቴላቪቭ 30፣ በሃይፋ 29፣ በጽፋት 32፣ በቤርሸባ 34፣ በኢላትና አካባቢዋ 41 ዲግሪ ሴንቲግሬድ ይደርሳል። ይሻያው ዜናው አበቃ።
0: ወርቅነሸቴ ለዜናው የተሳካ ጥራት ባለው መልኩ ያስደመጥሽን እናመሰግናለን። እሺ እንግዲህ ወደ ቀጣይ ዝግጅት ለማለፍ አንድ ሙዚቃ

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ታዊ ዘገባ መናቀርበት ሳል ላይ ደርሰናል። ሰጠኝ ሻያው እንደምን አረፈዳችሁ?
1: ሰላም ነን። እዚህ ቀስቀስ እያልን ሻያውና እኔ
0: ዘፈን በእርግጠኝነት ይሻያው ሲዘፍን እየታየ ነው።
2: የተሟላ ሲሆን ሶስትዮሽ ሲሆን ሞቅ ደመቅ ብሎ እንግዲህ ለብዙሀን መገናኛ አውታ በትክክለኛ ሚዲያዎች አንቺ ምንም ስቱዲዮ ላይ ባትወኝም በቅርብ ርቀት በመኖሪያ ቤትሽ ሆነሽ ጥራት ብቃት ባለው ሁኔታ ነው ዜናውን ተመለከትሽው እና እንግዲህ በቀጣዩ እንዲያው እንዴት ነው?
0: በቀጣይ ወቅታዊ ዘገባ እንግዲህ ምንም የተለመደ ርዕሰ ጉዳይ ቢሆንም እንወያይባቸው ርዕሰ ጉዳዮች ያው ነገሮች እየቀጠሉ ነው። አዳዲስ ነገሮችም ይኖራሉ። አንደኛው እንግዲህ የፖለቲካው ጉዳይ ነው። የክነሴቱ ከመበተኑ በፊት በጣም በርካታ ህጎችን ለማጽደቅ ሩጫ ላይ ነው። ትናንት ምሽትም የኦሪት ትምህርት መሰረታዊ ህግ ሆኖ እንዲጸድቅ የቀረበው ሀሳብ ያው ለመጨረሻ ጊዜ ጸድቋል። በመጨረሻ ድምጽ አሰጣጥ በሁለተኛና በሶስተኛ ድምጽ ሂደት አሁንም ክነሴቱ ጉባኤ ላይ ነው የሚገኘውና እንደው ይሄ ህግ በተለይ የጸደቀው ህግ ከጸደቀ በኋላም ብዙ ቅሬታዎች እየተነሱ ነውና እንዴት ነው ሰጠኝ እንዴት ይታያል?
1: አዎ እንግዲህ ይሄ ህግ በጣም አከራካሪ ሆኖ ከቆየባቸው ዋና አንቀጾች መካከል አንደኛው የኦሪት ትምህርት መሰረታዊ ህግ ሆኖ መጽደቁ ብቻ ሳይሆን ይህ ህግ ልክ ውትድርና ለሚያገለግሉ አካላት እንደሚሰጠው መብት አይነት ኦሪትም የሚማሩ ሰዎች ይሄም መብታቸው እንዲከበር የሚለው ነው። ግን አሁን በህጉ ላይ ማሻሻያ ተደርጎ በውትድርና እንደሚያገለግሉት የሽባ ተማሪዎች ኦሪት ቢማሩም እኩል እንዳይሆን የሚለው ነገር የተሰረዘ መሆኑን የተገለጸው እና ህጉ ተሻሽሎ ያው ጸድቋል። ህጉን ያቀረቡት ሞሼ ጋፍኒ የክኔሴት አባላት ሶስት ናቸው። ሞሼ ጋፍኒ፣ ያዕቆብ አሸር እና ይስሐቅ ፒንድሮስ ናቸው። ሶስቱን ያቀረቡት በመጀመሪያ ድምፅ አሰጣጥ እንግዲህ ከሳምንታት በፊት እንደምናስታውሰው 63-53 በሆነ ድምፅ የጸደቀበት ሁኔታ አለ። ያው እንግዲህ ህጉ ነው እንዲሰራበት በአንድ ጊዜ ሁለተኛና ሶስተኛ ተብሎ በሚጠራው በክኔሴት ድምፅ አሰጣጥ መሰረት ትላንትና ድምፅ ተሰጥቶበት 63 ሲደግፉ 52 ተቃውመዋል። በዜናም እንደተመለከትሽው ጠቅላይ ሚኒስትር ናታንያሁ እንዳልተሳተፉ ነው በድምፅ አሰጣጡ። ሁለት የክኔሴት አባላት ዩሊ ኤድልሽቴን እና ዳኒ ኢሉዝ የተቃወሙ መሆኑ ተገልጿል። እና እንግዲህ ሁለት መሰረታዊ ነገሮች አሉት የዚህ ህግ ሁኔታ። አንደኛ የኦሪት ትምህርት ለይሁዲ ህዝብ መሰረታዊ እንደ ቅርስ ሆኖ እንዲታወቅ እና በእስራኤል ተቀባይነት እንዲኖረው፣ ሌላው ደግሞ ኦሪት መሰረታዊ መሆኑ እንዲታወቅ በሚል ነው ጸድቋል። ሁለት ነገሮች ይኖራል። አሁንም ስለጸደቀ ምናልባት የራሱ አንዳምታ ወደፊት ትልቁ ስጋት እነዚህ የኦሪት ትምህርት የሚማሩ ወጣቶች ወደ ውትድርናው እንዳይሄዱ ያደርጋል የሚል ስጋት ስላለ ነው እንጂ ኦሪት መማርን ማንም ተቃውሞ አይመስለኝም። አሁን ብዙ ትችት እየቀረበበት ያለው እንግዲህ ጸድቋል። ምን ያክል ይሰራበታል? የክኔሴት እንግዲህ ከተበተነ በኋላ አዲስ ምርጫ ሊሆን ነው። ከዛ በኋላ ማንኛው መንግስት መጥቶ ነው ይህኛው ደግሞ እንሽራለሁ የሚል አካል ሊኖር ይችላል። በሚቀጥለው ማን መንግስት እንደሚያዋቅር ስለማናውቀው፣ ግን በአጠቃላይ ሁኔታ መጽደቁ በተለይ አሁን በጥምሩ መንግስት ላሉ አካላት ጠቅላይ ሚኒስትሩም ቢሆን የሃሬዲም ፓርቲዎች ለእሳቸው ድጋፍ የሚሰጡ ስለሆነ ለቀጣይም ድጋፍ ለመስጠታቸው የሚያግዝ ሁኔታ እንዳለው ነው እየተገለጸ ያለ። አሁንም እየተወያዩበት ያለ ሌላ ህግ አለ። እሱም ምንድን ነው? በውትድርና ማገልገል የማይፈልጉትን ላለመያዝ የረቀቀ ህግ ነው። ይሄ ደግሞ እርስ በርሱ የሚጋጭ ነው። በአንድ በኩል መንግስት ሁሉም ውትድርና ያገልግል ብሎ ያቀረበበት ህግ እና ከአሁን በፊት ሲሰራበት የነበረ መሰረታዊ ህግ አለ። ያንን ተትቶ አሁን ደግሞ በጎን ደግሞ የኛው መሆኑ ትንሽ እርስ በርስ የሚጋጭ ነው። መንግስት የሚያስፈጽመው ነገር ወይም ደግሞ ለሀገሪቱ መከላከያ ሰራዊት የሚያስፈልገውን ያክል ጦር እንዲኖር መንግስት ነው ውሳኔዎችን የሚያስተላልፍና ያኛው ህግ እያለ ይሄኛው ደግሞ በጎን ለማጽደቅ የሚደረገው ጥረት ምናልባት እርስ በርስ የሚያጋጭ መስሎ ይታያል።
0: አዎ ሻያው አንተስ እንዴት ተመለከቷል?
2: አዎ ሰጥ የዘመነ ተንትኖታል ይሄን መሰረታዊ ህግ ሃይማኖት ትምርት በተመለከተ የሃሬዲም ሃይማኖት አጥባቂ ህብረተሰብ ወጣቶችን የሚመለከት ስለሆነ እስካሁን የነበረው ህግ በጣም ጎጂ በመሆኑ ከመንግስት የሃይማኖት ተማሪዎች የተወራ የሚማሩ ከመንግስት ገንዘብ ድጎማ ሲያገኙ ቆይቶ ነበርና አሁን የተደነገገው መሰረታዊ ህግ ግን በተሟላ ሁኔታ ምንም ጉድለት ሳይቀነስባቸው በጣም ሰጠ እንዳለው በጣም ልዩ ለእስራኤል ህዝብ የኦሪት መጽሐፍ ቅርጽ ስለሆነ ከማንም ያላነሰ የነሱ ተማሪዎች የቶራ የቅዱስ ኦሪት የሚማሩት ከመከላከያ ሰራዊት አገልግሎት ጋር እኩል እንዲያውም ከውትድርና አገልግሎት የበለጠ የሃይማኖት ትምህርት ነው በሚል የጸድቋል።
1: ተሰርዟል። ይህ አንቀጽ ሁለት አንቀጾች ነው ያሉት። ይህ እንደተሰረዘ ነው የሚነገረው። ሻየው
2: በኩልነት መከላከያ ሰራዊት ጋር እኩል ነው እንደ የሚለው የበላይነትን የሃይማኖቱ ሁኔታ በእስራኤል ህዝብ በጣም ጠቃሚ ነው በሚል አስድቆታል። አሁን እንግዲህ የቀጠለው በእርግጥ ተመልክቶታል። አንም ውትድርና ትእዛዝ ይላክላቸዋል። አይ አንመጣም አናገለግልም እምብኝ የሚሉ እነዚህ ሃይማኖት ተማሪዎቹ እነሱ የወታደራዊ የፖሊስ ክፍል ተከታትሎ ይዞ እስር ቤት ያስገባቸዋል ነበር። እስካሁን ግን ይህ ህግ ጎጂ ስለሆነ ይሄ ደግሞ መሰረዝ አለበት በሚል ጥምር መንግስት በዚህ ዙሪያ እየተከራከረበት ይገኛል። አሁን ችግሩ የት ላይ ነው? አድሎኝነት። ለምሳሌ ሃይማኖት አላማዊ ልበላቸው ሃሬዲም ያልሆኑ የሀገራችን ዜጎች ወጣቶች ብሔራዊ ውትድርና አገልግሎት ያገለግላሉ። አንድ ወታደር ትእዛዝ እንዲያገለግል ከሰራዊቱ ደብዳቤ ተቀብጦ አልመጣም ብሎ ሲቀር አንቀው ይዘው አስረው ነው የሚያስገቡት። እና አሁን የነዚያዎቹ የሃሬዲም ሃይማኖት ተማሪዎቹ ከተሰረዘ እንዳይታሰሩ ካልሆነ ይህን ህግ ለማውጣት ነው አሁን እየተወያዩበት ያለው። እና ልዩነትም ያለበት ሁኔታ ነው። ወርቅነሽ
0: አስቸጋሪ ነው ይሄ ነገር። ያው ከመጀመሪያው ህግ ላይ ኦሪት ብቻ መሰረታዊ ህግ ነው ይጽደቅ፣ ሌላው ነገር ይሰረዝ ቢባልም በዚህኛው ህግ ደግሞ ተመልሶ እንደገና እንደመጣ ነው የምናየው። እንደዛ ነው የሚመስለው። እንግዲህ ፈቃደኛ ያልሆነ ሰው በቁጥጥር ስር እንዲውል ካልተደረገ እኮ ህጉ ተከፋፈለ እንጂ ሀሳቡ አንድ ነው፣ ሁለቱ ነው መቅረቡ ብቻ ካልሆነ በስተቀር ጥሩ። ሌላው እንግዲህ ያው በኢራንና በአሜሪካ መካከል ያለው ጦርነት አሁንም እንደቀጠለ ነው። ሌሊቱንም አሜሪካ በኢራን ላይ ጥቃት አድርሳለች። እንዴት ነው እንዴት ይታያል ሻያው?
2: ይህን ሁኔታ በእውነት በአሜሪካ ፕሬዚዳንት ዶናልድ ትራምፕ መሪነት የአሜሪካ ጦር በፋርስ ባህረ ሰላጤ የሚገኘው ወታደራዊ ኃይል ሌሊቱንማ 5 ሰዓት የወሰደ የማጥቃት እርምጃ በኢራን ደቡባዊ የባህር ዳርቻዎችና ደሴቶች ላይ ባደረገው ለ5 ሰዓታት በቆየ ከፍተኛ የአየርና የባህር ላይ ድብደባ ተፈጽሟል። እንግዲህ የተመቱት ቦታዎች በኢራን በሰራዊቱ የተመረጡ 6 ስልታዊ ቦታዎች እና መዋቅሮች ተደብድበዋል። እንግዲህ እንደዚህም በተመለከተም በዛ የዓለም የነዳጅ ዘይት የጫኑ መርከቦች መተላለፊያ ወሽመጥ ነው ሆርሙዝ የተባለ እሱን ኢራን ዘግተዋለች። ግን ፕሬዚዳንት ትራምፕ ይህ መተላለፊያ የነዳጅ ጫኑ መርከቦች መከፈት አለበት በሚል ትናንት ሌሊቱን ከባድ መጠነ ሰፊ የሆነ የአሜሪካ ጦር በደቡባዊ ኢራን አካባቢ የማጥቃት እርምጃ ወስዷል። ይህንን ብዙ ሀገሮችን በነዳጅ ዘይት ተጠቃሚ ገበያ ላይ የሚውለው የነዳጅ እጥረት እያጋጠማቸው ስለሆነ ችግር ነው። ግን ትናንት ሌሊት በጣም ከባድ የማጥቃት እርምጃ ነው የወሰደው የአሜሪካ ጦር።
0: አዎ ሰጠኝ። እንዴት ያለ አሜሪካውንም በኮርሙዝ ባህር እኔ ተቆጣጥሬዋለሁ እያለች ነው። ግብር ደግሞ እንደምታስከፍልም አስታውቃለች። የኢራን ሀሳብ በአሜሪካ ሲነገር ሰምተናል። እንዴት ነው
1: እኔ አዋጭ መስሎም አይታየኝም። ካሁን በፊትም ያየነው ኢራን በአካባቢው ትልቅ እንቅስቃሴ የምታደርግበት ስለሆነ በጦርነቱ ወቅት እንኳን በዋናው 40 ቀን በነበረው ጦርነቱ ወቅት እንኳን የነበራትን ኃይል ቦምብ ሁሉ በአካባቢው ጠምዳ ነውና የአሜሪካ ጦር አሁን የሰላም ድርድሩ ትንሽ ግራ ሲያጋባው የአሜሪካ መንግስት ወደ ወታደራዊ ዘመቻ የተመለሰበት ሁኔታ አዋጭ ነው በያላይም ወይ ደግሞ ኢራንን በአጠቃላይ በ40 ቀን እንደነበረው አይነት ጦርነት አድርጎ አጭናን ቆደክ በጥረጴዛ ማምጣት እንጂ የሆርሙዝን አሁን የኢኮኖሚ ጦርነት ሆነ። በፊት የተነሱ ነገሮች ተረስተው አሁን የነዳጅ እና አንዳንድ አካላት ሲሉ ነበር ጦርነቱ የኢኮኖሚ ጦርነት ነው ሲሉ የነበረው አሁን ያየነ ይመስላል። ሆርሙዝ ብቻ ለምን ትኩረት ተደረገ? የታለ ኒውክሌር ተቋሙ? የታለ ባሊስቲክ ሚሳኤሉ? ኢራን በዚህ አካባቢ ያሉ አካላትን በተለይ ሽብርተኛ ድርጅቶች እንደ ሂዝበላና ሐማስ የመሳሰሉትን እንዳታግዝ እናደርጋለን፣ የመንግስት ለውጥ እናመጣለን በኢራን ውስጥ ይያሉ የአሜሪካም የእስራኤል መሪዎች ሲናገሩ የነበሩት ተተወና ሆርሙዝ ሌላ የመጫወቻ ሜዳ ሆነና ትንሽ የሚያሳዝን ነገር ነው። ከጦርነቱ አላማዎች የሸሸን ነው የሚመስልና እስራኤል የምትፈልገው ለህልውናዋ ኢራን የኒውክሌር ተቋም ኒውክሌር ገንብታ ኒውክሌር ጦር መሳሪያ ሰርታ እንዳትፈትናት ለማጥፋት እንዳትጥር ለማድረግ ነው የእስራኤል ዋና አላማ። በሌላ በኩል ደግሞ አሁን የአሜሪካ ትኩረት አደርጋለሁ በሆርሙዝ አካባቢ መርከቦች እንደልባቸው ካልተንቀሳቀሱ ኢራንን አጠቃለሁ። ይኸው በተከታታይ 3 ቀን በሳምንት ወደ 5 ጊዜ ያጠቁበት ሁኔታ አለ። ለውጥ ይመጣል ወይ? የዚህ እዛ አካባቢ ውጥረት በተፈጠረ ጊዜ ነዳጅ እየተወደደ ይሄዳል። በነዳጅ የሚጠቀሙ ነገሮች በሙሉ ገንዘብ ጭማሪ ያደርጋሉ። ከዛ በኋላ በኑሮ ውድነት ነው ያመጣልና አንድ ልባት ካልተገኘ በዚህ ሁኔታ ከሄድነ ባለም ኢኮኖሚ ላይ የባሰ ችግር ያመጣል እንጂ አሁን በአሜሪካ እንቅስቃሴ ብዙ ለውጥ የሚመጣ መስሎ አይታየኝም። ኢራንም በጸጥታ መጥቀም መስሎ አይታየኝም።
2: ወርቅነሽ ወደ ከታይ ራስ ጉዳይ ከመአለፍ በፊት መቸም በሁላችን ላይ የሚጠየቅ ጥያቄ ነው። ምንም የአሜሪካ ጦር ኢራንን በደቡባዊ ኢራን አካባቢ እየደበደበ በሚያጠቃበት ጊዜ እስራኤሉ በዚህ ጦርነት ለምን ጣልቃ አልገባችም የሚል ጥያቄ እንግዲህ ትራምፕ እስራኤል ርፍ በይ ዝም በይ ቆይ ጣልቃ እንዳትገቢ ብሎ ትዛዝ ያስተላልፈላቸው ይመስለኛል አይደለ? መሰለኝ
0: ትዛዝ አስተላልፈዋል። ምናልባት ሰጠኝ እንዳለው ጦርነቱ አሁን የኢኮኖሚ ጦርነት ነው ማለት ይቻላል እንደምናየውና ናልባት ወደዛ ስላደለ ይሆናል። እስራኤል መቼም ሆርሙዝ ላይ ቺክ ብላ እንደማትቆም ይታወቃል። ጦርነቱን ብጀምር በኢራን ወታደራዊ ተቋማት ላይ ነው እንግዲህ ከፍተኛ እርምጃ ልትወስድ የምትችለው ባላት ጊዜ አፋጥና ጊዜውንና ይሆናል። እስራኤል እንግዲህ ያለን ጊዜ አንጻር ያው ርዕሱን ስላሳጠር ነው እንጂ የኢራን አስተዳደር ለመለወጥ ለመቀየር ያደረገችውን መሄደችበትን ርቀት አይተናል። የቀድሞውን ፕሬዝዳንቷን እንደገና ፕሬዝዳንት እንዲሆንና የወሱ ጋር ለመስራት አህመድ ነጃድ ጋር ያያም አልተሳካም እንጂ የሚገርም ነው። እስራኤል የምትሄድበት ርቀትና የራሷ ዘዴ በጣም የተለየ ነው፣ ረቂቅ ነው ማለት ይቻላል። ትራምፕ ቢከለክሉም እስራኤል ዝም ብላ እንደማትቀመጥ ማየት ይችላል። እንዶ አጠራ አጠራ አርጋችሁ የምትሉት ካለ ስለ አህመድ ነጃድ ሰጠኝ።
1: አህመድ ነጃድን እንግዲህ የሞሳድ ድርጅት መልምሎ ነበር፣ ለውጥ ለማምጣት ተፈልጎ ነበር። እንደውም ከሞሳድ ድርጅት ኃላፊ ጋር የነበሩት ጋር ዳዲ ባርኒያ ጋር ተገናኝተው ነበር የተባለበትን ሁኔታ አለ። እርግጥ የአህመድ ነጃድ ቢሮ አስተባብሏል የተባለው ነገር ሁሉ፣ ግን ያን ቢሆን ኑሮ ሞሳድ እንደተባለው ቢሰራ ኑሮ ለምን አህመድ ነጃድ አቅም በነበረበት ጊዜ ለውጥ ማምጣት ይቻል ነበርና ትንሽ አጠራጣሪ ነገር ነው። ምናልባት ለማምታታት የተደረገ ነገር ሊሆን ይችላል። እውነት ተሰርቶ ቢሆን ኑሮ ለምን ለውጥ አልመጣም? አሁን በመጨረሻ ውጤቱን ስናይ እኮ የተሰራው ነገር በቂ አለመሆኑን የሚያመላክት ነው። ሐሳቡ የተነሳው ነገር ጥሩ ነው። የሞሳድ ድርጅት አህመድ ነጃድን መልምሎ ነበር መባሉ ጥሩ ነው። ግን የሚፈለገውን ውጤት ለእስራኤል አምጥቷል ወይ? አይመስለኝም።
2: አሁን
0: የአሜሪካ ጣልቃ ገብነት ምናልባት አሁን ነገሩ እንዳይሳካ ማድርጎት ሊሆን ይችላል። ይሻየው ምን ትላለህ?
2: ምንድን ነው አሁን የእሱ ደህንነት የአህመድ ነጃድን በእውነት ከእስራኤል የስለላ ድርጅት ጋር በመተባበር እንደሰራ ነው በዜና አውታር የተነገረውና የእሱ የአህመድ ነጃድ በኢራን ዋና ከተማ ቴህራን ያለበት በምን ሁኔታ ነው የሚገኘው? እስር ቤት ላይ ነው የሚገኘው? ደህንነቱን ለመጠበቅ መቼም በጎ ነገር ሰራ ተፈራ የተባለ ሰው መቼም ድጋፍ ያስፈልጓል መሰለኝና ምታውቁት ነገር አለ ወይ?
0: እንግዲህ በኢራን ቁጥጥር ስር እንዳለ ነው ለጊዜው የሚታየው። ምን የተነገረው ካለው መረጃ ግን ብዙም ያወጣ ነገር ይኖራል። ሰጠኝ እንዳለው ያልተነገሩ ምስጢራዊ የሆኑ ነገሮች ይኖራሉ። እንዲህ አይነት ጥልቅ ጥልቅ የሆነ ምስጢራዊ መረጃ ስራ በመገናኛ አውታር ከወጣ እንግዲህ ጫፍጫፉን ወጥቶ ሊሆን የሚችል እንዳለ ለጊዜው በኢራን መንግስት ቁጥጥር ስር እንደሆነ ነው የሰማነው። የመጨረሻ ርዕሰ ጉዳይ አለን ካለን ጊዜ አንጻር ብንወያይበት ደስ ይለን ነበር፣ ግን ጊዜ የለንም፣ ጊዜ ይገድበናል። ዛሬ እንዴት ነው የዓለም ዋንጫ ጨዋታ? ምን እንጠብቅ? ሰጠኝ፣
2: ወደ ሰጠኝ።
1: የዓለም ዋንጫ እንግዲህ ምን ቢቃጠሩ ደረሰ ቀኑ እንደሚባለው ግማሽ ፍጻሜ ላይ ደረስን። ወደ ፍጻሜ ለማለፍ ግማሽ ፍጻሜ እንግዲህ ያው መቼም ግማሽ ብሎ ፍጻሜ ትንሽ ያው ወደ ዋናው ፍጻሜ ለመጨረሻው ለመድረስ ነው
0: የግማሹ ፍጻሜ
1: የፍጻሜው ግማሽ ዛሬ አሁን አንድ ለም ወደ ዋናው ለማለፍ ጥሩ ነው። እንግዲህ ፈረንሳይና ስፔን ነው ዛሬ ያው እየተጠበቀ ያለ ጨዋታ ነው። እንግዲህ ፈረንሳይ በተለይ ኮከብ ተጫዋቾችን በጣም ይዛለች። በአሁኑ ስብስብ ከፈረንሳይ ተጫዋቾች የበለጠ በጣም በገንዘብም ደረጃ በአውሮፓ የተለያዩ ክለቦች የሚጫወቱ ናቸው። የስፔንም በተመሳሳይ ሁኔታ ግን በጥራትና ገንዘብ በተሸጡበት ሁኔታ ሲታይ ፈረንሳይ ትበልጣለች ነው የተባለው። ግን ስፔን ደግሞ ከአሁን በፊት በታሪኳ ፈረንሳይንም ያሸነፈችበት ብዙ አጋጣሚ ስላለ ከፍተኛ ፉክክር ይካሄዳል ተብሎ ነው የሚጠበቅ። የሁለቱ ሀገራት ጨዋታ በጣም ትልቅ ፉክክር ይታይበታል። ማን ያሸነፋል የሚለውን ከአስር ሰዓት ጀምሮ ነው ምሽት እንግዲህ የምናየው የሚሆነው። በተመሳሳይ ሁኔታ ነገም የእንግሊዝና የአርጀንቲና ጨዋታ አለ። እንግሊዝና አርጀንቲናም ለበርካታ ዓመታት ተገናኝተው አይታወቁም። እንግዲህ ሜሲም ነገ የሚፈተንበት ትልቅ መድረክ ነው። እስካሁን አርጀንቲናዎች በጣም ጥሩ ሁኔታ የሄዱበት ነው። ግን ጠንካራ የሆኑ ቡድኖች እንደ እንግሊዝ ያሉ ያጋጠማት ሁኔታ የለም። አሁን ይህንን አልፈው ለፍጻሜ ይደርሳሉ፣ ለእሁዱ የፍጻሜ ጨዋታ ይደርሳሉ የሚለውን ዛሬና ነገ ነው የምንለየው። በጣም ከፍተኛ ፉክክር የሚታይበት ጨዋታ ነው ብለን የምንጠብቀው። እንግዲህ ፈረንሳይ ወደዚህ ስትመጣ ሴኔጋልን፣ ኢራቅን፣ ኖርዌይን፣ ስዊድንን አሸንፋ ነው። በተመሳሳይ ሁኔታ ስፔንም ቤልጅየምን፣ ፖርቱጋልን፣ ኦስትሪያን እና ኡራጋይን እንዲሁም ሳውዲ አረቢያን አሸንፈው የመጡበት ሁኔታ ያየንበታል ካሁን በፊት። ስለዚህ ከፍተኛ ፉክክር ይታያል። ዛሬ ምሽትና ነገ ምሽት እናያለን። እሁድ የዋንጫው ፍጻሜ ይደረጋል 10 ሰዓት በተመሳሳይ። ዛሬም 10 ሰዓት
2: እኔ ስፖርት
0: እንግዲህ
2: በስንት ሰዓት ከሆነ ጊዜ ለመሆኑ በዛን ሰዓት ስራ ላይ ነኝ ወይስ ቴሌቪዥን መስኮት ፊት ለፊት ነው ብዬ የሚለው ራሴን ትልምል ማመቻች
1: ከወደድከው እግር ኳስ ምትወድ ከሆነ ዛሬ ልተኛ አልተኛ የሚባል ነገር የለም። እና አንዳንድ ጊዜ ያው እንቅልፍህንም ቢሆን ትተህ ማየት አለብህ ለወደድከው ነገር።

0: ሁላችንም ውፍረት እንዳለ በእኛ ህብረተሰብ ውስጥ በመጠኑ ቢሆንም እንደ ፈረንጆች ባይሆን እና ስለዚህ ከዚህ ጥናት ምንድን ነው የምንገነዘበው? ይቺ ትንሽ ውፍረት በስኳር በሽታን አምጥታለች እና ይሄ በምን ምክንያት ነው ሲባል ያው እንደምታየው እስራኤል ሀገር ምቾት አለ። ኢትዮጵያን ሰራ ነበር፣ ገበሬውም ይሰራ ነበር። ሁሉም ሰው ውጭ ነው ሰርቶ የሚመጣውና ብዙ መድከም አለ። ያመጋግቡም ሁኔታም ይለያል። እዚህ ግን ምግብ በሽ ነው፣ ሁሉም ነገር በሽ ነው። እንደገና ደግሞ ምን ሄደውም በመኪና ነው ተቀምጠን ነው ምንውል። ስፖርት የሚባለው ነገርም ብዙ አልተለማመድ ነው እና ስለዚህ ከዚህ ከዚህ አንጻር መወፈር ይመጣል። እንግዲህ አንድ ሰው ኃይል የማያወጣ ከሆነ አመጋገቡ ደግሞ የጨመረ ከሆነ ወደ ውፍረት ነው የሚመራው ከጊዜ በኋላ። ይሄ ውፍረት ነው አሁን እንግዲህ ለዛ ነው ብዙኛውን ጊዜ እኛ ስፖርት እንቅስቃሴ ስፖርት እናድርግ እንንቀሳቀስ ስንል የበላነውን እናውጣው ኃይሉ እና ውፍረት እንዳንወፍር ለማለት ብለን ነው። እና
1: ዶክተር ዝላሁን በእኛ በባህላችን በፊት እንደምናውቀው ውፍረት የማማር የማጌጥ ምልክት ተደርጎ ይታይ ነበር። አሁን ደግሞ የገለጽከው እንዳለው ከጤና ጋር ተያይዞ የሚያመጣው ችግር አለና ይህ እንዴት ነው ውፍረት ሲጨምር የሰውነት ውፍረት በእናንተ መለኪያ አለው አንድ ሰው ከቁመቱ ካለው ሁኔታ ጋር ያ በጣም ሲጨምር ስኳርም ቅድም እንደተገለጸ የተለያዩ ነገሮችን የጤና ችግሮችን ያመጣል እና እንዴት ነው መከላከል?
0: እንግዲህ ይሄ ይለያያል ከባህል ከሀገር ወደ በኢትዮጵያ ለምሳሌ በጣም ብዙ ሰው ቀጭን ስለነበረ ብዙም የምግብም ችግር ስለነበረ ቀጭን ለምግብ ወፍራም ሆኖ መታየት የሚጣጣርበት እና ውፍረት የምቾትና የሀብትና የደላው ሰው ነው ምናምን የሚባል ነገር ስላለ በእርግጥ በዛን ጊዜ እንደዛ ነበር። እዚህ ሀገር ግን የተገላበጠ ነገር ነው የምናየው። ውፍረት እንዲያውም ብዙ ሰዎች ይስተቃያሉ ከመወፈራቸው የተነሳ ልጆችም ሆነ ሴቶችም ሆነ። ይሄ በጣም ተወዳጅነት ያለው ነገር አይደለም ውፍረት በእስራኤል ሀገር እንደ ኢትዮጵያ እንደነበረው። ያንን ወደ ጎን እናድርገው እና የኛ ውፍረት ደግሞ መጠነኛ ስለሆነ ለዛ የሚያበቃ ነገር አይደለም። በተለይ አሁን ልጆች ላይ ግን የሚታይ ነገር አለ። ከበድ ያለ ውፍረት አሁን የምናየው ጀምረናል ልጆች ላይ በተለይ እና ካልተጠነቀቅን ማለት ነው። እና ስለዚህ ውፍረት በፍጹም ምንም ጌጥ አይደለም። ሰዎች አብዛኛውን ጊዜ አሁን በእስራኤሎች አሁን እንጃ ኢትዮጵያ ቤተሰብ የሚያውቁት እንደሆነ አላውቅም፣ እዛ ደረጃ የደረሱ ካሉ አሁን ሕክምናዎች አሉ። አሁን የመጡ መርፌዎች አሉ። በሳምንት አንዴ የሚወጋ የምግብ ፍላጎትን የሚቀንስ ይሄን እንዴት ነው የምንቀበለው? ስንታቸዋን ለመሆኑ? ስለዚህ ይሄ በጣም አሁን ሰው ሁሉ የሚወስደው መርፌ ነው። በሳምንት አንዴ ምን ለማድረግ ትንሽ አላደል የረሃብን አብዛኛውን ጊዜ እኛ ሁላችንም ምንበላው ለምንድን ነው ብዙ ምንበላበት ምክንያት ስለራበን አይደለም። እኛ መደሰት እንፈልጋለን። ልጆችን ይዘን ሆቴል እንወጣለን። ምግብ ህይወታችን ነው። ምግብን መብላት ሁላችንም እንወዳለን። እና ይሄ ነገር ስላለ ያ ሁሉ መልካም ሆኖ ነገር ግን እንዴት ነው ወደ ውፍረት እንዳንደርስ በምን አይነት ሁኔታ ይህን እያደረግ እንዴት አብረን እንኖር ለማለት ነው እንጂ ምግብ መጥፎ ነው ለማለት ሳይሆን ማሰብ አለብን የምንበላውን አለን። አብዛኛውን ጊዜ በምንበላበት ጊዜ ለክተን አይደለም የምንበላ፣ ስሜታዊ ነገር ነው። መቼ ነው መብላት የምናቆመው? ሲሰማን ነው። ስለዚህ ይህን ሁሉ በማሰብ ረጋ፣ ስንት በላሁ፣ እንዴት በላሁ፣ እንዴት ነው ያስፈልጋሉ። አንዳንድ ጊዜ ስሜታዊ አመጋገብ አለ። ስሜታዊ አመጋገብ ማለት ሰዎች ደስታን ለማግኘት በምግብ ላይ ደስታቸው ሁሉ እዛ ላይ የሆነ ነገር አለ። ይሄ መሆን የለበትም እና ምግብ ሊታሰብበት የሚገባውና ከመጠን በላይ በሚሆንበት ጊዜ ደግሞ ውፍረትንና ስኳርንና ኮሌስትሮልን ሌላም ነገሮች የሚያስከትል ስለሆነ ከሰውነት እንቅስቃሴ ጋር በመጠን ታስቦት ተመጣጣኝ የሆነ አትክልትን ቬጅቴብልን እንደ ፍራፍሬዎችንም ያሉትን ነገሮች በማጠቃለል በየጊዜው ልናስብበት የሚገባና የህይወት አላድል ያለው የህይወት ኑሯችን ሳይመሳከል ሳይጎዳ መራብም የለብንም። አንድ ሰው ለምሳሌ አሁን ዴት አድርጉ በምላቸው ጊዜ ሳይበሉ ይውላሉ። ኖ እንደሱ አይደለም። አንድ ሰው ከተራበ ሁለት እጥፍ ነው የሚበላው ከዛ በኋላ
2: ግሩም
0: በሚራበበት ጊዜ። ስለዚህ ተመጣጣኝ ሆኖ ያው ቀስ በቀስ

0: የህይወት ለውጥ ነው እኛ የምንለው አብዛኛውን ጊዜ። በቃ ምግብን በተመለከተ ለውጥ ማድረግ ቀስ በቀስ የሚደረግ ነገር ነው እንጂ እንደው አለ አይደል አይሆንም እንደዛ ከሆነ።
1: ዶክተር ዳንኤል በእውነትም ከመክራውን ምክሩ ሲያመጋገቡ አይነቱ ምግብ አወሳሰድ አመጋገቡ ሁኔታ ከጤንነታዊ የሆነ ምግብን መውሰድ መክረህናል። እንዲያው ቀጭን ሸንቀጥ መሆን ፈልጋለሁ። አሁን ከዚሁ ምክር በተጨማሪ እንዲያው የምሰማው የሚያቀጥን ወይም ሀርዛያ የሚያደርግ ደግሞ ከሪና አለተ የሚል ነገር ሰማው። በዚህ ላይ እንዴት ይታያል?
0: አሁን በገበያ ላይ ያሉትና በኩፓት ኮሊም ለመደበኛ የሚፈልጉ ሰዎች ነው። በተለይ ደግሞ ከወለዱ በኋላ አብዛኛውን ጊዜ ሴቶች ወይም ደግሞ አንዳድል ከተጋባ በኋላ ያው ሁላችንም ደስታ ነው። እንደዛ ሲሆን ወደ ወፈር በሚመጣበት ጊዜ በአርባ ምናምን በሚሆንበት ጊዜ ይመጣሉ እና እባክህን እርዳኝ ምናምን ይላሉ። መርፌ ይሰጣቸዋለሁ እና መርፌ ነው ያለው ሳምንት አንድ ጊዜ ነው የሚወጋው። ያ ወፍራም ሰው ረሃቡ ኃይለኛ ነው። ቀጭን ሰው አይርበው፣ ወፍራም ሰው ነው የሚርበው። እና ይሄ ነገር በዚህ አይነት ሁኔታ ካልተቀጨ እና ሰውየው አንድ 20 ኪሎ ግራም ካላወረድኩት የረሃብ ስሜቱ ኃይለኛ ይሆንበት እና ከዛ መውጣት አይችልም። ለወደፊት እኔ ያጠናኋቸው ጥናቶች ማለት ያነበብኳቸው ጥናቶች ኪኒንም እንዳለ ለወደፊት ሊመጣ እንደሆነ አሁንም አለ። አንድ ኪኒን በጣም ውድ ነው። እኔ ምክንያቱም በጣም ውድ ነው ያነ ነገር። ግን መርፌዎች ግን በቀላል ሁኔታ ማንኛውም ሰው ሊከፍለው እና ሊገዛው በሚችል ሁኔታ ያን ማድረግ ይቻላል። ይሄ በጣም በብዛት አሁን ምናልባት አልታውቀ ይሆናል እንጂ ብዙዎች የሚጠቀሙበት ነው እና በጣም ሰዎችን ይረዳቸዋል። እና ምክንያቱም ይሄ ረሃብ የሚባለው ነገር ምግብን በተመለከተ ይሄ ከፍተኛ የሆነ ኃይል ያለው ነገር ነው በእኛ ላይ እና ያንን ለመግታት ይረዳል። ይህን ማወቅ ያስፈልጋል።
2: በጣም ጥሩ ዶክተር። አንደኛው ችግራችን በእኛ ባህል የምግብ ያመጋገብና ጋም የአልኮል መጠጥ አጠቃቀም ሁኔታ ትንሽ አንዳንድ ጊዜ ያሉት የተለያዩ ዝግጅቶች መብዛታቸው ተጽዕኖ እያሳደሩ እንደሆነ ይነገራል። በአንዳንድ ቦታዎችም ስናይ ቦርጫችንም ጨምሮ ብዙ ነገሮች አሉ፣ እንዲሁ ትንሽ ችግር የሚፈጥሩ ነገሮችና ለእይታም እንኳን እና እንዴት ነው በምን መልኩ ነው? እርግጥ እዛ ስንሳተፍ የግድ ምንወስዳቸው ነገሮች ሊኖሩ ይችላሉ። የአልኮል መጠጥ እስከ ስጋ ነክ ነገሮች ጋር ስንወስድ ምን ያክል ተጽዕኖ ይኖረዋል? በምን መልኩ ነው ሰው መቀነስ ያለብን?
0: አልኮል እንግዲህ በመጠኑ ነው እንግዲህ የሚወስነው። በእርግጥ አንድ ብርጭቆ አልኮል ወይንም ሆነ ማንኛውም አልኮል አንዲት ብርጭቆ ያው ከባዱ አልኮል ሳይሆን እሱ ምንም አይደለም፣ ምንም አይነት ችግር የለውም። ነገር ግን ብዛት በሚጨምርበት ጊዜ 2-3-4 ምናምን ቢራ እንደዚህ በየቀኑ የሚጠጡ ሰዎች አልኮል የሚያመጣው አደጋ አለ። አንደኛ ጉበትን ይጎዳል፣ ሁለተኛ ደግሞ ስኳር ያለባቸው ሰዎች ስኳራቸው ሊወር ይችላል። በጣም ማለት ሂፖግሊኬም በጣም አነስተኛ ይሆንና እሱም ራሱ አደገኛ ነው። ይሄ ስኳር ያለባቸው ሰዎች አልኮል መጠጣት የለባቸውም በብዛት ስኳራቸውን ያወርድባቸዋል። መድኃኒት እየወሰዱ ስለሆነ ያባብሰዋል ነገሩ። ይሄ ነው። ሌላው ደግሞ ኦፍኮርስ ቦርጭ ያመጣል። ያ ቦርጭ ደግሞ ለልብ በሽታ ጠንቅ ነው። ማንኛውም ቦርጭ ለልብ በሽታ ጠንቅ ነው። ስለዚህ እና አልኮል በብዛት መጠጣት ጤና ሊሆን አይችልም
1: ለማጠቃለያ ቄስ ዳንኤል፣ አሁን እንግዲህ ለማጠቃለያ ነው የሚሆነው። እንግዲህ ዳንኤል ረዳይ
2: እዚህ ላይ ከማጠቃለል በፊት ወርቅነሽ እንዲጠየቅ የፈለገችው ጥያቄ አለና፣ ይሄ የሚወሰደው መርፌ መልኩ ወይም ደግሞ ክኒኑ የጎንዮሽ ጉዳት አለው ወይ? አሁን
0: ይሄ በእርግጥ ሁለት ነገሮች አሉ። አሁን ለምሳሌ ሁለት ነገሮች ነው ማየት ያለብን። አንደኛ የለቂት በላብላብ ወይም ደግሞ የጣፊያ መሰለ እንግሊዝ ዳልም በላብላብ የሆነ ዳልቂት አለ። በዛ ላይ ዳልቂት ከአሁን በፊት የነበረው ሰው ካለ አይሰጠውም፣ ያን ዶክተሩ ነው የሚመረምረው። እንደገና ደግሞ አንድ ልዩ ነቀርሳ አለ በዚህ በባሉታትሪስ ውስጥ፣ እዛ ላይ ደግሞ አንድ ነቀርሳ አለ። እሱን እንግዲህ የሰውየው ታሪክ በሮፊምሽ ባህጅ ስለሆነ ያውቀዋል ሰውየው ያለፈውን ያለውን የህክምና ያን አይቶ ነው የሚሰጥ። እንደዛ ካለ አይሰጥም። ሌላው ያን መድኃኒት መርፌ በሚወጋት በምን ሰውየው በሚጀምርበት ጊዜ ትንሽ እንደዚህ ተጓዳኝ የሆኑ ሆድ ህመም ትንሽ እንደተቅማጥ እንደማስታወክም ሊያደርግ ይችላል። ይሄ ግን ለዛ ነው አነስተኛ አድርገን እንጀምርና በየወሩ ከፍ እያልን እንዳለን። ከአንድ ወር ከሁለት ወር በኋላ ግን ይሄ ሁሉ ያቆምና ጠቅላላ የዛ መርፌ ነገር ያው የሰውየውን የምግብ ፍላጎት አይምሮው ላይ የሚሰራ ነው የሚሆነው እና ያ ነገር አላፊ ነው ለማለት ነው። መደናገጥ አያስፈልግም።
1: በጣም ግሩም እንግዲህ ማጠቃለያ ነው የሚሆነው ዶክተር። እንግዲህ እንዳየሁት ነው እንግዲህ በዚህ በኢየሩሳሌም አካባቢ የስፖርት መንቀሳቀስ እንቅስቃሴ የሚደረግበት ሄደር ኮሸር ይሉታል። እዛም የተለያዩ መሳሪያዎች አሉ። መቼም አቅሜ የፈቀደውን ያህል እሄዳለሁ። እዛ ስመለከተው ዋና የባህር ዋናም አለበት እና ሳየው ስታዘበው ግን ማህበረሰባችን እንዛ ነባር እስራኤላውያን ሽማግሌዎቹ የሰባ ዓመት የሰማንያ ዓመት እዛም በላይ ዘለቃቸው የስፖርት እንቅስቃሴ በብዛት ሲያደርጉ ያቸዋለሁ እና ምን ትመክራለህ ለማህበረሰባችን?
0: በጣም ጥሩ ነገር ነው። ትልቁ መድኃኒት እኔ የምለው የስፖርት እንቅስቃሴ ነው፣ የሰውነት እንቅስቃሴ ነው። ምክንያቱም ለብዙ ጠንቃችን ምክንያቱ ውፍረት ነው እና መጋገብ ላይ ያለ ነገር ነው። ብዙ ጥናቶች ያሉ የተረጋገጠ ነገር ነው አሁን የምናገረው ነገር። ስለዚህ ስፖርት እኔም ራሱ አሁን ተቀምጬ ነው የምውል፣ ግን እከፍላለሁ። ያንንም በሄደር ኮሸር በመሄድ በሳምንት ሶስት ጊዜ ያ የተቀመጥኩትን ሁሉ እንደገና ሰውነቴን ጤና ያለንትን ለማድረግ አደርጋለሁ እና ሁላችንም ይህንን የሰውነት እንቅስቃሴ የግድ እንደኔ ሄደር ኮሸር መግባት ወይም ደግሞ ስፖርት መግባት ባያስፈልግም በማንኛውም አጋጣሚ በእግር መሄድ ሊሆን ይችላል፣ ሱፐርማርኬት በእግር መሄድ ሊሆን ይችላል፣ ወደ የትም ቦታ ባለን አጋጣሚ የሰውነት እንቅስቃሴ መጨመር እሱንን እንትን ማለት አያስፈልግም፣ መዘናጋት አያስፈልግም። ሌላው ደግሞ አመጋገብን በተመለከተ ይህንን ነገር አንድ ሰው እስኪ ምን በላሁ ስንት በላሁ ብሎ ማሰብ እንኳን ከጀመረ ለመቆጣጠር ያመቸዋል እና ይህን እንድናስብበት እንደተሰማን ሳይሆን ልንቆጣጠረውና ልናየውና በተገቢው ያው የቤተሰብ ጊዜ ሲሆን ለቀቅ በማድረግ በዘኔ ቀን ሲሆን ደግሞ ነገሮችን በቁጥጥር ስር በማድረግ ወደ ውፍረት እንዳንደር የሰውነት እንቅስቃሴን በመጨመር በዚህ አይነት ሁኔታ እንግዲህ ጤናችንን እንጠብቃለን ብዬ አስባለሁ። ለሁሉም የሚጠቅም ነው። ለስኳር በሽታ ደግሞ አንድ ስኳር ያላቸው አንደኛ ስኳራቸው በሚወርዱበት ጊዜ ኪሎግራም ወይም ሰውነትን ክብደታቸው በሚቀንሱበት ጊዜ ስኳራቸው ይስተካከላል። ስኳር የሌላቸው ሰዎች ደግሞ ምናልባት ለወደፊት የሚመጣ ከሆነ በዚህ አይነት ሁኔታ ስኳር እንዳይመጣ ማድረግ ይችላሉ። ስለዚህ ለሁሉም ጠቃሚ የሆነ ነገር ነው የተነጋገርነው ዛሬ።
2: በጣም በጣም ነው የምናመሰግን ዶክተር ዳንኤል ረዳይ በኢየሩሳሌም ሀርሆማ የክላሊት ጤና ጥበቃ ተቋም ኃላፊና መምህር ኖት። እንግዲህ በጣም ነው የምናመሰግን፣ መልካም ጊዜ።
0: አመሰግናለሁ ስለጠራችሁኝ። ታንክ ዩ ቨሪ ማች።
2: ቻው። እሺ ፕሮግራማችን ይቀጥላል። አሁን ከቄስ ሰማይ ምህረት ጋር ነው ቃለ ምልልስ የምናካሄደው። እሳቸውን በስልክ መስመራችን ይገኛሉ። ቄስ ሰማይ እንደምን አሉ?
3: አስተልኝ ሰጠይ ሻያው ወርቅነሽ፣ ሁላችሁም የሬዲዮ ተሰራጮች አገልጋዮች ሁሉና እንዲሁም አድማጮች ሰላም እንደምን አላችሁ?
2: ሰላም ነን። እንግዲህ ሃይማኖትን በተመለከተ በተለይ ከይሁዳን ሃይማኖት ጋር በተያያዘ መስተካከል አለባቸው የሚባሉ ነገሮች ስላሉ በፊታችን እንግዲህ በሚቀጥለው ሳምንት በ19 ሰላማዊ ሰልፍ ይካሄዳል እሁድ ተብሏል እና ምንድን ነው ዋና አላማው ይህ ሰላማዊ ሰልፍ?
3: እሺ አመሰግናለሁ ሰጠኝ። እንግዲህ ያለው ሁኔታ ሰላማዊ ሰልፍ አላማውና ዋናው ሁኔታ ሃይማኖታዊ እንዳልከው ይሄም በእውነት ብዙ ጊዜ ምንታገልበትና ካናቱም ሆነ የተለያዩ ድርጅቶች በተለየ አሙታት ኬላት ደረሃሬት የሚባለው ድርጅት በጣም በጣም ብዙ መረጃዎች መሰብሰብና ይህን ነገር ለተቀን በመዋጋት ያለበት ሁለት ነገሮች አሉ። በጣም አሳሳቢዎች እና ዞን የእኛ ንብረተሰብ በተለይ በእውነት እንዲህ ይባላል አናውጦት ያለ ማለት ይቻላል። ይህም ካት የተባለው ሞርደስ ብንባለው የሚመራው ካት ግሩፕ ሃይማኖትን ማለት ማመት ባሎችን በመቀየር እና ብዙ ባልናፍስ መፋታት በዚህ ሁኔታ ያው ልጅ እናቷ እንዳትቀብርበት እና ወይም ከእናት ከአባት እንዳይደርስበት ሁሉ በሚል በጣም በጣም ሰፊ የሆነ በህብረተሰቡ በጣም ትንውግት ያለ በካህናቱም ይሄ ከሆነ አንደርስም አንፈታም አንመርቅም በማለት በቆራጥ የሚዋጋበት ያለ ሁኔታ አንዱ ይሄን። ሁለተኛ ደግሞ ያው ብዙ ጊዜ ነው ግን አሁን የበለጠ የጎላ የመጣው ደግሞ በእውነት ምሽክን ይሁዲ ምሽክን ቢባል ወይም ደግሞ በእንዲገጥ ይሁዲ ነው በእንዲገጥ ደግሞ ክርስቲያን ነው በሚል ሁለት ነገር ይዞ በሚለው ሁኔታ ይሄ መሆን የለበትም። አንደኛ ካትን ባስመለከተ አመት ባሎችን የሚወስኑትና አመት ባሎችን የሚደነግጉት እስራኤል ራባኖች ናቸው ለቀረባን ነው በዛ ነው በመንግስት ታወቀ ነው እንጂ ከዛ ይሁዲ ሆኖ ሌላ ነገር አመጣ ሌላ አመት ባል የለም። ነገር ግን ሌላ አለ በይሁዲ ሆኖ ሌላ ቀን ነው ሁሉ ማለት ህዝቡን የሚያሳስተ ህዝቡን ከኛ የሚያሳስተና በጣም የሚያናጋ በመሆኑ ይሄ ነው አንዱ ትልቁ ተቃውሞ። ይሄን መንግስት ማወቅ አለበትና ውሳኔ መወሰን አለበት በሚል ነው። እንዲሁም ደግሞ ከኢትዮጵያ በመምጣት በይሁድነት በመምጣት ከዚህ ከመጡ በኋላ እንደገና መልሶ ከክርስትና መሆን ወይ እስላም መሆን እኮ ያለ ነው ችግር የለም ግን ይሄንም ይሄን መሆን አይቻለም ህዝቡን ያሳስታል ባንፈቲና ይገባ ይሄንን እንዲለይ መሆን አለበት መታወቅ አለበት። ስለዚህ ይሄንን ሁሉ መንግስት እንዲያውቀውና ለዚህ ሁኔታ አስተዋጽኦ እንዲያደርግበት በሚል የተደራጀ ሰላማዊ ሰልፍ ነው እንዳልኩት። ይሄንን የሚያደራጀውና የሚያዘጋጀው ድርጅት ያው ሙተትከላት ከደረሃደስ የሚለው ግሩፕ ነው። በርግጥ በካህናቱም ሆነ በብዙ ካህናት የሚደገፍና ብዙ ህዝብ የሚደግፈው በዚህ ቀን ብዙ አውቶቡሶች ወደ 11 ደግሞ አውቶቡሶች ተደራጅተዋል የተለያዩ አገሮች ማለት ነው። እንግዲህ ሁሉም እንዲገኙ ነው ጥሪው። ዙሮ ዙሮ ሃይማኖት አስተጋሪ ነው። ሃይማኖት ሲባል በእውነት ብዙውን ጊዜ በማንኛውም ቦታ የሚያዋጋ ያለ ነው መለየት አለበት መታወቅ። እርግጥ በተለያዩ ህገወጥ ስራዎች መስራት አይገባም። በህጋዊ ሁኔታ ግና ሁኔታውን በማስረዳትም ሆነ በመምከር በዚህ ሁኔታም እንዲሆን ህዝብ መንግስቱ ደግሞ አውቆ ደግሞ ማገጃ እንዲያደርግበት ይህን ነው ትልቁ ጥሪና
1: ለማው ቄስ ሰማኝ ምረት። በእርግጥ በሃይማኖት በጣም በጣም በተጎዳ ተሸረሸረ ሲባል ሁሉም ያስባል። ቀላል አይደለም። ሁላችንም ከኢትዮጵያ በስቃይና በመከራ ወደ ቅድስት ኢየሩሳሌም ከአያት ቅድመ አያቶቻችን ጸሎታቸው የነቢያት ቃል የእግዚአብሔር ትእዛዝ ደረሰና መጣን ወደ እስራኤል አገር ደረስንና አሁን ላይ ሆነን በምንገኝበት ጊዜ በተፈጠረው በሃይማኖት በኩል ምንድን የእስራኤል መንግስት ምን ያደርግ? አሁን ይህን ሌላ ሃይማኖት ርቀዋል የተባሉ ሰዎች ለማቅረብ ምን ሙከራ አደረጋችሁ? የሃይማኖት መሪዎቹ ቀሳውስት
3: ሁሉ ጥያቄ ነው ይሻያው። በእውነት ያላደረግነው ነገር የለም። አንደኛ በሰብሰባ ጥሪ በማድረግ ባካችሁ ወገኖቼ ይሄ ጥሩ አይደለም። እንግዲህ ቤተሰብ ነን ወገኖች ነን እንግዲህ እናትና ልጅ አባት ነን ሊያይት ያለበት በማለት በመከረም ሆነ በጻፍ ሆነ እስኪ በጻፍ ከሆነ ችግሩ እስኪ እንመልከው ማለት ካላነሰ በብዙ ጊዜ እንትን ያለ ስብሰባ ነበር። እንደገና በቤተሰብ በኩል ደግሞ መከረና የተለያዩ በእውነት የዛሬ ከ10 ዓመት በላይ ነው ይሄ ነገር ከምንዋጋበት ማለት ነው። በርግጥ ባሁኑ ጊዜ ካፍ በሚለው ሁኔታ በጣም ከንሷል ወርዷል ያው እንትን ይያለ ነው። አሁን ደግሞ ያው በዲስከብም ሆነ ቀደም የመጡም ሆነ እዚህ ላይ ደግሞ እናልባት ሰምታችኋል ባለፈው ትልቅ ስብሰባ ነበር በተክቲግባ ለወደፊቱም አለ እዚሁ ደግሞ በጣም አሳስቶና በጣም ህዝቡን አናግሯል ደግሞ
1: ኦርቶዶክስ ክርስትና ወደ ኦርቶዶክስና ወደ ጴንጤ
3: ኦርቶዶክስ ክርስትና እምነት ያለ ነው ክርስትና ምግል
1: ለይነታላችሁ በርግጥ
3: አዎ ነው ችግር የለም ክርስትና ምን ታደ ችግራችን ችግሩ ይሁዲ ሆኖ መጥቶ ከይሁዲ ሆኖ በአንድ ገጡ ጽፍት ይለብሳል በአንድ ገጡ ደግሞ መስቀል ይዛል ይሄ አይደለም ስለዚህ አንዱ መምረጥ እሱ ያለ ነው
2: ጥሩ ይሄ ነገር ከሰማኝ በጣም ከይቅርታ ጋር ጊዜው ገደበን ወደፊትም እንነጋገርበታለን በዚህ ዙሪያም እንግዲህ የተነሱ ስማቸው የተነሱ ሰዎችም ካሉ አስተያየት የሚሰጡ ከሆነ እናንተንም የበለጠ እናቀርባለን ግን
1: አሁን ሰዓቱ የስማት ማት ዘበቻ ሊቃውንት ከሰማይ የስማት ፋት ዘመቻ ማለበት ለሃይማኖትም መታገል ጥሩ ይያለ ግን የተወገ ያላግባብ ባልዋልነበት የተወነጀል ነው ይሄ ነገር መቆም አለበት። ልጆቻችን በውትድርና አገልግሎት ላይ በሚገኙበት ጊዜ በቪዲዮ በዩቲዩብ በዋትስአፕ ስማችን እያጠፉናቸውና እነዛ ሰዎች ገና በፍርድ ቤት ክርክርም ስላለን እናንተ የሃይማኖት መሪዎች ተሰቡበት በዚህ ጉዳይ ላይ
2: ለመጨረሻ ባጭሩ ሌላ ጊዜ የበለጠ እንሰጣለን ጊዜ እሁድ ስንት ሰዓት ነው የት ነው የምታደርጉት በዚህ አጣለሉ
3: እሺ በጣም ጥሩ የጋንደኛ ሻያው ባልከው ሁኔታ ይሄ ነገር ማንንም ድግ ብሎ ሰው በመሰለና በሳል ሳለይ ስማፋ ይሄ በወንጀል ነው ለክ አው ግዜ እንሰጣለ ለዛ ያው የሚሆነው በስና ከ10 ሰዓት ጀምሮ ነው ጠቅላይ ሚኒስትር ቢሮ ወይም የፈከዛ ፍት ለፍት ነው የሚሆነው እንግዲህ ከ10 ሰዓት ጀምሮ
2: እዝወጥር ያለ በሙሉም ንገኝ ያለው ከተባለን ይበለጥ እና መሰግናለን
1: ሰላም መሰግናለን
3: አመሰግናለን
1: ፈሪም የቴክኒክ ባለሙያችን ነበር ሰጠ ዘመነ እንግዲህ ማታ ልክ 7 ሰዓት ላይ በሰላም ያገናኘን በደና ቆዩልን።

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ።
1: ካንሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከምሽቱ 7 ሰዓት እስከ 8 ሰዓት
1: የሚያሰራጨው ዝግጅት እነሆ ጀመረ።
2: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ። የለተ ማክሰኞ የምሽት ፕሮግራማችን እነሆ ጀመረ። ከሁሉ አስቀድመን መልካም ጊዜ እንመኛለን። ለቱ እንደ እብራን ዘመን አቆጣጠር የምሽልሺ ካፍቴት በታሙስ ታፍሽን ፔቫል ሲሆን እንደ አውሮፓውያን ዘመን አቆጣጠር ጁላይ 14 ቀን 2016 ዓመተ ምህረት ነው። እንደ ኢትዮጵያውያን ዘመን አቆጣጠር ሐምሌ 7 ቀን 2018 ዓመተ ምህረት ነው። የቴክኒክ ባለሙያችን ራሚ ፌሊክስ ሲሆን የስቱዲዮ ተረኛ አስተናጋጆች ሻያው ደጉና ሰጠኝ ዘመነነን። የተከበራችሁ አድማጮቻችን በቅድሚያ ሰዓቱን ዜና እናቀርባለን። ዛም ወቅታዊ ዘገባ፣ ሳምንታዊ የባህልና ኪነጥበብ ፕሮግራምና ቃለ ምልልሶች እናቀርባለን። ቆይታችሁ እስከ ፕሮግራማችን ከኛ ጋር እንዲሆን አስቀድመን እንጋብዛለን። አሁን የሰዓቱ ዜና በሻየው ደጉ ተዘጋጅቶ ይቀርባል።
0: አመሰግናለሁ። አርዕስተ ዜና፣ ኢራን እስራኤልን ካጠቃች ካሁን ቀደም ያልደረሰባት ከባድ የአጸፋ እርምጃ እንደሚወሰድባት ማወቅ እንዳለባት ጠቅላይ ሚኒስትር ቢንያሚን ኔታንያሁ አስጠነቀቁም። ከውትድርና ያመለጡ እምቢተኞች ሃይማኖት ተማሪዎች እንዳይታሰሩ የሚከላከልላቸው ረቂቅ ሕግ ዛሬ ከሰዓት በኋላ በክነሴት ምልዓተ ጉባኤ በአብላጭ ድምፅ ጸደቀ። በይሁዳና ሰማርያ ቀበሌዎች 34 አዳዲስ የይሁዳውያን ሰፈሮች እንዲገነቡ መንግሥት ይፋ አደረገ። በቁም እስረኛ ላይ እንደሚገኝ የተነገረለት የቀድሞው የኢራን ፕሬዝዳንት አህመዲነጃድ በቀድሞው መሪ አሊ ኸማናይ መታሰቢያ ስነ ስርዓት ላይ ታየ። የሚሉት የምሽቱ ዋና ዋናዎቹ ናቸው። ዜና በዝርዝር እንሆ። ከውትድርና ያመለጡ እምቢተኛም ሃይማኖት ተማሪዎች እንዳይታሰሩ የሚከላከልላቸው ረቂቅ ሕግ ዛሬ ከሰዓት በኋላ በክነሴት ምልዓተ ጉባኤ በአብላጭ ድምፅ ጸደቀ። በ58 ደጋፊ 54 ተቃዋሚ የጸጥታ አገልግሎት ሕግ ማሻሻያ ቁጥር 28 ጊዜያዊ ድንጋጌ 2026 ረቂቅ አዋጅ በሁለተኛና በሶስተኛ ንባብ መጽደቁን በሕግ መዝገብ ውስጥ ይካተታል ተብሏል። በሕጉ ማሻሻያ ላይ ድምፅ በሚሰጥበት ጊዜ ሁከትና ከባድ የሥነ ሥርዓት ረብሻዎችን ነበረበትም። የተቃዋሚ ፓርቲ አባላት ወደ ገዢው ጥምር መንግስት ወንበሮች በመጮህ ውርደት እያሉ የተቃውሞ ድምፅ ያሰሙ ነበረም። እንዲሁም ጠቅላይ ሚኒስትር ኔታንያሁ ላይም ሂድ ስልጣን ልቀቅ በማለት ጮሆባቸዋል። ጠቅላይ ሚኒስትር ኔታንያሁ የምክር ቤቱ ክነሴት አዳራሽ ለቀው ወጥተዋል። ለሕጉ ድምፅ ሲሰጥም አልተሳተፉም። ይህ በእንዲህ እንዳለም የደጌል ሃቶራ ሊቀመንበር ሙሼ ጋፍኒ የሕጉ መጽደቅ የቶራን ዓለምና ተማሪዎችን ለመጠበቅም የተወሰደ ትልቅ ወሳኝ እርምጃ ነው ብለዋል። የሻስ ፓርቲ ሊቀመንበር ደሪ አሬ ደሪም በበኩላቸውም ክነሴቱ ዛሬ ለስልጣን በቅርብ ለምትሰናበተው የመንግሥት ሕግ አማካሪዋ በግልጽ ነግሯታል። የቶራ ተማሪዎችን ለመጥላት የሚደረገው የማሳደድ ትንኮሳም ይብቃ ብለዋል። ጠቅላይ ሚኒስትር ቢንያሚን ኔታንያሁም ኢራን እስራኤልን ካጠቃች ምላሹ ካሁን በፊት ያልደረሰባት ከባድ እርምጃ እንደሚወሰድባት አስቀድመው አስጠነቀቁ። እንዲህ ሲሉ
3: አልቲፍኑ አልካህ ሽየ ሸክክ እንትትከፉ ታዝን አልቲፍኑ አልካህ שיש שידור חוזר, כי זה לא יהיה שידור חוזר, הוא היה מספיק עוצמתי, זה יהיה שידור אחר, עוצמתי הרבה יותר. נגברו הימים שמישהו פוגע בנו ואנחנו לא מכים אותו מכה אחת הבאים.
0: ጠቅላይ ሚኒስትሩ እንደተናገሩት የኢራን መሪዎችም ከዚህ ቀደም በነበረ ጅግ የላቀና ጠንካራ ምላሽ ለመቀበል እንዲዘጋጁም አስጠንቅቀዋል። ጠቅላይ ሚኒስትሩ ስለ እስራኤል መከላከያ ኃይል ሲናገሩ ደግሞ ሰራዊቱ በፖሊሲ በፖለቲካ አቅጣጫ ረገድም ጥሩ አይደለም ብለዋል። እኛን ቀጥለውም ኢራንን በተመለከተ ሲናገሩ እኛን ጥቃት ካደረሳችሁ ብን በኋላም የጸጥታ ወይም መረጋጋት ይኖራል ብላችሁ እንዳታስቡም። የቀድሞው ድርጊት በድጋሜ ይደገማል። ይህም በሁላችሁ ተስፋ ታድርጉም። ምክንያቱም በድጋሜ የሚታይ ተመሳሳይ ትዕይንት አይኖርም። ይህ ፈጽሞ የተለየና ከባድ ከበፊቱ እጅግ የላቀ ኃይል ያለው አዲስ ትዕይንት ይሆናል። አንድ ሰው እኛን ጎድቶን እኛን ደግሞ እጥፍ ድርብ የሆነ ጠንካራ የማጥቃት እርምጃ እንወስዳለን ሲሉ አስጠንቅቀዋል። ጠቅላይ ሚኒስትር ናታንያሁ ባደረጉት ንግግራቸው ላይ በእስራኤል መከላከያ ኃይል ጸሃል ላይ የሰነዘሩትን ስውር ወይም በፍንጭ ነው ትችት በድጋሜ ተናግረዋል። የፖለቲካና የደህንነት ካቢኔ ከወራት በፊት የገንዘብ ሚኒስትር ስሞትሪች ያቀረቡትን በይሁዳና ሰማርያ ቀበሎች 34 አዳዲስ ሰፈሮችን ለመመስረት የሚያስችለውን የውሳኔ ሀሳብ ማጽደቁ ይፋ እንዲሆን ተፈቅዷል። ለነዚህ አዳዲስ ሰፈራዎች መጀመሪያ ለሚገነቡ መንደሮችም በተለያዩ አካባቢዎች እንደሚሆንና ወደ 1 ቢሊዮን ከ300 ሚሊዮን ሸቀል በጀት ያጸደቀ ሲሆን ዛሬም ሸት ደግሞ መንግስት ወደ እነዚህ ሰፈራዎች የሚወሰዱ መንገዶችን ለመስራት ደግሞ የሚያገለግል ወደ 1 ቢሊዮን ሸቀል የሚጣጋ ተጨማሪ በጀት ያጸድቃል ተብሎ ይጠበቃል። የኦብዳም የአየር ኃይል ጦር ሰፈር አዛዥ ኮሎኔል ጂ በአጭር ነው ስሟ ጂ በሚቀጥለው በጋ ወደ ብርጋዴር ጀነራል ማረግ የምታድግ ሲሆን በዚህ ወደዚህ ማረግ በመድረስ የመጀመሪያዋ የእስራኤል መከላከያ ኃይል ሴት አብራሪ ትሆናለች ተብሎ ይጠበቃል። አሁን ባላት የሥራ ኃላፊነት የኦቭዳም ጦር ሰፈር ወደ ሁለገብ ዘርፍ ጣቢያነትን በመቀየር በጦር ኃይሉ የተለያዩ ዘርፎች እንዲሁም በዓለም አቀፍ ደረጃ ለሚደረጉ ትብብሮች ዋነኛ ማዕከል እንዲሆን መርታለች። ከአንድ ዓመት ገደማ በፊት ደግሞ በዚህ ጣቢያ ውስጥ ከምድር ጦር ኃይል ጋር በመተባበር የድንበር መከላከያ አካዳሚ ትምህርት ቤትም ተቋቁሟል። ከሰባት ዓመታት በፊት በኔባቲም የአየር ኃይል ጣቢያ የሚገኘውና የስለላ መረጃ የማሰባሰብ ኃላፊነት ያለባትም ናክሾን የተባለውን የአውሮፕላን ምድብ ቡድን ትመራ ነበረ። የኦቭዳ አየር ኃይል ጦር ሰፈር አዛዥ ሁናም ከመሾማ በፊት በአየር ኃይሉ የጦር ዘመቻ ላይ የአብራ የተሳተፈችም ጀግና ወታደር ጀግና ኮሎኔል ናት ተብሏል። በመንገድና ትራንስፖርት ሚኒስትሯ ረጌቭ በሺዎቹ የሚቆጠሩ የአውሮፕላን ትኬቶች እንዳይሰረዙ በመስጋት የአሜሪካ የነዳጅ መሙያም አውሮፕላኖች በቤንጉሪዮን ዓለም አቀፍ አውሮፕላን ማረፍ እንዳያርፉ እገዳ ጥለው የነበረ ቢሆንም እስከዛው ድረስ ግን ሌላ ተጨማሪ አሜሪካ የነዳጅ መሙያም አውሮፕላኖች ማረፊያ ላይ ያርፋሉ ብለዋል። በቁም እስረኛ ላይ እንደሚገኝ ከተነገረ በኋላም የቀድሞው ፕሬዝዳንት ሙሐመድ አህመዲኒጃድ በተገደለው የኢራን ጠቅላይ መሪ አሊ ኻማናይ የመታሰቢያ ስነ ስርዓት ላይ ዛሬ ሲሳተፍ ታይቷል። በትናንትና ዕለት የእስራኤሉ የስለላ ድርጅት ሞሳድ በቴህራን ያለውን አገዛዝ ለመለወጥ ከሚደረገው ጥረት አካል አድርጎም አህመዲኒጃድ መመልመሉ ተዘግቧል። ጋዜጠኛ ቃል አቀባያችን ጋሪ ኮሄን እንደዘገበችው ከሆነ የአህመዲኒጃድ ምልመላ የሞሳድ የበላይ ኃላፊ በጠቅላይ ሚኒስትሩ ውቅና ነፈጸሙን ተዘግባለችም። በመጨረሻም የአየር ጸባይ ትንበያም በነገ ዕለት በተለይም በተራራማ አካባቢዎች እና በሀገሪቱ መሀል ሀገር ላይ መጠነኛ የሙቀት መጠን ይጨምራል። ሐሙስ ከነገ ወዲያ ሐሙስና አርብ ምንም አይነት ጉልህ ለውጥ አይኖርም። ቅዳሜ ዕለት ግን የሙቀቱ መጠን ይጨምራል ወይም ሞቃታማ ይሆናል ይላሉ የአየር ጸባይ ተመራማሪዎችም። ሰጠኝ የሰዓቱ ዜና የስከዚሁ ነው።
2: ኢሻያው ለዜናው እናመሰግናለን።

0: ከዜማው በመቀጠል ወደ ወቅታዊ ዘገባ እናልፋለን። የሰጠኝ ዘመን እንግዲህ በምሽቱ ወቅታዊ ዘገባ እንግዲህ ያለው የእስራኤል ጥምር መንግስት ክነሴቱ ከመበተሉ በፊት ለማጽደቅ ጥረት እያደረገበት ሲሆን ህጎቹ በመጪው የክነሴት ምርጫ ላይ ተጽዕኖ ያሳድር ይሆን? አሁን ላይ ጥምር መንግስት እንደው አንድ አርሶ አደር ሰኔው በረረ እንደሚለው አይነት ሆነና ህጎችን ለማጽደቅ የተፋጠነ ይመስላል ጥምሩ መንግስትና
1: ሰኔና ሰኞ ይገጣጠም እንደሚባለው አንዳንድ ጊዜ አሁን አፈጠኑት ነገሮች አንዳንድ ያገጣጠሙትና 25ኛው ክነሴት ከመበተኑ በፊት ወደ 5 የሚሆኑ ህጎችን ለማጽደቅ ጥምር መንግስት ጥረት እያደረገ ነው። ከነዚህ መካከል ሁለቱ ጸድቀዋል ትላንት አንዱ፣ ዛሬ ደግሞ ሌላኛው። በተለይ የኦሪት መሰረታዊ ትምህርት የጸደቀበት ሁኔታ ሰምተናል። እንደዚህም በውትድርናው ዓለም ለማገልገል ግዴታ አለባቸውን የሐሬዲም የሽባ ተማሪዎችን የሚያስይዝ ህግ ነበር። ያ ደግሞ እንዲቀር ለጊዜው በ58 ድጋፍ በ54 ተቃውሞ ዛሬ እንደጸደቀ ሰምተናል። በቀጣይ ደግሞ 3 ህጎች አሉ የጥምር መንግስት ያጸድቃቸዋል ተብሎ የሚጠበቁት። አንደኛው የመገናኛ አውታሮች ህግን በተመለከተ ነው። በተለይ የቻናሎችን ምዝገባና ዜናና ሌሎችን ፕሮግራሞችን የመቆጣጠር ሁኔታን በተመለከተ ይህንም የማጽደቅ ፍላጎት እንዳለው ነው መንግስቱ። እንግዲህ እንደሚነገረው አንዳንድ ተቃዋሚዎች እንደሚሉት ይሄ የመገናኛ አውታሮችን ከፍተኛ ሁኔታ ለማዳከም የሚደረግ ጥረት ነው የሚሉ አሉ። መንግስት ደግሞ ጥሩ ስራ ሚዛናዊ እንዲሆን ስለምፈልግ ነው ይላል። ሌላው ደግሞ የመንግስት ህግ አማካሪዋና አቃቤ ህግን አንድ ላይ ነበረ ይዘው የሚሰሩ፣ እሱን መለያየት ይፈልጋል መንግስት። መንግስት ህግ አማካሪ ለብቻው፣ አቃቤ ህግ ለብቻው እንዲሆን ይፈልጋል። ይህንም ሌላ ህግ ነው። ሌላው ደግሞ የጥቅምት 7ቱን የደህንነት ክፍተት የሚያጣራ በመንግስት በኩል የሚቋቋም ኮሚቴ፣ እሱን በተመለከተም አዲስ ህግ ያው በማጽደቅ ጥረት ይደረጋል ተብሏል። እነዚህ ህጎች እንግዲህ ከጸደቁ በአንድ በኩል አሁን ላለው ጥምር መንግስት ለሱ ስኬት ነው። ምክንያቱም በመጪው ምርጫ ውጤታማ ከሆኑ አብረው የሚሄዱበትን ሁኔታ ላርግልሽ አርግልኝ አይነት ነገር ነው። የሐሬዲም ወጣቶች ፓርቲዎችን በተለይ አብሮ ይዞ የሚሄድበት ሁኔታ ይኖራል። በሌላ በኩል ደግሞ በእነዚህ ህጎች ደስተኛ የማይሆኑ አካላት ደግሞ በምርጫው ላይ የራሳቸውን ተጽዕኖ ሊፈጥሩ የሚችልበት ሁኔታ ያለው ጥቅምም ጉዳትም አለውና መንግስት ግን በፍጥነት የተለያዩ ህጎችን
0: በመራጭ እንግዲህ መንግስትን የሚመርጠው ህዝቡ ነው፣ ዜጎች፣ የሀገራችን ዜጎች ናቸው። እና አሁን ላይ በመንግስት ጥምር መንግስት እያወጣቸው እየደነገጋቸው ያሉት ህጎችን ምን አይነት ድምፅ በሚመርጠው የሀገራችን ዜጎች ተጽዕኖ ያሳድርን ይሆን የሚለው ትልቁ ጥያቄ ነው።
1: ተጽዕኖ ሊያሳድር ይችላል። በእነዚህ አሁን ለምሳሌ ሐሬዲም ማህበረሰብ ወጣቶች በመከላከያ ሰራዊቱ መዝመት አለባቸው የሚለው ጉዳይ አሁንም አከራካሪ ነው። የማይዘምቱ ከሆነ እኛ ብቻ እየዘመት ነው የሚል ሁኔታ ሊኖር ይችላል። በሌላ በኩል ደግሞ አይ ይሄ ነገር ለእኛ ጥሩ ጥቅም የሚያስገኝ ከሆነ ድጋፋችን እንሰጣለን የሚሉ ሊኖሩ ይችላሉ። እና ጥቅምም ጉዳትም ያለው ሁኔታ ነው ሻየው።
0: አዎ፣ ህዝቡ ከ3 ዓመት በፊት በሽብር ጥቃት ጥቅምት 7 ቀን 2023 ዓ.ም የደረሰው ጭፍጨፋ ይህን በተመለከተ ከዛን ጊዜ ጀምሮ በጦርነት ላይ ነው የምንገኝ ማለት ይቻላል። በዚህ ዙሪያ የእስራኤል ህብረተሰብ በዚህ በፖለቲካ አመለካከቱ ርዕዮተ ዓለሙ በዛም የተቀየረ ይመስለኛል። እንግዲህ በቀጣዩ የብሔራዊ የክነሴት ምርጫ ደግሞ ተጽዕኖ ሊያሳድር ይሆናል። እጩ ተወዳዳሪ በፓርቲዎችም ይወዳደራሉ። እንዴት ይሆናል?
1: ህዝቡ እንግዲህ የነበረውን ያለውን ወደፊት የሚሆነውን ማን ይጠቅመኛል፣ ማን ሰርቶልኛል፣ ማን አልሰራም የሚለውን የሚመዝንባቸው ብዙ ነገሮች ይኖራሉ። ወደ ሌላው ርዕሰ ጉዳይ ስናልፍ ሻያው እስራኤል በይሁዳና ሰማሪያ ቀበሎች አዳዲስ ስፍራ መንደሮችን በብዛት እያስፋፋች መሆኑ ይነገራል። በጀትም እንደተመደበ ያው በዜና ያየህበት ሁኔታ አለና ለእስራኤል ምን ጥቅም አለው? የሚያስከትለው ጫናስ እንዴት ነው? በተለይ በአውሮፓና በአሜሪካ በኩል
0: እንግዲህ በውጭ አካል ምዕራባውያን ሀገራት ወደዛ ከማያታችን በፊት በእርግጥ ይህን ህግ ማለት የውሳኔ ሀሳብ ያቀረቡት የገንዘብ ሚኒስተር ስሞትሪች ናቸው። እንግዲህ የካቢኔ ደህንነት ሚኒስተር አጽድቋል፣ ይህን ነገር ሀሳቡን ተቀብሎታል። እንግዲህ ወደ 34 የሚሆኑ አዳዲስ መንደሮች ሰፈሮች የይሁዳን እስራኤላውያን ሰፈሮች በይሁዳና ሰማርያ ቀበሎች ይገነባሉ ተብሎ ይተበካል። ያ ሲወጣ ቤቶች ሲገነቡ ደግሞ የበጀት ሁኔታ አለ። በቢሊዮን የሚገመት ገንዘብ መንግስት እንዳጸደቀ ነው። በሚዋይባቸው ሁኔታዎች አሉ። በጀትን በተመለከተና እነዚህ በይሁዳና ሰማርያ ቀበሎች ይቋቋማሉ የተባለው አዲስ መንደሮችን የመንገደኞች የጎዳና ለመስራትም ሲባል በመንግስት በጀት ይመደባል ተብሎ ይተበካልና በዚህ በውጭ በኩል የአውሮፓ ሀገራት የአሜሪካን ጨምሮ በተለይ የግራ ክንፍ የዲሞክራሲ ርዕዮተ ዓለም ተከታይ የሆናቸው እነሱም ይህን ነገር ይቃወማሉ። ለምን ይሁዳና ሰማርያ ቀበሎች ሳይሆን በክርክር ላይ ነው ያለው። እነዚህ ቀበሎች የፍልስጤማውያን መሬት ነው የሚሉ አሉ። ለፍልስጤሞች ድጋፍ የሚያደርጉ አሉ በአውሮፓ ሀገራትና በአሜሪካን በኩል። ይህን በጣም አከራካሪ ነው። እንግዲህ ይህን በተመለከተ እስካሁን በጣም ድጋፍ እየሰጡ ያሉት የቀኝ ክፍል በላቸው የአሜሪካኑ የሪፐብሊካን ፓርቲ መሪ ፕሬዚዳንት ናቸው። ግን እሳቸው ደግሞ ይህን የአዳዲስ በይሁዳና ሰማርያ በአከራካሪ ቀበሌዎች ደግሞ እስራኤል መንግስት ለመገንባት ያለው ውሳኔ በትራምፕ በጥሩ ሁኔታ አይመለከቱትም። ለምን? አሁን በጦርነት ላይ ነው የምትገኘው ከአሜሪካና በኢራን መካከል በውጊያ ላይ ናቸውን በል። ሌሎች ደግሞ በዚህ በመካከለኛው ምስራቅ የሚገኙ የአረብ ሀገራት ደግሞ ከሳቸው ደግሞ የቃል ኪዳን ወዳጅ ሀገሮች አሉ። እና ለምን እስራኤል በዚህ ወቅት ለምን በዚህ አከራካሪ በፍልስጤማውያን ላይ ለምን አዳዲስ ቤቶችን ትገነባለች እያሉ ተጽዕኖ እያሳደሩ ስለሆነ ቀላል ነገር አይደለም። በውጭ በኩል በጣም
1: ተጽዕኖ ይኖረዋል። በሀገር ውስጥ ግን በተለይ ደግሞ ስሞትሪችና ሚኒስትር ስትሮክ የሚፈልጉት ነገር ነው። እና አሁን 34 አዳዲስ ሰፈር ቀበሌዎችን ለመስራት መሰረተ ልማቶችንም ለማድረግ 1,300,000,000 ሸቀል የካቢኔ ደህንነት ሚኒስትሮች እንደፈቀዱ ለመንገድ እና ለተለያዩ ነገሮች ደግሞ ተጨማሪ 1,000,000,000 ሸቀል እንደውም ዛሬ ምሽት መንግስት ይፈቅዳል ተብሎ የሚጠበቅ የሚሆነውን በአንድ በኩል የስሞትሪች ይሄ አላማ ነው ማስፋፋት የሚፈልጉትና በዚህ በስልጣን ዘመናቸው ብዙ ሰርተዋል፣ ያሰቡትን ነገር አሳክተዋል ማለት የሚቻልበትን ሁኔታ ነው የምንመለከተው።
0: ለምርጫማ ለቀጣዩ ምርጫ ይህን ካደረጉ ደግሞ ብዙ ድምፅ ብዙ ድጋፍም ሊያገኙ ይችላሉ ማለት ነው። የቀኝ ክንፍ የፓርቲ የአጽዮኑ ታዳቲት ለተሰኘው ፓርቲ እነሱ አዎ በብዛት ቤቶች በይሁዳና ሰማርያ እንዲገነቡ ነው የሚፈልጉት።
1: እንግዲህ በዛ አካባቢ የሽብርተኛ መንግስት የሚሉት የፍልስጤም እንግዲህ በሁለቱ አጠራር ማለት ነው እንዲመሰረት አንፈልግም ነው የሚሉ። ለዛ ነው እያስፋፋን ያለ ነው የሚሉ። ወደ ቀጣዩ ደግሞ
0: ወደ ቀጣዩ ስዳንፍ ደግሞ ያው የምንመለከተው በአሜሪካና ኢራን ግጭት እንደቀጠለ ነው። እስራኤልም ኢራንን አስጠንቅቃለች። መካከለኛው ምስራቅ ወደ የት እያመራች ይሆን? ከቶ
1: መካከለኛው ምስራቅ ወደ የት ያመራል የሚለው የሁላችንም ጥያቄ ነው። ጦርነቱ ሊስፋፋ ነው ወይ? አሁን ዛሬ ቅድም ዜና ካቀረብከው እንደተመለከትነው ጠቅላይ ሚኒስትር ናታንያሁ ኢራንን በቀጥታ ኢራን መሪዎችን በዲሞና በኔጌቭ ጉባኤ ላይ ያሰሙት ንግግር ቀጥታ ለኢራኖች የተነገረ ነው። ምክንያቱም እንደ በፊቱ አይሆንም ሁሉ ነገር፣ በፊት እንደነበረው አይደለም የሚሆን ጦርነቱ፣ ጠበቅ ያለ ነው የሚሆን። ስለዚህ
0: የሚወሰዱ የማጥቃት እርምጃ
1: ያጸፋ መልስ፣ በፊት እርምጃ ሲወሰድብን ስናደርገው እንደነበር አይደለም፣ አሁን ሌላ ነው፣ ይዘቱም ሌላ ነው፣ ከፍተኛ አቅም አለን ያሉ። ሌላው ደግሞ አሜሪካ ሆርሙዝ አካባቢ የኢራን ይዞታዎችን እያጠቃች ነው፣ ኢራንም ቢሆን የአቅሟን እየተፍጨረጨረች ነው። ያለው ሁኔታ ወደ የት እንደሚያመራ ግራ የሚያጋባ ነው። ሁል ቀን የምናየው ርዕሰ ጉዳይ ነው። ግጭቱ እንደቀጠለ ነው። መካከለኛው ምስራቅም ውጥረቱ እንደቀጠለ ነው። መቼ ያቆማል የሚለውን ፈጣሪ ብቻ ነው የሚያውቀው።
0: እሱስ እንዳልከው ሰጠኝ ዘመነ በእርግጥ መቼም ዝሮ ዝሮ ጦርነቱ ከፖለቲካ ጋር የተያያዘ ስለሆነ አሁን በሚቀጥሉት 2 ወራት እንግዲህ ወደ 3 ወራት ወደ ኦክቶበር 27 ቀን ነው በእስራኤል ብሔራዊ የክነሴት 26ኛው የክነሴት ወይ ፓርላማ ምርጫ የሚካሄደው። እስከዛ አሁን ጉልህ የሆነ ለእስራኤልን ህዝብ የሚያሳምን ድርጊት መንግስት ለማሳየት እየሞከረ ነው እምነው እንግዲህ ምን ያህል ጦርነት እንደሚቀጥል በኢራን አቅጣጫ እንከታተላለን። ለማንኛውም ሰላም እንዲረጋጋ ጥሩ ነበር፣ ግን ከቀጠለ ግን ያው እናየዋለን። ለማንኛውም እንግዲህ ወደ ስፖርት አንዴ አው የአዝነው 2016 ዓመተ ምህረት የዓለም ዋንጫ የግማሽ ፍጻሜ ጨዋታ ዛሬ ምሽት እና ነገ ይካሄዳል። ቀድመ ዝግጅቱስ ምን ይመስላል? ከዛሬ ምሽቱ ንየውና እስኪ እንደዛ።
1: አው ስፔን ፈረንሳይ በጣም ተዘጋጅቷል። ምርጥ ተጫዋቾቻቸውን አዘጋጅቷል። እንግዲህ ለፍጻሜው ለመድረስ ከፍተኛ ፉክክር ያደርጋሉ። ሁለቱም የአውሮፓ ሀገራት ናቸው። በጣም ከፍተኛ ፉክክር ያደርጋሉ ተብሎ ይጠበቃል። በዚህ አጋጣሚ እነዚህ ሁለት ሀገሮች በዓለም ዋንጫ ታሪክ ስንት ጊዜ ለግማሽ ፍጻሜ ደረሱ ካልነ ፈረንሳይ 8 ጊዜ ደርሳለች፣ ስፔን ደግሞ 3 ጊዜ ደርሳለችና የሁለቱ ሀገር ፉክክር የሁለቱ ሀገራት ብሔራዊ ቡድኖች ፉክክር ከፍተኛ ሁኔታ ይታይበታል ተብሏል። እንግዲህ ይሄ አራቱም ሀገራት በጣም በሚገርም ሁኔታ የዓለም ዋንጫን ወሰዱ ናቸው። እንግዲህ በዓለም ላይ ካሉ ሀገራት በሙሉ 7 ሀገራት ብቻ ነው የዓለምን ዋንጫ ያነሱና ፈረንሳይ 2 ጊዜ በ1998 እና 2018 ያነሳችበትን ሁኔታ እናያለን። ስፔን 1 ጊዜ በ2010 ብቻ ነው የዓለም ዋንጫን ያነሳችና አሁን ስፔን ለሁለተኛ ጊዜ ለማንሳት፣ ፈረንሳይ ለሶስተኛ ጊዜ ለማንሳት ከፍተኛ ፉክክር ያደርጋሉ። ሌላው ነገ የሚካሄደው በተመሳሳይ ሰዓት 10 ሰዓት ላይ እንግሊዝና አርጀንቲና የሚያደርጉትን ፉክክር በተመሳሳይ ሁኔታ በጣም ብዙ ዝግጅት እየተደረገበት ነው። አርጀንቲና 3 ጊዜ የዓለም ዋንጫን አንስታለች። 4 ዓመት በፊትም በካታር በነበረው አርጀንቲና ነው የወሰደች። አሁን ለአራተኛ ጊዜ ለማንሳት ጥረት ታደርጋለች። እንግሊዝ ደግሞ በ1966 ዓመተ ምህረት ነው ሻየው እንግዲህ ከ60 ዓመት በፊት ማለት ነው የዓለም ዋንጫን ያነሳችውና እንዲያው እንግሊዝ ካሸነፈችና የዋንጫ ባለቤት ከሆነች በሀገሪቱ የክብረ በዓል ቀን ይደረጋል ብለው የሀገሪቱ መንግስት ባለስልጣናት ቃል የገቡበት ሁኔታ አለ። አሁን ባለው የፊፋ የደረጃ ሰንጠረዥ ፈረንሳይ በዓለም ላይ በእግር ኳስ አቅማ አንደኛ ናት በብሔራዊ ደረጃ፣ አርጀንቲና ሁለተኛ፣ ስፔን ሶስተኛ፣ ብሪታንያ አራተኛ የተሰጡበት ሁኔታ አለ። እንግዲህ ፉክክሩ ያው ቀጥሏል። ዛሬ ማታ 10 ሰዓት ላይ ስፔን ከፈረንሳይ፣ ነገ በተመሳሳይ ሰዓት 10 ሰዓት እንግሊዝ ከአርጀንቲና ይጫወታሉ። አርጀንቲናም 6 ጊዜ ለግማሽ ፍጻሜ ደርሳለች፣ እንግሊዝ 4 ጊዜ ለግማሽ ፍጻሜና አራቱም ሀገራት ታሪካቸው በዓለም ዋንጫ ከፍተኛ ነው።
0: እንግዲህ የስፖርትን ሞዲያል ቤት አካድን በተመለከተ እንግዲህ ከጀመረ አሁን እየተካደ ያለው የዓለም ዋንጫ ጨዋታ 23ኛ ጊዜ ነው። እንግዲህ ይህ የዓለም ዋንጫ በየአራት ዓመቱ ባለሳሳት ነው የሚጫወቱት እና እንዲያውም እንደ ባህል ልምድ ያደረጉ የዓለም ዋንጫ በተደጋጋሚ ያዙ ከነዚህ ማን ነው እስካሁን ብዛት የዓለም ዋንጫ
1: ብዛት የወሰደችው? እንግዲህ ብራዚል ናት። 5 ጊዜ እንደሚታወቀው ብራዚል ናት የወሰደች። ብራዚል ከፍተኛውን ቦታ ነው ያለች። እዛም ጣሊያን 4 ጊዜ፣ ጀርመን 4 ጊዜ፣ አርጀንቲና 3 ጊዜ፣ ፈረንሳይ 2 ጊዜ፣ ኡራጋይ 2 ጊዜ፣ እንግሊዝና ስፔን አንዳንድ ጊዜ ወስደዋል። ብራዚል ግን ከዚህ ውድድር ውጭ
0: አልቀናትም። አዎ ምንድን ነው በአብዛኛው ብዙ የዓለም ዋንጫ የሚወስዱ ሀገሮች ቡድኖች በተደጋጋሚ ይህን ዋንጫ የወሰዱት እንዲያው ከምን አንጻር ነው? እንዲያው ስታየው ምንድን ነው የምጣኔ ሀብት የስርዓቱ በዚህ ላይ በስፖርት ጨዋታ ላይ ትኩረት የተሰጠበት በመሆኑ ሊሆን ይችላል? ለምንድን ነው
1: ምጣኔ ሀብት ይላል እንደ ባህል እያሳደጉት? አሁን ለምሳሌ ምጣኔ ሀብት ብቻ ብትል አሜሪካ ምጣኔ ሀብት ነበራት፣ ግን እንደ ስፖርት እንደ ባህል የሚያድግባቸው እንደ ብራዚል፣ ሌሎች ሀገራት አሁን ስፔን ብትወስድ እንግሊዝና ስፔን በዚህ በፕሪሚየር ሊግ አንደኛ ናቸው፣ በጣም ብዙ ተመልካች ያለባቸው። ያንን አይቶ ምሳሌ የሚሆኑ አካላት አሉ። ኢትዮጵያን ብትወስድ በሩጫ ስለዚህ እንደ ባህል አርገ ስታሳድገው ታዳጊዎች ይወጣሉ ያድጋሉ፣ እዛ በኋላ ደግሞ ከፍተኛ ቦታ እየደረስክ ነው። እነ ሜሲን እኮ በጣም የደሃ ልጅ ነው የነበሩ፣ ግን በአገሪቱ በጣም ጥሩ ባህል ስለነበር ለዚህ የደረሱና እንግዲህ ጨዋታዎች እኒ ካለን ጊዜ አንጻር ሻያል።
0: እሺ ወደ ቀጣዩ
1: ጥሩ

0: ጤና ይስጥልን ክብራትና ክብራንና አድማጮቻችን እንደምሰነበታችሁ። ይህ ሳምንታዊ የባህልና ኪነ ጥበብ ፕሮግራማችን ነው። በዛሬው የባህልና ኪነ ጥበብ ፕሮግራማችን ከደራሲና የማህበራዊ ጉዳይ ሰራተኛ ተሽሞል ምህረት ጋር ስለ ጤናነት እንነጋገራለን። እንግዲህ ባላደራዎች በተሰኘው መጽሐፉ ስለ ጽዮናዊነትም ስለ ኢየሩሳሌም ፍቅርም ብዙ ዳስሷል። ስለዚህ እንዲያስረዳንና አድማጮችም ያላቸውን ግንዛቤ የበለጠ ከፍ እንዲያደርጉ ጠይቀናል። ስለ ጽዮናዊነት ያካተተበትን ሁኔታ እንዲሁም አያይዘን ከኛ ህብረተሰብ ጋር ጽዮናዊነት ያለውን ግንኙነትና በዓለም ዙሪያም ጽዮናዊነት ማለት ምንድን እንደሆነ እንመለከታለን። እንድትከታተሉ እንጋብዛለን። ጤና ይስጥልን አቶ ሽሙኤል እንደምን አለ?
1: ጤና ይስጥልኝ አቶ ፈጠኝ፣ እንዴት ነህ? እንደምን አለህልኝ?
0: እኔ ደህና ነኝ። እንግዲህ ከአንተ ጋር ቃለ ምልልሶችን እያደረግን ነው። ብዙ ጉዳዮች አሉ። አንተም በመጽሐፍህ የጠቀስከው ጉዳይ አለ። በድጋሚ እናመሰግናለን።
1: እኔም በጣም አመሰግናለሁ ከፈቀድክልኝ። በቅድሚያ ለውድ ባልደረቦችህና ለአዳመጮቻችን በሙሉ ሰላምታዬን ማቅረብ እወዳለሁ።
0: ጥሩ፣ ደርሷል መልእክቱ። እናመሰግናለን። ዛሬ እንግዲህ የምንወያየው ጽዮናዊነትን በተመለከተ ነው። እንደው ጽዮናዊነት የሚባለው ጽንሰ ሀሳብ ምን ማለት ነው?
1: በጣም ግሩም ርዕሰ ጉዳይ ነው በእውነት። እንደዚህ የመሳሰሉ ለማህበረሰባችን ማወቅ የሚገባቸውና ጠቃሚ የሆኑ ርዕሰ ጉዳዮችን እያዘጋጀህ ስለምትጋብዘኝ በጣም አመሰግናለሁ። ጽዮናዊነት ማለት የይሁዳውያን እንግዲህ በዓለም ላይ ያሉ ይሁዳውያን ከጥንት ጀምሮ ከጽዮንና ከኢየሩሳሌም ጋር ያለውን ታሪካዊ መንፈሳዊና ባህላዊ ግንኙነት በመጠበቅ ወደ አገሪቱ ለመመለስ ወደ ጽዮን ለመመለስ በነጻነት በራሳቸው አገር እንዲኖሩ ሀሳባቸውን የሚገልጹበት ነው ጽዮናዊነት። ወደ ማህበረሰባችን ካተኮርኩ ለእኛ ለቤተ እስራኤል ማህበረሰብ ጽዮናዊነት አዲስ ነገር አልነበረም። ለ2500 ዓመታት ወደ ኢየሩሳሌም ለመመለስ እንዲያውም ዛሬ ነገ እንገባለን እያሉ ዘወትር ሲጸልዩ እንደነበረ ሁላችን እናውቃለን። ስለዚህ ጽዮናዊነት ለእኛ ለአባቶቻችን ለቤተ እስራኤል በጣም ጥብቅ ህልም የነበራቸው የጸሎታቸውና የሚያካሄዱት ተግባር ሁሉ ሁልጊዜ ከምኞት ከህልም ጋር የተያያዘ ነው። ለምሳሌ ጉዞው ሁልጊዜ እንደታሰበ ነበር የሚኖር። ወደ ኢየሩሳሌም እንገባለን ጽዮን እየተባለ ነበረ የሚወራው። ጽዮናዊነት ማለት የእኛ የይሁዳውያን የዓለም ህዝብም ቢሆን ለጽዮንና ለኢየሩሳሌም ያለው ፍቅር ናፍቆትና ወደ ሀገሩ ለመመለስ ሀገሪቱ ውስጥ ገብቶ ለመኖር የነበራቸውን መብት ነው ይገልጹ የነበረ።
0: በጣም ጥሩ። ጽዮናዊነት ጎልቶ የታየበት የት ነው? መቼና እንዴት ነው የተጀመረ? እንደው ከታሪክ አንጻር አንተም በመጽሐፍ የጠቀስክበት ብዙ ነገር አለ። እኛም ማህበረሰብ ጉዞ እዛ ላይ እንደርሳለን። ግን መቼና እንዴት ተጀመረ?
1: ጥሩ ጥያቄ ነው ሰጠኝ። ጽዮናዊነት እንደ ህዝባዊና ፖለቲካዊ እንቅስቃሴ በ19ኛው ክፍለ ዘመን መጨረሻ ተደራጅቶ የተጀመረ ሲሆን በተለይ በ1897 ዓ.ም በስዊዘርላንድ ባዘል ከተማ የመጀመሪያው የጽዮናውያን ጉባኤ በቴዎዶር ሄርጼል መሪነት ተካሂዷል። ነገር ግን የጽዮናዊነት ሀሳብ ከዛ በፊት ለብዙ ሺህ ዓመታት በይሁዳውያን ህዝብ ልቦና በጸሎታቸውም ሆነ በተግባራቸው ውስጥ የነበረ ነው። ይሁዲዎች በአገራቸው በስደት ዓለም ከተበተኑ በኋላ በሚቀጥለው ዓመት በኢየሩሳሌም እንገባለን እያሉ ወደ ጽዮን ለመመለስ ይጸልዩ እንደነበረ ሁላችንም የምናውቀው ነው። ለቤተ እስራኤል ማህበረሰብም ለእኛ ለኢትዮጵያውያን ጽዮናዊነት በ19ኛው ክፍለ ዘመን የተፈጠረ ሀሳብ ሳይሆን የ2500 ዓመታት ወደ ኢየሩሳሌም እንመለሳለን የመመለስ ምኞትን ህልም በሀሳባቸው ከትውልድ እስከ ትውልድ ድረስ በህልማቸው በጸሎታቸው ኢየሩሳሌምና ጽዮንን አብሯቸው በአይምሯቸው ተቀርጾ የሚኖር ነው። ይህን ነበር ሲያስተምሩና የነበር።
0: በጣም ጥሩ ነው። የጽዮናዊነት እንቅስቃሴ በተለይ በአውሮፓ አህጉር እንዴት ነበረ? እንዴት ይታያል? ከሌላው አህጉር የበለጠ ከፍ ያለ እንደሆነ ይነገራል።
1: ትክክል ነው። እንግዲህ ታሪክን ስንመረምር እንዴት እንደነበር ስንመረምር በአውሮፓ የጽዮናዊነት እንቅስቃሴ ያው እንደተጠቀስኩት ከ19ኛው ክፍለ ዘመን መጨረሻ ጀምሮ የተጀመረ ብሔራዊ መነቃቃት እንቅስቃሴ እንደነበረ ይታያል። ይሁዲዎች ዋና ዓላማ የነበረው የራሳቸው ሀገር እንዲኖራቸው ነው። እንግዲህ ከኢየሩሳሌም ውስጥ እስራኤል ሀገር ውስጥ ለይሁዲ ሀገር ይገባዋል የሚል ጥያቄ ነው። ይህን እንቅስቃሴ ሰፊ ድርጅት አቋቋሙ። ይህ እንቅስቃሴ በአውሮፓ የተስፋፋው በይሁዲዎች ላይ የነበረው ተጽዕኖ፣ መድሎ፣ ጥላቻ፣ ዘረኝነት ነበረ እኮ። በዓለም በአውሮፓ ውስጥ በነበሩትም ስንት ነገር እንዳለ እናውቃለን። በዚህ ምክንያት ጭምር ነበረ ጽዮናዊ የሚለውን ባንዲራ አንስተው ያው እንቅስቃሴውን የጀመሩ። ብዙ ይሁዳውያን ደህንነትንና የወደፊት እጣ ፈንታ በራሱ ሀገር ብቻ ነው ሊረጋገጥ የሚችለው ብለው ያምኑ ነበረ። በዚህ ምክንያት ነበር እንግዲህ ከኛ ከቤተ እስራኤል አንጻር እንግዲህ ወደኛ አሁንም እያያስኩ ነው የምገልጸው። በአውሮፓ የተጀመረውን ዘመናዊ የጽዮናዊነት እንቅስቃሴ ከመስማታቸው በፊትም ወደ ጽዮን ለመመለስ ቀደም ብዬ እንደጠቀስኩት ይጸልዩ ነበረ። ስለዚህ ለቤተ እስራኤል ለእኛ ለቤተ እስራኤል ማህበረሰብ ጽዮናዊነት ከፖለቲካዊ እንቅስቃሴ በፊት የእምነት የጽኑ እምነት የናፍቆትና የትውልድ ተስፋ እንደርሳለን እንወጣለን የሚል ጉዞ ሁሉ እንደታለመ ዘወትር የሚያልሙት ጉዳይ ነው የነበረ።
0: በጣም ጥሩ ነው። ጥሩ አድርገህ ነው አያይዘህ የተመለከትከው። ሌላ ጽዮናዊነትና ኢየሩሳሌም ያላቸው ግንኙነትና ዝምድና እንዴት ትመለከተዋለህ?
1: ጽዮን የሚለው ስም ይገርማል በእውነት። ይህን ሳጣራ አመጣጡ በመጀመሪያ በመጽሐፍ ቅዱስ ውስጥ ጽዮን የሚለው ስም በሁለተኛው በነቢዩ ሳሙኤል ምዕራፍ 5:7 ላይ ተጠቅሷል። ጽዮን ማለት የይሁዲዎች ህልውና ማዕከልን የሚመለከት ብሔራዊ መንፈሳዊ ጽንሰ ሐሳብ ነው። ኢየሩሳሌም የእግዚአብሔር መመለኪያ፣ ራሱ የመረጣት የይሁዲ ህዝብ መንፈሳዊ ማዕከል ናት። ጽዮናዊነት ደግሞ ወደ ጽዮንና ወደ ኢየሩሳሌም የመመለስ ህልምና ተስፋን ይገልጻል። ስለዚህ ጽዮን ለመጀመሪያ ጊዜ እኔ በእውነት መጽሐፍ ስመረምር ያው እንዳልኩህ ከነቢዩ ሳሙኤል ከሁለተኛው ነቢይ ውስጥ ያው ጽዮን የሚለው እንደተጠቀሰ ነው የሚያሳየው።
0: ወደ እኛ ማህበረሰብም ስንመጣ አንተም በመጽሐፍ የገለጽክበትን ብዙ ነገር ተመልክተናል። ና ቤተ እስራኤላውያንና ጽዮናዊነት እንዴት ያዛሉ ይታያሉ? ቅድም ስትመለከተው ከነበረው በዓለም ላይ ካለው ሁኔታ የእኛ ማህበረሰብ ቀደም ብሎ የጀመረው ነው ከስደት መመለስ እንጂ እንደገና እንደ አዲስ በ19ኛው ክፍለ ዘመን የጀመረው አይደለም ብለሃል። ና የቤተ እስራኤላውያን የጽዮናዊነት ሀሳብ፣ ጽንሰ ሀሳብ፣ እሳቤና ፍላጎት፣ እምነት እንዴት ታየዋለህ?
1: በጣም ግሩም ጥያቄ ነው ሰጠኝ። እኛ የቤተ እስራኤል ማህበረሰብ ለ2500 ዓመታት ወደ ጽዮንና ወደ ኢየሩሳሌም ሁልጊዜ የምናውቀው ቴላቪቭን አልነበረም፣ ወይም ሀይፋን፣ በርሸቫን፣ አሁን የምኖርበትን ከተማም አይደለም የምናውቀው። ሁልጊዜ የምናውቅ የነበረ ኢየሩሳሌም የሚለውን ነው። ኢየሩሳሌም ለመድረስ አያት ቅድመ አያቶቻችን ሲጸልዩ ኖረዋል። ሁልጊዜ ነው። በተለይ የግሌን እንትን ለመጥቀስ አስፈላጊ ባይሆንም ገና ልጅ እያለሁ ከካህኑ ከታላቁ ካህን አባቴ ጋር አብሬ ለጸሎት ናግባ ኑ እየተባልን እንጸልይ ነበር። ሁልጊዜ ኢየሩሳሌም የሚለውን የማይጠቅስበት ቀን አልነበረም። በእውነት በጣም የሚገርም ነገር ነው። ስለዚህ አያት ቅድመ አያቶቻችን ሲጸልዩ ይኑረዋል ያልኩኝ ለዚህ ነው። ወደ ኢየሩሳሌም ለመግባት የቻልነው የአያት ቅድመ አያቶቻችን የትላልቆቹ የእናቶቻችን የአባቶቻችን ጸሎትና የጽዮናዊ ህልማቸው ሁልጊዜ ያልተቋረጠ ህልም ስለነበራቸው በዚህ ነው እኛ ሁላችንም ለመግባት የበቃ ነው።
0: አዎ፣ ብዙም መስዋዕት ተከፍሏል። እስካሁን ድረስ ያልተጠናቀቀ ጉዳይ ነው ለኢየሩሳሌም ያለው ፍቅር።
1: ትክክል
0: እንግዲህ ጽዮናዊነትን በደንብ አብራርተዋል። ከአውሮፓውያን ከዓለማውያን ከቤተ እስራኤላውያን ጋር ያለውን ዝምድና ቁርኝትም ተመልክተሃል። ያሁኑ እንግዲህ ወደ ዝች ሀገር ወደ ኢየሩሳሌም ወደ መላው እስራኤል ስንደርስ የጽዮናዊነት ህልም አበቃ አሁን ይዘናል ነው ወይስ ሌላ ተጨማሪ የሚያስፈልገው ኃላፊነት ወይም ተግባር አለ?
1: ዋው ግሩም። ይሄን በእውነት አዳማጮችም እንዲያዳምጡትና እንደው በትክክል ይሄን ነገር እንድንፈትሸው እንድንመረምረው የሚገባ ጥያቄ ነው የጠየቅ። የቤተ እስራኤል በጽዮናዊ ታሪክ ውስጥ ቀደም ብዬ እንዳልኩት የ2500 ዓመታት ናፍቆት ህልም ለኢየሩሳሌም በፍጹም ልባቸው ስለ ጽዮን የዕለት ተዕለት ጸሎታቸውና ምኞታቸው ህልማቸው ጽዮናዊነት በፊት የነበረው መንፈሳዊ ሃይማኖታዊ ትስስራቸው ወደ ኢየሩሳሌም መድረስ የመጨረሻው ግብ አይደለም። እዚህ ላይ ይህን ላይ ነው እንግዲህ ማወቅ የሚገባን። ወደ ጽዮን በትላልቆቹ ጸሎት ገብተናል፣ ኢየሩሳሌም ገብተናል የሚለው ይሄ የመጨረሻው ዓላማችን ወይ ግባችን አይደለም። ከዚህ ከተቀደሰች አገር ኢየሩሳሌም ለመግባት የታደልን ሁሉ እድሉ የገጠመን ሁሉ እኛ መብት ኑሮን አይደለም፣ በትላልቆቹ መብት ነው ለመግባት የቻልነው። ለአገሯ ግንባታ ለደህንነቷ ዘብ መቆምና የሚያስፈልገውን አስተዋጽኦ ማድረግ አስፈላጊ ነው። የይሁዲ ማንነታችን መጠበቅ ከሕዝብ እስራኤል ጋር ያለንን ትስስር ማጠናከር ያስፈልጋል። ለምሳሌ ከዚች ሀገር ስንኖር እኛ ከእስራኤል ህብረተሰብ የተገለልን አይደለንም፣ የእስራኤል ህብረተሰብ አካል ነን። በሀገሪቱ ውስጥ የሚያስፈልገውን ከአንድ ዜጋ የሚጠበቀውን ሁሉ ለመክፈል ዝግጆች መሆን አለብን። ምክንያቱም ይህ ሀገርነት አለብን። ለቀጣዩ ትውልድ ሃይማኖታችን፣ እሴቶቻችን፣ ጥሩ ባህላችን የማስተላለፍ ትልቅ ኃላፊነት እንዳልኩት አደርነትም አለብን። ይሄ ነው ትልቁ ነገር። ይሄ ወጣቶች በየጦር ግንባሩ እየተሰው ነው። ይሄም እኮ ራሱ አሁን የምንነጋገርበት ተግባራዊ እየሆነ እያየነ ያለው ነው። ነፍሳቸውን ይማርልን፣ የሚታገሉትንም እግዚአብሔር ይጠብቅልን። ስለዚህ እኛ

0: ሰዓቱን የጉዞውን በዓለም ዙሪያ ያሉ ይሁዳን የሚያሳልፉትን ያሳለፉትን አዲሱ ትውልድ ላይረዳ ይችላል። ምክንያቱም እዚህ ነው ያደጉ ነገሮች እንደኛ ያላጋጠማቸው ሊሆን ይችላልና ለነሱ ለማስተማር ለማስተላለፍ ምንድነው ማድረግ ያለብን? አንተ በመጻፍ እንደገለጽከው ባላደራዎች አደራው እንዴት ነው መወጣት ያለብንኛ?
1: በጣም ግሩም ገለጻ ነው የፈጠከው። ይሄ ነው ትልቁ ፈተና። አሁን በእኛ ላይ በአዋቂዎች ላይ ያለው ትልቁ ፈተና ይሄ ነው። ወጣቶች እኔ እርግጠኛ ነኝ በትምህርት ተቋማት ገና ከአንደኛ ደረጃ ትምህርት ቤት ጀምሮ ከዛ ወደ ኮሌጅም ሆነ ወደ ዩኒቨርሲቲም የሚማሩ ዛሬ በጣም በጥሩ ሁኔታ የሚማሩ ልጆች ወጣቶቻችን ወጣቱ ትውልድ በትምህርት ጥሩ ሁኔታ ነው ያለው። እኔ እርግጠኛ ነኝ ስለ ጽዮናዊነት ስለ ኢየሩሳሌም ስለ እስራኤል ታሪክ በخلال ይማራሉ ብዬ ነው እንግዲህ የማምነው። ነገር ግን አሁን አንተም ከተከስከው ላይ እኔም ቀድም ትልቅ ፈተና ነው ያልነው ከሰለጠነች አገር ላይ ነው ያለነው። በጣም የሰለጠነች አገር ናት። ባለፈው ተነጋግረናል። ለምሳሌ ያዋቂዎችና የወጣቱ ትውልድ በመካከላቸው ያለውን ለማየት ሞክረናል። ምን አይነት ልዩነት እንዳለም ያው አንስተነዋል። ዋናው ከኛ የሚጠበቀው ለወጣቱ ትውልድ ምን ጊዜም ቢሆን የአያት ቅድመ አያቶቻችን ታሪክ የቤተ እስራኤልን ቅርስ የኢየሩሳሌምን ትርጉም እንዴት ነው ትርጉም ስንሰጠው የነበረ ከዛ ያለ ኢየሩሳሌምን እንዴት ነው ስናስባት የነበረ አሁን ቀደም ብለን እንደጠቀስነው ትርጉሙንና የቀድሞ ትውልድ ያሳለፉትን መስዋዕትነት ምን ነበር ያሳለፉት ምን ነበር እንዴት ነው የኖሩ በስደት ዓለም ሲኖሩ 2500 ዓመት በስደት ዓለም ኖረዋል። ይሄን ኑሮ እንዴት አሳለፉት የሚለውን በእውነት ማስተማር አለብን። ይሄ የኛ ኃላፊነት ነው የዋቂዎች ኃላፊ መሆኑን እኔ እርግጠኛ ነኝ አዳማጮች በሙሉ ይገነዘባሉ ያቃሉ። ጽዮናዊነት ታሪክ ብቻ ሳይሆን ዛሬም የሚኖር እሴት መሆኑን ወጣቱ ትውልድ መማር አለበት። ነገር ግን እንዴት ነው አዋቂዎች ለወጣቱ ዛሬ በቴክኖሎጂ በተራቀቀች ሀገር የኖረ ቋንቋው የተለየ ነው እንዴት ነው ማስተማር የሚችሉ ጥያቄዎች አሉ። ነገር ግን በምንም ታምር ቤተሰብ ቤተሰብ ነውና ከልጆች ጋር ሁልጊዜ የተለየ የኛን የማህበረሰባችን እንዴት እንደነበርን ታሪካችን ይሄን ሁኔታ እያነሱ መነጋገር ይችላል። እኔ እርግጠኛ ነኝ በዚህ ጉዳይ የሚሰሩ በትምህርት ተቋማትም የሚኖሩ እንደዛ አይነት ርዕሰ ጉዳዮችን በወጣቱ በኩል ማንሳቱ በእውነት በጣም በጣም አስፈላጊ ነው።
0: ጥሩ በጣም ጥሩ ነው። ሁላችንም ትልቅ የቤት ስራ አለብን ለልጆች ይሄንን ማሳወቅ። እንግዲህ እናመሰግናለን። ማጠቃለያ ሐሳብ ካለ?
1: እሺ እንግዲህ ለማጠቃለል ካሁን በፊት ከገለጽኩት ጋር የተያዘ ነው የሚሆነው። ለቤተ እስራኤል ጽዮናዊነት ያው ቀደም ብዬ እንዳልኩት የ2500 ዓመታት ናፍቆት ህልም ያው በስሜት ውስጥ የኖሩ የጽኑ እምነትና የተስፋ ጉዞ የነበረበት እንደሆነ ያው በስፋት አንተም ባነሳው ጥያቄ ገልጸነዋል። ወደ ኢየሩሳሌም መድረሳችን ታላቅ ስኬት ነው፣ የትልቅ ድል ነው ብየዋለሁ። አሁን ግን የአባቶቻችንን ክርስ እሴቶችና የጽዮንን ፍቅር በልባችን ያለውን ፍቅር ዘላለማዊ ነው የፍቅር እስከምንገባ ብቻ አይደለም ብለናል። ለልጆቻችን ለልጅ ልጆቻችን የማስተላለፍ ኃላፊነት ትልቅ አደራ አለብን። ወደ ጽዮን ለመድረስ የታደልን እኛ ነን እንግዲህ በአሁኑ ሰዓት። ስለሆነም ለተተኪው ትውልድ የጽዮንን መንፈስ የማስተማር አደርነትና ኃላፊነትም ያለው ከኛ ላይ ነው እና በእውነት በጣም ትልቅ ርዕሰ ጉዳይ ነው።
0: በጣም ጥሩ። በጣም ነው እናመሰግነው። የማህበራዊ ጉዳይ ሰራተኛና ደራሲ አቶ ሽሙኤል ምህረት በጣም እናመሰግናለን። እንቀጥላለን እንግዲህ በየጊዜው። ለዛሬው በዚህ እናብቃ። ሰላሙንልን።
1: አፍሰጠኝ እጅግ በጣም አመሰግናለሁ። ሰላሙንልኝ።
0: ሰላም። የተከበራችሁ አድማጮቻችን ለዛሬ ብለን ያቀረብነው የባህልና ኪነ ጥበብ ፕሮግራም ይህን ይመስላል። ሳምንት በሌላ የባህልና ኪነ ጥበብ ፕሮግራም እንገናኛለን። ከኛ ጋር ለነበራችሁ ቆይታ ከፍ ያለ ምስጋና እናቀርባለን ብለን

0: ሻያሁን ወደ ቃለ ምልልስ ነው ምናልፍ። በተለይ ደግሞ የዘመኑን ኤአይ ወይም አርቲፊሻል ኢንተለጀንስ ይሉታል ወይ ደግሞ በኢብራይስጥ ቢና ማልኹ ምላኹቲት ያሉ ይጠራሉና ያለውን ተጽኖ እንዴት ነው ያለውን ጥሩ ነገር በተመለከተ የኮምፒውተር ባለሙያ ከሆነው አቶ ንጉሴ ማልኪ ጋር እንነጋገራለን። እስኪ ወደሱ ለፍሻያው።
1: አዎ በጣም ግሩም ቴክኖሎጂ ውጤት በእውነትም። ይህን በተመለከተ ኤአይ አርቲፊሻል ኢንቴሊጀንስ በአጭር መግለጫ ምጽረቃል ነውና ይህን አዎ በጣም በአጭር ኤአይ ይሉታል። በጣም ዘመናዊ በሰው ጭንቅላት የሚተካ ልክ እንደ ሰው የሚያስብ በኮምፒውተር በኩል ያለ ነውና ስለዚህ እንዲያው እስኪ በደንብ
0: ባለሙያው ይግለጽልን። ጤና ይስጥልን።
2: ጤና ይስጥልኝ። ሻየው ደጉ እና አቶ ሰጠኝ እንደምን አላችሁ? ደህና ናችሁ? በቅድሚያ እንግዲህ ይህ ስሪች ድረስ ስለጋበዛችሁኝ ከፍ ያለ ሰላምታዬን አቀርባለሁ። እንግዲህ ወደ ጥያቄው መለስ እንበልና አቶ ኢሳያ የጠየቁት ምንድን ነው? ኤአይ ምንድን ነው ነው? ኤአይ ወይም ደግሞ አርቲፊሻል ኢንቴሊጀንስ ወይም በአጥሩ ተቀራት ኤአይ ይባላል። ወይም ደግሞ ሰው ሰራሽ የማሰብ ችሎታ ማለት ነው። ኮምፒውተሮችን እንግዲህ በመጀመሪያ ደረጃ አስተምረውት እንጂ ዝም ብሎ የተፈጠረ አይደለም። በመጀመሪያ እያንዳንዱን ልክ ተማሪ አስተማሪ እንደሚያስተምረው እንደዚህ ተምሮ ነው እንግዲህ ዩኒቨርሲቲ ጨርሶ እዛ በተለያዩ ሙያ ተሰማርቶ እንደሚሰራው ሁሉ ደግሞ ይሄ እንደ ተማሪ ተምሮ ሰው ያስተማረው መሳሪያ ነው። እና የኮምፒውተሮች ወይም ማሽኖች እንደ ሰው የማሰብ የመማር ችግር የመፍታት እና ውሳኔ የመስጠት ችሎታ እንዲኖራቸው የሚያደርግ የቴክኖሎጂ ዘርፍ ነው ኤአይ የሚባለው። ኦኬ፣
1: በጣም ግሩም።
2: ኦኬ፣ እዚህ እንግዲህ ጥያቄውን ቀጠል ከዘበሩ ይሄ ነው መልሶ አንደኛ።
0: አሁን ይሄ የአርቲፊሻል ኢንተለጀንስ የተባለው ጥሩ ጎን አለው እንደምንሰማው መጥፎ ጎንም እንዳለው ይነገራል። እስኪ ከጥሩ ምን ምን ያግዛል? አሁን በጤና በኩል በገንዘብ በፋይናንስ ለተሽከርካሪዎችም ግብይት ሙዚቃ ራሱ ገብቷል።
2: አሁን እንግዲህ ጥሩ ጥያቄ ነው የጠየቀው ጥያቄ አቶ ሰጠኝ። በጣም ቆንጆ የሆነ ጥያቄ ነው። እንግዲህ ማንኛውም ሰው የሚጠብቀው ጥያቄ ነው። ኤአይ በመጀመሪያ ደረጃ ጉዳቱን ይመልከት። እንግዲህ ወደ ጥቅሙ ከመሄዳችን በፊት ጉዳቱ ምንድን ነው? ማንኛውም ነገር ጉዳትና ጥቅም አለው። እሳት ለምሳሌ ብንወስድ እሳት ጥቅምም አለው ጉዳትም አለው። ግን አያያዝን ይጠይቃል። አያያዝ ማወቅ አለብን ማለት ነው። አያያዝ ካላወቅንበት የእሳቱ እንዴት መያዝ እና መጠቀም ማንችል ከሆነ እኛን ሊያጠፋን ይችላል ማለት ነው። ቤታችንም አይበለው እንጂ ሊያቃጥለው ይችላል። ስለዚህ ኤአይ ደግሞ እንደዚህው ወደ ጠላትም ሊለወጥ ይችላል። ስህተት ከሰራ በሆነ ነገር ጥቅምና ጉዳት አለው። ሆኖም ግን ጥቅምም አለው፣ ጥቅሙ ደግሞ ከፍተኛ ነው። በጤና በኩል ባልከው እና በተሽከርካሪ መሳሪያዎች ላይ ብዙ በአውቶማቲክ ሽፌር ሳይነዳው የሚሄድ መሳሪያ ወይም ማሽን ከስራ ላይ የዋሉ ብዙ መሳሪያዎች አሉ። እንደገና በደላላይ በኩል ደግሞ የደላላይ ቦታ ይዞ የሚሰራ ኤጀንት ወይም ወኪል ማስቀመጥ ይቻላል። የኤአይ ወኪል ወይም ሱቅም ካለ ያ ሱቁን የሚጠብቅልህ ኤአይ ለተለያዩ ደንበኞች ምን አይነት ቅናሽ ዋጋ ዛሬ እንደቀረበ የሚያስታውቅ መልእክቶችን ወደ ዋትሳፕ እና በፌስቡክ በተለያዩ በትዊተር በዩቲዩብ በኢንስታግራም በተለያዩ ማህበራዊ መጠቀሚያ ወይም አውታሮች ማስተላለፍ የሚችል ከዛ በኋላ ደግሞ ሰው እንግዲህ ከሰውየው ከባለሀብቱ ለመገናኘት ከፈለክ ደግሞ ያስተላልፈሃል። ያን ሁሉ የሚያደርግ መስራት የሚችልና ራስ ፕሮግራም የሚደረግ ወይም ምንድን ነው የሚባለው ማዘጋጀት የሚቻል መሳሪያ ነው። እና የፈለከውን ነገር ሊያዘጋጅ ይችላል። ቡና አዘጋጅ ብትለው ቡና ያዘጋጃል። የሚያዘጋጅ እንደ ሮቦቲክ የመሳሰሉ ያን ሁሉ። በህክምና በኩል ደግሞ ብንመለከተው ደግሞ የተለያዩ መድኃኒቶችን መጀመሪያ ከዚያ በተበከለው በሽታ የሆነ ሳምፕል ወስዶ ወይም አንድ ትንሽ ነገር ቆርጦ ወስዶ ከምን ከምን እንደተሰራ ያይና ለዚያ የሚያፈርሰው ዲኮምፖዝ የሚያደርገው ወይም ያንን የሚበታት ነው መድኃኒት ከዛም ቀምሞ በአንዴ በአጭር ጊዜ ለብዙ 20 ዓመት ያህል ተመራምረው ሲያገኙት የነበረውን የመድኃኒት ለበሽታ የሚሆን በሳምንት ውስጥ ወይም በሁለት ሰዓት በሶስት ሰዓት በአራት ሰዓት ውስጥ ሊያገኝልህ ይችላል። በዚህ መሰረት ኤአይ ለህክምና ይጠቅማል፣ ለትራንስፖርቴሽን ይጠቅማል፣ ለተለያዩ ነገሮች በሙሉ ጠቃሚ ነው። ነገር ግን እኛ ዝም ብለን ከተቀመጥን አሁን ጠቃሚ ነው እሱ ይሰራልናል ብለን ተቀምጠን ከሆነ ብዙ ሰዎች በዩኒቨርሲቲ ደረጃ ተምረው 15 ዓመት 20 ዓመት 30 ዓመት ያገለገሉ ኤአይ ማያውቁ ከሆነ አጠቃቀሙን ማያውቁበት ከሆነ ከስራ የእነሱን ስራ ሊወስድባቸው ይችላል። ሌላ ሰው ይጠቀበታል። ሌላ ኤአይ የሚችል የኤአይን አጠቃቀም የሚያውቅ እንዴት በቃ እሱን ትቀበላላችሁ? ትናንትና መጥቶ እኔ 28 ዓመት የ30 ዓመት ልምድ ያለኝ ነኝ እንዴት ነው ሲባል ያኔ ነው ልዩነቱ የምታየው። ኤአይን አጠቃቀሙ ማወቅ በጣም በአሁኑ ሰዓት አስፈላጊ ነው።
1: አሁን ይሄ ነገር በእውነት በብራይስት ቢና ማልኮቲት ይላል። ይሄ አርቲፊሻሊ በኮምፒውተር ሳይንስ በደንብ ከሰው አስተሳሰብ ችሎታ የሰው ልጅ በአካል አንተ እኔ ልንፈጽም የሚችለውን እሱ ራሱ ተንብዮ እንዲያው ይፈጽመዋል። ይሄንን ስንጠቀም ኤአይ ስንጠቀም 100% እንተማመንበት ወይ ጥያቄው እዚህ ላይ ከምን ላይ መጠንቀቅ አለብን?
2: አዎ በጣም ቆንጆ ጥያቄ ነው። እንግዲህ ኤአይ ትላልቅ መረጃዎችን በመጠቀም እንደ ዴታ የሚባሉትን ጥቶችን ያውቃል። እውቀቶችን በሙሉ ከአንድ ቦታ ተጠራቅሞ ተቀምጦ ያለ እንጂ ራሱ የሚፈጥረው አይደለም። በቀጥታ አስቀድመው አስቀምጠውለታል። ርዕሱን ትሰጠዋለህ። ርዕሱን አይቶ ዛፍ ከሆነ ለምሳሌ ዛፍ የምትለውን ይሄድና ዛፍ የሚለውን አግኝቶ ዛፍ ደግሞ ምን ምን እንደሚያስፈልጋት እና ምን ምን ነገሮች እንዳሉት የሚተነትነው ውስጥ ገብቶ የጠየቀውን ቃላትን በማየት ያን እንደ ቁልፍ አድርጎ ይዞ ከዛ ያለውን አውጥቶ ወዳንተ የሚያቀርበው እንጂ ራሱ በአስቡ አይደለም የሚያመጣው። ስለዚህ ይህን ማወቅ ያለብን ከልምምድ ይመራል። እንዲሁም እንደ ሰው ቋንቋ መረዳትና መጻፍ ያሉ ውስብስብ ስራዎችን በቃ በቀላሉ ማከናወን የሚችል መሳሪያ ነው። ከዛ ውስጥ በቶሎ ፈልጎ ማግኘት ነው። ልክ ከዚያ ምን ልበል የቃ መከማቻ ወይም ማከማቻ ውስጥ ሂዶ ዝርዝሮ ቶሎ ብሎ የጠየቀውን ጥያቄ ማምጣት እንጂ ልክ እንደ ሰራተኛ ማለት ነው። አሁን ተቀጥረዋል ግምጃ ቤት ይህን አምጣልኝ ስትለው ወይም
0: ያለውን ከስቶሩ
2: ከዚያ ውጭ አያመጣም፣
0: ያለውን ያመጣል። አሁን በዘመኑ እየተቸገርን ያለ ነው። ድምፅን አስመስሎ ምስልን አስመስሎ ይሰራል። እንደገናም አሁን እንደው በወጣቱ ዘርፍም በታዳጊ ልጆች ስናይ አንድ ነገር ሲሆን እስኪ ቻት ጂፒቲን እንጠይቅና እንደዚህ ክኒኑን ራሱ እንደዚህ እናደርግ፣ ይሄስ እንዴት ነው? ወጣቱ ድምፅን የተለያዩ ነገሮችን ማስመሰሉ የሚኖረው ጥሩና መጥፎ ጎን ምንድን ነው?
2: አዎ እንግዲህ ያው ቅድም እንደጠቀስነው ወጅና ጠቃሚ ነገሮች እንዳሉት እንደማንኛውም እቃ ወይም መሳሪያ ሁሉም ነገር ያለው ጠበንጃ ጥቅም አለው። ጠላትን ይመታል። ጠበንጃ አጠቃቀሙ ካላወቅ ተባርቆ ሰው ሊገድል ይችላል። የምትወደውን ጓደኛ ሊገድል ይችላል። ማንኛውም ነገር ብዙ መጠንቀቅ ያስፈልግ፣ አያያዙን ማወቅ አለብን ማለት ነው። በመጀመሪያ ደረጃ ቻት ጂፒቲ የሚባለው የኤአይ መሳሪያ ነው። እንደ ቻት ጂፒቲ የመሳሰሉ እንደ ጉግል ጄሚኒ ያሉ ብዙ ጥያቄዎችን የሚመልሱ ቅድም እንደጠቀስከው በጽሁፉና ወይም የተዘጋጁ ብዙ ነገሮችን ያቀርብልናል። ከዛ የሚቀርበው በሙሉ ያለውን ነው የሚያስተላልፍልን። ዋናው መጠንቀቅ ያለብን ምንድን ነው? በዋትስአፕ የሚላክልን ኤአይን አስመስሎ ኤአይ ወይም ሰው የላከው አስመስሎ የሚልክልን ያንን ነው። እዛ ጉዳይ ትኩረት መስጠት አለብን ማለት ነው። መጠንቀቅ ያስፈልጋል እውነተኛ መሆኑን። ለምሳሌ አንድ ነገር ጽፈህ ታቀርብልኛለህ፣ የጻፍከው ኤአይ የጻፈው መሆኑን አለመሆኑን የሚለይበት መሳሪያ አለኝ ነው። እኔ አሁን እኛ አለን አይተን ይሄ ኤአይ ነው የጻፈው እንጂ ሰው አይደለም የጻፈው ብለን እነግራለን። እንደዚህ እንደዚህ የመሳሰሉ መሳሪያዎች ደግሞ ያስፈልጋሉ። ኤአይ ነው ወይ?
0: ሙዚቃውን ሁሉ ግን እያበላሸው አንዳንድ
1: ሙዚቃ ነው ለማቀናበር።
2: ማበላሸት ሳይሆን
1: ግጥሙን እዚህ ላይ ያውልህ ሙዚቃውን ማለት ሙዚቃ ለማቀናበር ከፈለግኩኝ አሁን ሙዚቀኛ ድምፃዊነት ቢኖረኝ ደስ የተፈጥሮ ሰጠኝ ድምጽ ቢኖር በጣም ደስ ነበር። የለኝም ግን አሁን ግጥም ራሴ ቶኸኑ ዋና ይዘቱ ግጥሙን ጽፌ በአማርኛ ቋንቋ ጥሩ ድምጻዊ የሆነ በኤአይ በመጠቀም ማቀናበር ይቻላል። እንዴት ታያል? ሁኔታ
2: ማቀናበር ይቻላል፣ ግን ሆኖም የሰውየውን ሙሉ በሙሉ አስተካክሎ አያስቀምጠው ወይም በባክግራውንድ ልክ አንተ ሙዚቃውን ድምፃዊ ሆነ የሰራኸው አስመስሎ መስራት ይቻላል። በኤአይ አንተን የሰራኸውን አስመስሎ ጽሁፉንም ቴክስቱንም እያስቀመጠ ከስክሪኑ ላይ መስራት ይቻላል። እንደዚህ አለ
0: ግን
2: ህግ አለ ደግሞ ለዚህ ህጎችን መጣስ ነው ያስቀጣል። እንደዚያ ማድረግ
1: ባለ ድምፁ እውነተኛው ኦሪጂናል
0: ግን በኮፒራይት እንደውም የለም ነው የሚባል እንደው አቶ ንጉሴ በኮፒራይት
2: አንድ ነገር ስትሰራ መቼም ያስቀጣል። ይሄ ድረገጽ አሁን ለምሳሌ በምታ ለማ ጊዜ በ2025 የወጣው የተደነገገው ህግ አለ። አንድ ነገር ለምታደርጋቸው ከዛ ወይም ስምህን የምታስቀምጥበት አለ። ኢሜይል ስልክ ቁጥርህን አስቀምጥ ይላል አይደል? አንተ ካልተስማማህ ማስቀምጥ አትችልም። ያ የሚል ደግሞ የሚገልጽ ህጉ ደግሞ ፖሊሲ መኖር አለበት ከዚያ ድረገጹ ላይ። ያ ከሌለ አንተ ትቀጣለህ፣ ባለ ድረገጹ ይቀጣል። ስለዚህ ይህን የሚሰራ ሁሉ ያን ሁሉ አጠናቅቆ ማሟላት አለበት። ስለዚህ ሁሉ በድረገጽ ቢሆንም ለሁሉም ነገር ህግ አለው። በህጉ መሰረት ያልሰራ ኤቲካ የሚባለው ኤቲክ
0: ስነ ምግባሩን
2: ያላሟላ ስነ ምግባር ነገሮች በሙሉ የማያሟላ ከሆነ ይቀጥል እና ብዙ ቅጣቶችን ሊያደርስ ይችላል። እና ስለዚህ ይህም ሙዚቃንም ባስመለከተ ጉዳይ መጠንቀቅ ያስፈልጋል። ባለሙያዎችን ያልሆነ ያለ እሱ ፍቃድ ደግሞ ፓብሊሽ ማድረግ አይችልም። ያንን በይፋ ማውጣት አይችልም።
0: ጥሩ አቶ ንጉሴ፣ በዚህ አናበቃም፣ ጊዜው ገደበን፣ ብዙ እንወያያለን። በጣም ነው የምናመሰግን። ሰላም ምሽት።
2: መልካም
1: ለሊት።
0: መልካም ለሊት
2: ለእናንተ።
0: ቴክኒክ ባለሙያችን ራሜ ፌሊክስ እና ለአድማጮቻችን እናመሰግናለን። ነገ ጠዋት 6 ሰዓት ላይ እንገናኛለን። ሻየው መልካም ለሊት እንመኝ።
1: ሰጠ ዘመነ መልካም ለሊት።
0: መልካም ለሊት።